0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ ለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

ክቡራትና ክቡራን አድማጮቻችን ስርጭታችን እንደቀጠለ ነው። አሁን አንዳንድ ወቅታዊ ዘገባዎችን እናቀርባለን። እንግዲህ ሰሞኑን ተፈጥሯል ውጥረት በአሜሪካና ኢራን መካከል ነው። ኢራን በሆርሙዝ የባህር ወሽመጥ አካባቢ የመርከቦችን እንቅስቃሴ ለማስተጓጎል እርምጃ ከወሰደች ወይም ተኩስ ከከፈተች በኋላ የአሜሪካ መከላከያ ሰራዊት በኢራን አንዳንድ ወታደራዊ ይዞታዎች ላይ የተጠናከረ እርምጃ ሲያደርግ መሰንበቱ ይታወቃል። ይህ ጉዳይ በአካባቢው ውጥረት መፍጠሩ ይታወቃል። ኢራን መከላከያ ሰራዊት ለአሜሪካ ያጸፋ መልስ ሰጣለሁ እያለ የዛተበትን ሁኔታ ሰምተናል እና ይህ እንግዲህ የአካባቢው የአስቸጋሪ ሁኔታ ያመጣል ተብሎ የሚታሰብ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እያበቃ ይመስለኛል ያሉበት ሁኔታ አለ። አሜሪካ እና ኢራን እንግዲህ በፓኪስታን እና ሌሎች የአረብ ሀገራት አደራዳሪነት ከዘላቂ ስምምነት ይደርሳሉ ተብሎ ብዙ ጊዜ ተጠብቆ ነበረ። ነገር ግን ኢራን የአሜሪካን ጥያቄዎች ለመቀበል ፈቃደኛ ባለመሆኗና ነገሮችን በማራዘም የኒውክሌር ተቋሟንም ሆነ ሌሎችን አሜሪካ የምትጠይቃቸውን ነገሮች በቀላሉ ለመፈጸም ፈቃደኛ አልሆነችም። የሆርሙዝን የባህር ወሽመጥም ነጻ እንቅስቃሴ ለማድረግ ነበር ተስማምቶ የነበረው። ሆኖም ግን ኢራን ይህንን ባለማክበር ችግር በመፍጠሯ ምክንያት አሜሪካ እንግዲህ ሰሞኑን ጥቃት የፈጸመችበትን ሁኔታ እናስታውሳለን። በዚህ ምክንያትም እንግዲህ የአካባቢው አንጻራዊ ሰላም ይደፈርሳል የሚል ከፍተኛ ስጋት ተፈጥሮ ሰንብቷል። ይህ ጉዳይም እንግዲህ በአካባቢው ያው እንደሚታወቀው ኢራን በዚህ ከአሜሪካ ጋር ባላት ግጭት አካባቢውን ለማጥቃት የምታደርገውም ጥረት አለና በፋርስ ባህረ ሰላጤው ሀገራትም ሚሳኤሎች የተተኮሱበት ሁኔታን ሰምተናል። ከዚህ አንጻር አካባቢው እንደገና ጦርነት እንዳይነሳበት የሚል ስጋት አለ። ነገር ግን ሁኔታውን ደግሞ ለማብረድ ብዙ አካላት ጥረት እያደረጉ ነው። በአጠቃላይ ግን ያለው ሁኔታ ስጋት ውስጥ የጣለ ነው። የአሜሪካና የኢራን ድርድር ውጤታማ አልሆነም። ገና በቀጠሮ የተያዘው ነገር እንዳይደፈርስ፣ አንጻራዊ ሰላም እንዳይናጋ ብዙዎች ሰግተዋል። ይሄ በጣም በአካባቢያችን በስፋት እየተነገረ ያለ ነው። ከዓለም ዋንጫ አንጻር አካባቢው አንጻራዊ መረጋጋት የነበረበት ቢሆንም አሁን ግጭቶች በዚህ በአካባቢው በመካከለኛው ምስራቅ የበለጠ መጠናከራቸው ለወደፊት ችግር ይፈጥራል የሚል አንደምታ እንዳለው ይነገራል። ኢራን እንግዲህ ለአሜሪካ ጥያቄዎች ተገዥ ካልሆነች፣ ስምምነት ላይ ካልደረሱ፣ በአካባቢው ሰላም ለማስፈን ሁሉም እንግዲህ በድርድር ሰጡ መቀበል ነውና ያንን ካላደረጉ አካባቢ እንደገና የጦርነት ቀጠና የሚሆንበት ሁኔታው ሰፊ ነው እና ኢራን እጇ ረዥም ነው። ጸረ እስራኤልና ጸረ አሜሪካ አቋም ላላቸው አካላት ሁሉ ታግዛለች። በዚህ በመካከለኛው ምስራቅ የራሷን የበላይነት ለማስፈንና እስራኤልን ከምድረ ገጽ ለማጥፋት ጥረት የምታደርግ ሀገር መሆኗም ይታወቃላ። ከዚህ አንጻር እስራኤልም ሆነች አሜሪካ ይህን እድሉ እንደማይሰጧት፣ ኢራን የኒውክሌር ጦር ባለቤት እንድትሆን እድሉ እንደማይሰጧት ደጋግሞ መሪዎች ተናግረዋል። ይህንም እያደረጉ እንዳሉ ፕሬዚዳንት ትራምፕም ይናገራሉ። ጠቅላይ ሚኒስትር ናታንያሁም በተመሳሳይ ሁኔታ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም፣ ይህን እድሉን አንሰጣትም እያሉ በተደጋጋሚ ጊዜ የተናገሩበት ሁኔታ አለ። በወታደራዊ ኃይል ኢራንን ለማዳከምና የኒውክሌር ተቋሞቿን ለመደምሰስ የተደረገው ጥረትም ያው ሙሉ በሙሉ ስኬታማ ባለመሆኑ ምክንያት የተብላላውን ወይም ዝግጁ የሆነውን የኡራኒየም ማዕድን የኡራኒየም ንጥረ ነገር ወደ ሌላ ሀገር የማስተላለፉ ሁኔታ ተግባር ላይ ይውላል ተብሎ ተጠብቆ ነበር። ነገር ግን ካለው ነባራዊ ሁኔታ ኢራንም አካባቢውም ለማስፈተሽ ፈቃደኛ ባለመሆኗ ምክንያት እስካሁን ተግባር ላይ አልዋለም። ሁለቱ ሀገራት አሜሪካና ኢራን ከሰላም ስምምነት የደረሱበትም ሁኔታ እንዲሁ አንዴ ሲጋጩ አንዴ ደግሞ አንጻራዊ ሰላም ሲሰፍን በመሆኑ የአካባቢውን ሰላም እንደገና እንዳያደፈርስ፣ ጸጥታ እንዳያደፈርስ የሚል ስጋት አለ። የኢራን ጉዳይ ሲነሳ እንግዲህ ከሂዝበላ ጋርም የተያያዘ ነው። ሂዝበላ የኢራንን ሀሳብ ተግባር ላይ ለመዋል የኢራን ተልእኮን ለመፈጸም ነው እዚህ ጸረ እስራኤል እንቅስቃሴ የሚያደርገውና ይህም በአካባቢው ሰላም የሚነሳው የሂዝበላ ጉዳይም ትልቅ ችግር ነው። ምንም እንኳ ሊባኖስና እስራኤል ከሰላም ስምምነት ለመድረስ ጥሩ ግንኙነትን ለመፍጠር ሰላማዊ ግንኙነት በሁለቱ ሀገራት መካከል እንዲኖር መሪዎች ጥረት እያደረጉ ቢሆንም ሂዝበላ ፍቃደኛ አይደለም። ኢራን የምትልከውን ለመፈጸም ነው ጥረት የሚያደርገው።
ስለዚህም በአካባቢያችን ተፈጥሮ ያለው ችግር ከፍተኛ በመሆኑ ይህንን ለመፍታት እንግዲህ ጥረቶች እየተደረጉ ነው በአሜሪካ አማካኝነት። ነገር ግን ቀላል ነው ተብሎ የሚታሰብ ነገር አይደለም። ይህ ሁኔታ በመካከለኛው ምስራቅ ያለው አጠቃላይ የአሜሪካና የኢራን ግንኙነት ካማረ ምናልባት የሂዝቦላ ድርጅትም እርምጃ ከሚወስድበት ሁኔታ መቆጠብ አይቀርም። ነገር ግን የሂዝቦላ ድርጅት በኢራን ድጋፍ የሚንቀሳቀስ ስለሆነ አሜሪካና ኢራን ካልተስማሙ በአካባቢው ሱም የራሱን ችግር የሚፈጥርበት ሁኔታ ያለ መሆኑ ይታወቃል። አድማጮቻችን ፕሮግራማችን ይቀጥላል። አሁንም ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። አሁን አንድ ዜማ እንጋብዛችኋለን። አስቴር አወቀ ሰሞኑን የነባር ዜማዎቿን ለቃለች። ከሱ ውስጥ አንዱን እንጋብዛችኋለን። ቆይታችሁ አብሮን ይሁን አይለየን። መልካም ሰንበት እያልን ዜማው እንሆ

የተከበራችሁ አድማጮቻችን እንግዲህ ሌላው በሀገራችን ትልቁ መነጋገሪያ የሆነው አሁን የፖለቲካ ፓርቲዎች እንቅስቃሴ ነው። ምርጫው እየተቃረበ ነው። አዳዲስ ፖለቲካ ፓርቲዎችም ሆኑ ነባር የፖለቲካ ፓርቲዎች ራሳቸውን በመጪው የክነሴት ምርጫው ወይም የፓርላማ ምርጫ ጥሩ ውጤት ለማግኘት ጥረት እያደረጉ ነው። አንዳንዶቹ ሁደትን ፈጥረዋል፣ አንዳንዶቹ ደግሞ አዳዲስ አባላትን አስገብተዋል። በአጠቃላይ የፖለቲካው እንቅስቃሴ በጣም እየጨመረ የሄደበት ሁኔታን ሰምተናል። እያየን ነው። አዳዲስ ፓርቲዎች ተቋቁመዋል። አዳዲስ ውህደት ተፈጥሯል። ነባር የፖለቲካ ፓርቲዎችም እንዲሁ ራሳቸውን ለማጠናከር እርምጃዎችን እየወሰዱ ነው ያለው። እንግዲህ የ2026 ዓመተ ምህረት በሚካሄደው የክኔሴት ምርጫ በጥቅምት ወር ይካሄዳል ተብሎ ይጠበቃል። በዛ ውጤታማ ለመሆን የተሻለ ወንበሮችን፣ መቀመጫዎችን ለማግኘት ፓርቲዎች ጥረታቸውን እያካሄዱ ነው። አብረው እስካሁን የሰሩ ፓርቲዎችም ጥምረታቸውን ለመቀጠል ጥረት እያደረጉ እንደሆነ ይነገራል። አዳዲሶችም ደግሞ እንዲሁ ከሌሎች ጋር በመዋሃድ ውጤታማ ለመሆን ጥረታቸው እንደዚህ በተመሳሳይ ሁኔታ የቀጠሉበት ሁኔታ አለ። የእስራኤል ፖለቲካ እንግዲህ ምርጫ ሲደርስ በጣም ነው የሚሟሟቀውና ይሄ ትልቅ አጀንዳ ሆኖ እየተነጋገሩበት ሁሉም እየተዋየበት ያለ ጉዳይ መሆኑ ይታወቃል። ሌላው እንግዲህ የጥምሩ መንግስት አንዳንድ ህጎችን ለማጽደቅ የሚያደርገው ጥረትም ይህም መነጋገሪያ የሆነ ነው። ምንም እንኳ መንግስት እንግዲህ ባለው ስልጣን እስከ መጨረሻው ድረስ መብቱ ቢሆንም ህጎችን የማጽደቅ ህጎች ሲጸድቁ ከህግ አንጻር እንዴት ነው የሚታየው የሚለው ብዙ ትችት እየቀረበበት፣ በተለይ ደግሞ የኦሪት ትምህርት እንደ መሰረታዊ ህግ ሆኖ መጽደቁ ብዙ ትችቶችን ያመጣበት ሁኔታ አለ። የሃሬዲም ፓርቲዎች ደግሞ የኦሪት ትምህርት አስፈላጊ ነው፣ ተገቢ ነው፣ እንደ መሰረታዊ ህግ መቆጠር አለበት ያሉበት ሁኔታ አለ። ይህን የማጽደቁ ሁኔታ ሌሎችንም የጥምር መንግስቱ ለማጽደቅ የሚያደርጋቸው ጥረቶች በተቃዋሚዎች በኩል የሚያቀርቡበት ትችት አለ። በሌላ በኩል ደግሞ መንግስት እንደ መንግስትነቱ ወይም ደግሞ እንደተሰጠው ስልጣን የራሱን ህጎችን በማጽደቅ ለመጪውም ራሱን የማመቻቸት ሁኔታ እንዳለ ይነገራል። በአጠቃላይ የፖለቲካው ሁኔታ በእስራኤል ሀገር ተሟሙቋል። ይህም እንግዲህ ከምርጫ ዋዜማ ትልቅ ፉክክር እየታየበት ያለ ነው። በመጪው ጥቅምት ወር በሚካሄደው 26ኛው የክኔሴት ምርጫ ውጤታማ ለመሆን ሁሉም ፓርቲዎች የራሳቸውን እርምጃ እየወሰዱ ያለበት ሁኔታን እናያለን። በጥምሩ መንግስት ውስጥ ያሉ ፓርቲዎችም አሁን ያላቸውን ወዳጅነት ለማስቀጠል ጥረት ያደርጋሉ። የተቀናቃኝ ፓርቲዎችም ውጤት ያመጣልናል ያሉትን እርምጃ እየወሰዱ ነው ያለው። በአጠቃላይ ተቃውሞችም ድጋፎችም ቢኖሩም የፖለቲካው የመሟሟቅ ሁኔታ ግን በቀኝም በግራም በማዕከልም ያለ እና የቀጠለ ሆኖ እናያለን። ይህም ደግሞ ሀገራችን ትልቁ መነጋገሪያ ሆኖ ያለ አጀንዳ ነው። የሚበርድም አይደለም። ምክንያቱም ምርጫው እየተቃረበ በሄደ ቁጥር ብዙ የሚነሱ ነገሮች አሉ። ሌላው ከምርጫው ጋር በተያያዘ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ምርጫውን ተጽዕኖ የሚያሳድሩ አካላት በውጭ እንደ ኢራን ያሉ ጠላት ሀገራትም በማህበራዊ መገናኛ አውታሮች የሐሰት ወሬዎችን የሚነዙ አካላት ስለሚኖሩ ለዚህ አስፈላጊው ዝግጅት አልተደረገም እስካሁን እያሉ በሪፖርታቸው የጠቆሙበት ሁኔታ አለ። አንድም የመንግስት አካል ይህንን በማህበራዊ መገናኛ አውታሮችም ሆነ በውጭ ጠላት በኩል የሚሰነዘሩ የመረጃ ማዛባት ሁኔታዎችን ለመቋቋም ጥረት እያደረገ ያለ እንደሌለ ነው ባለፈው ሳምንት እንግዲህ በሪፖርታቸው የመንግስት መስሪያ ቤቶች ዋና ተቆጣጣሪ ይፋ ያደረጉት። ለወደፊት ይታሰብበታል ብለን እናስባለን። ምርጫው ውጤታማ እንዲሆንና በዚህም ስኬታማ ታማኝና እንዲሁም ሁሉንም ያካተተ እንዲሆን የሚመለከታቸው ክፍሎች ወይም ደግሞ የምርጫ ቦርድና ሌሎች የሚመለከታቸው አካላት ጥረት ያደርጋሉ የሚል ተስፋ አለ። ይሄ እንግዲህ ከምርጫው ጋር በተያያዘ የቀረበ ሪፖርት መሆኑ ይታወቃል። አድማጮቻችን፣ አሁንም ፕሮግራማችን እንደቀጠለ ነው። ቆይታችሁ አብሮን ይሁን። ፕሮግራማችን ይቀጥላል። ቆይታችሁ ከኛ ጋር እንዲሆን እንጋብዛለን።

የተከበራችሁ አድማጮቻችን አሁን ደግሞ የምናቀርብላችሁ እንግዲህ ስፖርት ነው። 23ኛው የዓለም ዋንጫ ወይም ደግሞ በ2026 ዓመተ ምህረት እየተካሄደ ያለው ሰኔ 11 ቀን 2026 ዓመተ ምህረት የተጀመረው የዓለም ዋንጫ እዚህ ደረጃ ደርሷል። የሩብ ፍጻሜ ጨዋታዎች እንግዲህ ያው ሐሙስ ለት ተጀምረዋል። ትላንት አረብም እንዲሁ በተመሳሳይ ሁኔታ የተካሄደበት ሁኔታ አለ። ቀሪ ጨዋታዎች ደግሞ እሁድ ለሊት የሚካሄዱ ናቸው እና እንግዲህ ወደ ግማሽ ፍጻሜ የምናልፍበት ሁኔታ ነው እያየን ያለው እና የዓለም ዋንጫ ብዙ ክስተቶች አሉበት። የሜሲ መጠናከር እንዲሁም ደግሞ ከሜሲ ባሻገር ደግሞ የሮናልዶ ከውድድር ውጭ መሆን፣ የብራዚል፣ የጀርመን እና ሌሎች የተጠበቁ ሀገራት ከውድድር ውጭ መሆናቸው፣ እንደ ግብጽ ያሉ ሀገራት ደግሞ አርጀንቲናን ብሔራዊ ቡድን እንደዛ መፈተናቸው በጣም መነጋገሪያ የሆኑ ጉዳዮች ናቸው። የዓለም ዋንጫ እንግዲህ ዓለምን ያካተተ በተለያዩ አህጉራት የሚገኙ ሀገራት እየተሳተፉበት ያለ በመሆኑ የሁሉንም ቀልብ የሳበ ውድድር መሆኑ ይታወቃል። ብዙ ገንዘብ ነው የሚወጣበት፣ እንዲሁም ደግሞ ሽልማቱም የዛን ያክል ብዙ ስለሆነ ከዚህ አንጻር በጣም ከፍተኛ ፉክክር እየታየበት ይገኛል። በዓለም ዋንጫ ውስጥ ፖለቲካም እየገባ ነው የሚሉ ብዙ ቅሬታዎች ይቀርባሉ። በተለይ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለአንድ ተጫዋቻቸው የቀይ ካርድ እንዲሰረዝላቸው ጠይቀዋል። ያም ተፈጻሚ ሆኗል የሚለው ብዙ መከራከሪያ ሆኖ የቆየ መሆኑ ይታወሳል። ነገር ግን ፊፋ እኛ በሚዛናዊ ነው የሰራንበት ያለበትን ሁኔታ ሰምተናል እና ከዚህ አንጻር ትንሽ ያው የዓለም ዋንጫ ጉዳይ አነጋጋሪ ሆኖ ቆይቷል። በአርጀንቲና እና ግብጽ መካከል በነበረው ጨዋታም እንግዲህ ለአርጀንቲና አድሎ ተደርጓል። ግብጽ የፍጹም ቅጣት ምት መሰጠት ነበረባት የሚሉ ቅሬታዎችም አሉ። በዚህ ጉዳይም የተለያዩ ምርመራዎች፣ ፍተሻዎች እየተካሄዱ እንደሆነ ይነገራል። ያም ሆነ ይህ ግን የዓለም ዋንጫ ውድድሩን ቀጥሏል። እንግዲህ የመጨረሻዎቹ የተወሰኑ ጨዋታዎች ነው የሚቀሩን። ከዛ በኋላ እንግዲህ የዓለም ዋንጫ ሐምሌ 19 ቀን 2026 ዓ ም የሚጠናቀቅ መሆኑ ይታወቃል። ከዛ በኋላ ደግሞ እንግዲህ የክለቦች ጨዋታ ይጀምራል። እንግዲህ በዓለም ላይ ያሉ የተለያዩ ፕሪሚየር ሊጎች ጨዋታቸውን ይጀምራሉ። ስፖርት አፍቃሪያን ከስፖርት ወደ ስፖርት ነው የሚያልፉትና ብዙም የሚቸገሩበት ነገር አይኖርም። ነገር ግን በተለይ በዚህ በዓለም ዋንጫ ላይ የሚሳተፉ ሀገራት ዜጎች በትኩረት ሲከታተሉት የነበረው ሁኔታ ረገብ የሚልበት ነገር አለ። እንግዲህ በዓለም ዋንጫ የሚሳተፉ ሀገራት እንግዲህ ወደ ቀጣዩ ዙር ለበቁ ሁሉ መልካም እድልን እንመኛለን። ስፖርት አፍቃሪያንም በካን የ11ኛው ቴሌቪዥን ጣቢያ ካን ቦክስ እና ሬሸት ቤት መከታተል ይቻላል። እንግዲህ የዓለም ዋንጫ በጣም አጓጊ ነው፣ ሽልማቱም ብዙ ነው፣ እንዲሁም ደግሞ ለሀገር የሚያስገኘው ገቢም በጣም ከፍተኛ ስለሆነ ለዛ ነው እንግዲህ ብዙዎች ትኩረት ሰጥተው የሚከታተሉት። እና እንግዲህ ስፖርት ለምትወዱ ሰዎች ያለውን ሁኔታ ያለውን ጊዜ የጨዋታውን ሁኔታ እንድትከታተሉ እንጋብዛለን። ፕሮግራማችን ይቀጥላል። ቆይታችሁ አሁንም አብሮን ይሁን።

0: ክብራትና ክብራን የባህልና ኪነጥበብ ፕሮግራም ተከታታዮቻችን ነው። ሳምንታዊ የባህልና ኪነጥበብ ፕሮግራማችን ማቅረብ ጀምረናል። በዛሬው የባህልና ኪነጥበብ ፕሮግራማችን የጋበዝናት ድምጻዊት እንቡጥ ፍሳን ነው። ሷም እዚህ ስቱዲዮአችን ትገኛለች። እንቡጥ እንደምናለሽ?
1: እግዚአብሔር ይመስገን ሰጠኝ። እንደምናለህ?
0: እኔ ደህና ነኝ። እናመሰግናለን።
1: እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁኝ። እጅግ አመሰግናለሁ።
0: በጣም ነው እናመሰግን። እስኪ እንግዲህ ስቱዲዮአችን አይተሻል። ለመጀመሪያ ጊዜ ነው በስቱዲዮ ስንገናኝ። እንዴት ነው? እንዴት አየሽው?
1: አዎ፣ በእውነት የመጀመሪያ ጊዜ ነው። ለዚህም ነው ምስጋና ያቀረብኩት። በጣም ነው የሚያምር፣ በጣም ነው ደስ የሚል። እውነት እያንዳንዶችም እዚህ እየመጡ ቃለ ምልልስ ቢያደርጉ ደስ ይለኛል። ከምር ነው የምልህ፣ ያልጠበቅኩት ነገር ነው ያየሁት።
0: በጣም ጥሩ፣ እናመሰግናለን። እንግዲህ የተለያዩ ጥያቄዎች አሉን። ከአሁን በፊት እርግጥ በስልክ ቃለ ምልልሶች እናደርገናል፣ እንግዲህ በአካል ብዙ አልተገናኘንም ነበር። እንቡጥ ፍሳ ማናት ለሚሉን እስኪ ራስሽን አስተዋውቂልን።
1: እሺ፣ ያው በማህበራዊ ሚዲያም እንደሚታወቀው እንቡጥ ነኝ። እንቡጥ ፍስሐ በሚል ነው በደንብ የምታወቀው። እንቡጥ ማለት ያው የሙዚቃ ሰው ነኝ። በጣም ሙዚቃ ወዳለው። በጣም በደስታዬም በሀዘኔም ጊዜ ሙዚቃ ነው ለእኔ እንደ መድኃኒት። ሐኪም ብዬ የምጠራው ነገር ቢኖር ሙዚቃ ነው። እና ከጀመርኩም ያው ትንሽ ቆይቻለሁ። እስኪ በሚቀጥሉ ጥያቄዎች እያየሁ
0: ጥሩ ነው። ትንሽ ቆየት ብያለሁ ብለሽናል። መቼ ነው ኪነ ጥበቡን የተቀላቀልሽው? በሙዚቃው ተሰጦስ እንዳለሽ የተገነዘብሽ?
1: ተሰጦ እንዳለኝ የተገነዘብኩት ገና ህፃን እያለሁ ነው። እውነት ለመናገር ከመዋለ ህፃናት ወደ አንደኛ ክፍል ሁለተኛ ሶስተኛ ስዛወር ልጆቹ ነን ምንዘፍነው ዘፈን አለ በሰፈር በትምህርት ቤት እና የእንቡጥ ድምፅ እንቡጢጣ የሚሉኛሉ። የእንቡጢጣ ድምፅ እኮ አንደኛ ነው፣ እንደዚህ እያልኩ ነው ያደግኩት። ቆንጆ ድምፅ እንዳለ እየተነገረ ማለት ነው። ከዛም ወደዚህ ሀገር መጣሁኝ። ወደ ጓደኞች ምናምን አገኘሁ። ያው በየቦታው ጓደኛ የመፍራት ችግር የለብኝም። በጣም ከሰዎች ጋር በጣም ልዩ የሆነ እንትን አለኝ እና ወደ አርቲስት ዘመነ፣ ወደ አርቲስት አባተ፣ ወደ

0: Esther no sa Esther dim tsani alas belo yamna lu bizochina katkat adergo bedem be kazi adarasegi
1: aw wata bemesgen allebet
0: betam lelochim allo bergit ani en artista bemeles artist zemene melese bale wletayoche nacho bemuzika alam betam betam tilik bota alleng lenesu
1: እንግዲህ ቀደም ሙዚቃ ህይወቴ ነው ብለሻልና ሀከምሽ ነው ምን እንዳልሽን እንደው ያለ ሙዚቃ ተው ያለሽ ወይ ሳዘፍኝ ሳጣን ጎራጉሪም ተይ በቀናለ
0: የለም ሳላን ጎራጉርም ወለበት ቀን የለም ከዛ በላይ ደግሞ መድረክ ፈልጋለሁ ማለት ለኔ ህክምና ነው ብያለሁና ሳልዘፍን የሆነ ረፍት ሰውጣ ወይም ባገሪቱ ጉዳይ ምክንያት ሙዚቃ ካቋረጥን በጣም ነርቨስ ሆናለሁ እስከመታመም ድረስ መድረክ ሳገኝ በቃ ብዙ ማትነግራቸው ነገሮች ይኖራሉ ያንዳንዱ የሰው ልጅና ብታወራውም ማይወጣል የኔ ግን በሙዚቃ ነው የሚወጣ ውስጥ ያለው ነገር በሙሉ መድረክ ላይ ሁሉ ነገር ፈውስ አገኛለሁ ለዛ ነው እንደ ህክምና ነው ለኔ
1: ያልኩት
0: ለዛ ነው
1: እንቡት እንግዲህ ቀደም ያስቴርን ነው የበለጠ ስጫወት ደስ የሚላቸው ሰዎች ብለሽናልና ካሁን በፊት ምን እንዳየውሽ ያስቴር በጣም ይመችሻልና እስኪ አንዱን ያስቴርን ተጫወችልን
0: እሺ እንግዲህ ያው ብዙዎች የሚወዷታለች በተደጋጋሚም እችን ነው ተጫወችልን የሚሉኝ እሱን ሞከራለሁኝ
1: ጥሩ

0: በጣም ደስ ይላል። በጣም ጥሩ ነው።
1: አመሰግናለሁ።
0: በቃትሽን እኔ የተለያዩ መድረኮች ማይቸሻለሁ። በስልክም ስንነጋገር በጣም ቆንጆ ነው። እንዲህ ያልሽ እንግዲህ ገፍተሻል እስካሁን። ለምንድነው እስካሁን የራስሽ የሆነ ዜማ የሌለሽ የሚሉ ሰዎች አሉና አለ ወይ?
1: እሺ፣ እውነት ይሄ ጥያቄ በጣም የብዙዎች ነው። እኔም እንደ እዳ ነው እየተሰማኝ ያለው። እባክሽ አንድ የሚሉኝ ብዙ ናቸው። ቢያንስ አንድ በነጻ ሁሉ እንስራልሽ ያሉ የሀገር ሙዚቃ የሚልኩልኝ ያሉ፣ ክሊፑንም በነጻ እንስራ የሚሉኝ ያሉ። እውነት ለመናገር እንደ ሸክም ነው የሆነብኝ ለእኔ። ግን በዚህ አጋጣሚ ሙዚቃ አለኝ ሰርቻለሁ። ችግሩ

0: ምንድነው 100% የሚያስደስተኝ ነገር ስካውን አላገኘውም ይውጣብዬ ለፈቅዴ የቻልኩት ሙዚቃ የለም ምንም ቢሆን የሚያረካኝ ነገር የለም በጣም ተለልክ ታዋቂ የተባሉ ሙዚቀኞች ነው ሙዚቃ የሚልኩልኝ ምናምን ግን ስካውን በጣም የሚያረካኝ ነገር ስለሌለ ላለማውጣት ተገድጃለሁ የተሰሩም አሉ በርግጥ እስኪ አንድ ቀን ግን ይሳካል እኔ ቃል ገብቻለሁ
1: ይሳካል ምናልባት አንድ ሁለት ብትሞክሪ ቀለል የሚልበት ሁኔታ ሊኖር ይችላል የሚልምለት አለኝ እኔ መሰለ ድምጽ ይያለሽ መሰለ ተሰጥቶ ይያለ በራሴ ስራ ለማምጣትሽ ደግሞ እንግዲህ የብዙዎች ጥያቄም ለዛ ነው የሚሆን መስለኝ
0: ትክክል ነው አንድ ቀን
1: ይመጣል እዚህ ሀገር ያው የቴክኖሎጂው ሁኔታ አለ በመድረክ የማግኔቱም ሁኔታ ያ ያስፈራሽ ሆን ወይስ እንደው በስራዎች ብቻ ባለመርካት ነው
0: በስራ ባለመርካት ብቻ ነው በጣም ተጨንቀው ተጠበው ነው የሚሰሩልኝ ግን እኔ በቃ 100% ይሄ ነው ብዬ የረካሁበት ነገር የለም እስካሁን ያገርማት ነው በነገራችን ላይ በሚገርም ሁኔታ ግን በቃ
1: ይሳካል
0: አዎ
1: ይመጣል
0: አንድ ቀን የሚያረካኝ አገኛለሁ ብዬ ገምታለሁ እንግዲህ
1: አዎ ያው የራስሽን ስራ ሰርተሽ ለአድማጭ ለተመልካች ባታቀርቢም በሌሎች ስራዎች ትታወቂያለሽ ግን እዚህ ሀገር አሁን በተለይ ደግሞ በእስራኤል ሀገር በእስራኤላውያን ድምጻውያን ተገቢውን ቦታ አግኝተዋል ብለሽ ታስቢያለሽ ወይ ተገቢው መድረክስ ታገኛላችሁ ወይ እንዴት ነው እስካሁን ካለሽ ልምድና ወቀት እስኪ
0: እውነት ለመናገር እስራኤል ሀገር የሙዚቃ ኢንዱስትሪው በጣም የሚያሳዝን ነው በእውነት ምንም አንደኛ እኛን ሚረዳና የሚያግዝ ተቋም የለም ይሄም በጣም ትልቅ ችግር ነው ከኑሮ አንጻር ከስራው አንጻር ከሁኔታዎች አንጻር በጣም ከባድ ነው ግን የሆነ ተቋም እንኳን ቢኖርኛን ሰፖርት የሚያደርግ ብዙ አሉ ድምጽ ያላቸው ልጆች ቤት ቁጭ አሉ ነው ማውቃቸው መድረክ መስራት የማይፈልጉ እንደኛ ግን የራሳቸውን ስራ የሚሰሩ ግን የሆነ የሚያግዝ ተቋም ስለሌለ ብቻ ሁሉ ነገር ደብዝዞ ነው የሚታይ ሁሌም እንደ ደበዘዘ ነው ይሄ ሁሉም ያውቀዋል እና በዚህ ላይ በጣም ቅር ይለኛል አንድ እስራኤል ሀገር ወጣ ያለ የሆነ ነገር እንኳን የሚታይበት ሁኔታ አይደለም ያለውና ዝለትንሽ ቀሬታለኝ
1: እኔም እንደዚህ እንዳንቺ ድምጻውያንን ቃለምልስ እናደርግ ከተገነዘብኩት ነገር ብዙ መድረክ እንደማይሰጣችሁ ነው አሁን ለምሳሌ ኢትዮጵያ ብዙ ድምጻውያን ይመጣሉ ለስራ አነሱ ጋር ስራውን የማግኘት አብራችሁ መሳተፍ እንኳን ብዙ ድል የለም ለምንድን ነው
0: የለም በሚገርም ሁኔታ እንደውም የሆነ ትዝታ ቀሰቀስከብኝ ሚኒሊክ የሚባል ቦታ እየሰራን ከዛ ዘፋኞች በወር አንዴ ይመጡ ነበርና እኔ ሌላ ቦታ ነበር መስራው ከዛ የሚሰሩ ግልጆች ነበሩ ልክ እነዛ ከኢትዮጵያ ሲመጡ የቤቱ ዘፋኞች በዘንቀን አይቀርቡም እጅግ በጣም የሚያሳዝነኝ ነበርና እኔ ወደዛ ስራ እንድሰራ ስጠየቅም እንድን ያልኳቸው ከኢትዮጵያ ዘፋኝ ሲመጣ ሴትም ሆነ ወንድ አብሬ ነው መስራ በዚህ ወልም እናድርግ ከሆነ እናድርግ ካልሆነ አልቀመጥም ቤት እኔም ከማንም የሚያንስ ብቃት አይደለም ያለኝ እኩል ነኝ መድረክ ስራ ከሚመጣው ዘፋኝ ሁሉ እኩል ነኝ ብዬ ማምን ሰው ነኝ ለራሴ እንግዲህ ሰው የሚለውን
1: ባላቀ
0: በዚህ ውል ገብተን ከኢትዮጵያ ሲመጡ አብሬ የሰራሁበት ሁኔታ አለ ሴቶችም ወንዶችም ዘፋኝ ሲመጡና እኛም ራሳችን ወደ ኋላ አንተ ማለት የለብንም ባሉን መሄድ የለብንም እዚህ ላይ የራሳችን ጥንካሬ ማሳየት አለብንና
1: አዎ ተደራጅታችሁ ደግሞ ብትንቀሳቀሱ ምናልባት እድሉን የማግኘት ሁኔታ ይኖራል እዚህ ሀገር ያላችሁ በርካታ አርቲስቶች አላችሁ
0: በርግጥ አሁን በዛ ልክ ነው እየተንቀሳቀስን ያለ ነው እንደውም አርባርብ ጦርነቱ ከመጀመሩ በፊት በደንብ እየተገናኘን ለመመዶችን ስናደርግ ቆይተናል እግዚአብሔር ይመስገን ኦርጋኒስቶች አሉ ክራር ማሲንቆ እያንዳንዱ መሳሪያ ባለሙያ አለው እዚህ ሀገር በጣም በሚገርም ሁኔታና እንደውም አንድ ቀን ሙሉ ባንዶ እዚህ ተጋብዙናላችሁ ብዬ ገምታለሁ
1: በጋራ አይደለም በጋራ
0: አዎ አንድ ቀን እንጋበዛለን
1: አዎ እንግዲህ ተነጋግረናል አንድ ቀን እንመጣለን ብላችኋል እስከዛ እየጠበቅን ነው
0: እሺ ደስ ይላል
1: ጥሩ የበለጠ እንቡጥ እንደዋንቺ የምትሳቢው ባህላዊ ሙዚቃ ነው ወይስ ዘመናዊ ላይ ነው የበለጠ ትኩረት ሰጥተሽ የምትጫወቺው
0: እኔ ዘመናዊ ሙዚቃ ላይ ነኝ በጣም የሚስበኝም የምችለውም ዘመናዊ ሙዚቃ ላይ ነኝ ባህላዊ ደግሞ አሉ እህት ወንድሞች በደንብ የሚሰሩ
1: ካስቴር ባሻገር ብዙ ድምጻያንን አድናቂ ልትሆኚ ትችያለሽ ብዙ ድምጻያን እንደው ካስቴር ውጪ የነማንን ስራ ትሰሪያለሽ
0: ካስቴር ውጪ የነ አበባ ላቀውን የነ ሄለን በርሄን አመልማልን አሉ ከወንዶችም እጫወታለሁ የሚገርመው የነ ብዙአየሁ ደምሴን እጫወታለሁ ማዲንጎን እንደዚህ አይነት አርቲስቶችን ዘፋኞችን ወዳለሁኝ
1: በጣም ጥሩ
0: አስቴር እንዳለችው ነው ማለት ነው
1: ጥሩ አስቴሪያው
0: አንዴ ኮመን ነው ቋሚ ነው
1: ጥሩ እስኪ ደግሞ አንድ ዜማ ተጫወችልን
0: አንድ ዜማ ሆን መጫወት መፈልገው የማን እንደሆነ ተቃለ ሰጠኝ ሁሌ ትንሽ ኢሞሽናል ሊያደርገኝ ይችላል ግን በሞት የተለየችን አርቲስት ሳባ አለችና በተለይ አንድ ሙዚቃ አላት በክለብ ደረጃ እንደሰራው እንነጋገር ነበር ሁሌ በስልክ ማለት ነውና አንዳንድ ቦታ ላይ ቡጡ እንደዚህ ነው እንደዚህ ነው ያለች ተስተካክለይ ነበር ለመስራት ዝግጅት ላይ ነበርኩ የሚገርመውና እኔ በሁሉ ልብ ውስጥ ነው ያለች እስካሁን ምትራሳም አይደለችም እንተም እንደምታውቀው የሷን በመቆም ደስ ይለኛል ለማስተዋወሻነታው
1: ሳባ እንግዲህ ሁላችን ነበረች ብዙ የመስራት አቅም ነበራት ብዙ እንዳንችን እኔ ጋም ብዙ እናወራ ነበርና በዚህ አጋጣሚ እኔ በጣም ትልቅ እህቴን ነው ያጣሁኝ ምልሽ መካሪ ነበረች ብዙ ነገር ስራም ቢሆን በተለያዩ ነገሮች እናወራ ነበርክ እንዳንች ጋር እንደምንነጋገረው ከሌሎችም ጋርና ሁላችንም አሳዝኖናል ሳባዬን ይሁን እንግዲህ ነፍሷን ይማር
0: አሜን አሜን
1: እስቲ እንግዲህ የሷን ዜማ
0: አለምድም አለምድም አለምድም

0: እንግዲህ ድምጻዊት እንቡጥ ፍስሃ በጣም እናመሰግናለን። ሳባ የኔሁንን ለማስተዋወስ ያደረክሽው ጥረት በጣም ከፍተኛ ነው፣ የሚደነቅ ነው። እንዲህ ነው ሰርቶ ያለፉ ሰዎችን ሁላችንም እንግዲህ ማስተዋወስ አለብን፣ መርሳት መዘንጋት የለብንም። በጣም ነው እናመሰግነው። ስላል ምን ትያለሽ?
1: ወንድ ስለመናገር አልበም የመስራት እቅድ የለኝም። ነጠላ ዜማዎችን ግን እሞክራለሁ። ምክንያቱም በነጠላ ዜማ እንኳን የሚያረካኝ አጣሁ። አልበም ሲታሰብ ደግሞ አስቡት 10 ዘፈን ምናምን ከባድ ነው የሚሆነው ለኔ። 100% እኔ ማመን አለብኝ ማለት እርግጠኛ መሆን አለብኝ ለመልቀቅ። ቅሬታ ያለኝ ምናምን ብለቀው ሰውም በኔ ስሜት ልክ ነው ይወስደዋል ብዬ ማስብና ለዛ ነው ምሰጋው እንጂ ጠፍቶ አይደለም።
0: አሁን ባለሙያዎች እንግዲህ
1: ባለሙያዎች ብቅ በሉ
0: አሉ ብዙ እዚህ ሀገርም አሉ እና ቢውሉ አሉ መስጠት አለባቸው ላንቺ እና
1: ተሰጣዋል የቻሉት።
0: ጥሩ ነው። እስኪ አንድ ከምትወጁ ሌላ ዜማ ተጫወችልን
1: ከራሴ ከሰራሁት ለምን እሱን ለምን
0: ጥሩ
1: ኦኬ።

0: በጣም ጥሩ ነው። እንብጥ ኪነ ጥበብ ለህይወት ትልቅ ፋይዳ እንዳለው ይነገራልና የሙዚቃው ዘርፍ ህይወቴ ነው ሐኪሜ ነው ብለሻልና እንደው በአጠቃላይ ኪነ ጥበብ ዘርፍ እንዴት ተጠቅሻለሽ?
1: ሙዚቃ ማለት ምን ይላሉ የጭንቅላት ጋራጅ ነው። በደስታም በሐዘንም ነው በነገራችን።
0: ተገናል ጭንቅላት
1: ጋራጅ ነው ነው የሚባል እውነትም ነው። አንዳንዶች ሐዘን ላይ ሁኜ ወይም የሆነ ነገር ተከስቶ መጥፎ ሁኔታ ሆኖ ሁኔታው ምናምን ስዘፍን ምን አስደስቶሽ ነው ይላሉ፣ ግን አልተረዱኝም። ማለት በሐዘንም በደስታም ነው ሙዚቃ፣ ለደስታ ብቻ አይደለም። ምናልባት እንደኔ ብዙ ሰዎች ይኖራሉ ሐዘናቸውን በእንጉርጉሮ የሚገልጹ። ብዙ ጊዜ የሆነ ችግር ሲፈጠር የሆነ ዜማ ወስድና በተከሰተው ሁኔታ ልክ ግጥሙን በራሴ አድርጌ ማንጎራጉርበት ጊዜዎችም አሉ። እና እዚህ ላይ መታወቅ ያለበት ሙዚቃ የደስታ ብቻ አይደለም፣ የሐዘንም መግለጫ ነው ማለት እወዳለሁ።
0: በጣም ትልቅ ነገር ነው ያልሽው። በሙዚቃ እንግዲህ ስሜቶቻችንን እንገልጻለን፣ አንዳንዴ እንዲያውም ሳናስበው ሁሉ ይወስደናል።
1: አዎ በጣም
0: ትዝታንም ቢሆን ያሳለፍነውን ጊዜም ቢሆን ብዙ ነው ሙዚቃ ጥቅሙ፣ ኪነ ጥበብ ጥቅሙ ከፍተኛ ነው። ጥሩ። እስኪ ደግሞ አንድ ዜማ ተጫወችልን።
1: አሁን ቀጣይ ማቅረብ የምፈልገው ሙዚቃ ነፍሱን ይማረው የማዲንጎ አፈወርቅ ነው። በእውነት ባጭር የተቀጨብን ወንድም ነው ባልታሰበ ሁኔታና እሱንም አንጎራጉራለሁ የሱ ሙዚቃዎችን። እሱን እስኪ ለአድማጮች ያው በዛ መታሰቢያ እንዲሆን
0: ለተመልካቾች እንዲህ በፌስቡክ ያሉ

0: ማስተዋሻ ነው ለማዲንቆ ፈርቅ ሆነልኝ
1: ነበር። ማዲንቆም ታላቅ ሰው ነበር ግን በስራዎቹ እንዲህ ዘላለም ሲታወስ ይኖራል ልክ እንደ ሳባ። በጣም እናመሰግናለን ስላስተዋወሽን። ጥሩ ነው እንደው እንቡጥ ግጥምና ዜማ ተመክሪያለሽ?
0: እኔ ያው እንደው ሲጨንቀኝ ይሰጡኝ ሁሉ አላርከኝ ሲል ራሴ መጻፍና ዜማ እንት ማለት ጀመርኩኝ። እጽፋለሁ በብዛት ለሊት ነው ዜማ ቀላጾች የሚመጡና ቃቅም ካለኝ ተነስተ ያስነሳኛል በጣም
1: ዜማው አባዜ።
0: አዎ አንዳንዴ መጀመሪያ አካባቢ አይ ነገ ትዝ ይለኛል ብዬ የተውኩት ከዛ ለካ ትዝ አይልም። ለሊት የሚመጡ ዜማዎች ትዝ አይሉም ቀላይና ሞባይሌን አንስቼ ቀረጻለሁ ለሊት ሰብስባለሁ ግጥም መጽፋለሁ ምናልባት ራሴ ብሰራው ለራካችላለሁ በሚል ማለት ነው። እና እስካሁን በዛ ሂደት ነኝ ብዙ አለኝ ብዙ
1: በጣም ጥሩ ነው። ግን ያንዲ ኪነ ጥበብ ሰው እንዲ እንቅልፍ የሚያስነሳው ከሆነ የሆነ ቦታ ሲሄድ አድርግ የሚለው ከሆነ ኪነ ጥበቡ ላይ በቃ ያ ነው እና ተከክለኛ ተሰጥቶ ነው ያለሽ። እንግዲህ ባለሙያዎች እንደሚሉት
0: በጣም
1: ቆንጆ ነው። ሌላስ ሴት ድምጻውያን ማንን ነው የምትሞክሪ?
0: ያው ሄለን በርሄ ነው ዳታለው እነት ለምንናገር ይሷን መሞከር ፈልጋለሁ።
1: እስኪ እንስማ
0: ሰባት አለው ያው አንድ መድረኮች ላይ የም

0: ቴንኪ ሄለን ባቲ
1: አው ተሩሩ በጣም ደስ ይላል።
0: አመሰግናለሁ ሰጠኝ።
1: አሪፍ ነው በእውነት በበቃት ነው የምትጫወቻቸው በጣም ጥሩ ነው። እንደው እንግዲህ ሙዚቃ ኪነ ጥበብ ውስጥ ብዙ ገጠመኞች ይኖራሉና ምታካፊናለ ወይ? የሚያሳዝንም የሚያስደስትም ወይም ልዩ የምትዩ ገጠመኝ ካለ?
0: እስኪ ከሚያስደስተው የሚያስቅ ነው። አሁን ዘመናዊ ባህላዊ በሚለው ጥያቄ ነው ትዝ ብሎኝ ነበረ ቅድም የሆነ ጊዜ አቢላቀው አዲስ እንዳወጣች ነበር ሙዚቃዋንና መድረክ ላይ ሊሰራው አዲስ ነው ገና በደንብ እንትን አላለም መድረክ ላይ እየሰራሁት ማን አለ የሚል ሙዚቃ አላት። በጣም ሪትሙ ክላሲካል ሁሉ በጣም ለየት ወጣ ያለ ነው። እሱን እየተጫወትኩ የሆነ ልጅ መጣና እንቡጥ እንቡጥ ብሎ እንደዚህ ዝቅ ብዬ እንዳዳመጠው አደረገኝና አማርኛ ትዘፈኝልኝ አለኝ። እዚህ ላይ አማርኛ ሙዚቃ ዘፈኝ። እውነት በጣም እንትን ነው ወጣ ያለ ነበር ያቢላቀው እስከምንለምደው
1: ትንሽ ለማስታወስ
0: ማን አለ ማናለ እንዳንተ ያለ ማንን ማላገኘሁም ኡህ ኡህ እንደዚህ ነውና በጣም ገና ሊያዝነው ሙዚቃውን ራሱ ከባድ ነበር። ይሄ ነው
1: የአማርኛ ዝፈኝልኝ።
0: አሁን በአማርኛ ዝፈኝልኝ እንጂ ምን አብላለኝ አዛ ቆርጨሳኩኝና እንደገና አጠልኩ ማለት ነው።
1: አዎ በጣም ጥሩ ነው። ሌላስ እንደው ከወንዶች ምትጫወቻቸው ቅድም የማዲንጎን ተጫውተሻል ሌላ የብዙአየው እንደምትመክረኝ ነው የነገርሽና እንዴት ነው ብዙአየው ላይ?
0: ብዙአየው ላይ ዘቪቫ ግርማም ዘፍነዋለች እና እስኪ እሷ በዘፈነችው አድርጌ ልሂድ።

0: ወደኛል። ቴንኪው በጣም ነው ወደው
1: በጣም በጣም በእውነት
0: አንቺ
1: ስትጫወቱ ዘቪቫም ስትጫወተው ራሱ ብዙዬም ሲጫወተው በቃ በጣም ደስ የሚል ዜማ ነው።
0: በጣም
1: መልክቱም ትልቅ ነው።
0: በጣም ቴንኪው
1: በጣም እናመሰግናለን።
0: እኔም በጣም ነው ማመሰግነው።
1: እስኪ መጨረሻ እንግዲህ ምታስተላልፊው መልእክት ካለ ለኪነ ጥበብ አፍቃሪውም ለህብረተሰቡም ሊሆን ይችላል።
0: እሺ እንግዲህ የአማርኛ ሙዚቃ ኢንዱስትሪ በጣም እየቀዘቀዘ ነው። ለምን እንደሆነ አልገባኝም። እውነት ለመናገር ብዙ ቦታዎችም የሉም እንሰራበት ብዙ እድል እየተገኘ አይደለም። እያንዳንዱ ናይት ክለብ ሲከፈት እንኳን በዚህ ሰዓት ዲጄ ነገር ሆኗልና ለምንድን ነው ከኛ ምን የጎደለ ነገር አለ? ከሙዚቀኞች እንዴት እንዳለፉት ጊዜያቶች አርብ አርብ ወይም ሐሙስ ሐሙስና አርብ እንዴት ዘፋኞች እየወጡ አይዘፉንም? እንዴት ሰውስ ከአማርኛ ሙዚቃ በዚህ ልክ ሊሸሽ ቻለ? ትንሽ አጠያቂ ነው በጣም። በዚህ ሰዓት የሚገርመው እኛ ብቻ ነው እየሰራን ያለ ነው ራስታ ክለብ አርብ አርብ አማርኛ ሙዚቃ እኛ ብቻ ነን በቃና በጣም ይገርማል። ትንሽ ከፍ ቢልና ወደ ቀድሞ ቢመለስ ደስ ይለኛል። እኛም ከድሮም ከአዲሱም ራሳችን እያሻሻልን ህዝቡን ለማስደሰት ዝግጁ ነን። ሁሉ ሙዚቀኛ ዝግጁ ነው እና ግን እንደዚህ አይነት ነገር መመለስ አለብን ብዬ ነው ማስበው። ትንሽ አማርኛ ሙዚቃ ጭራሽ ሊረሳ እየመሰለ የመጣበት ሁኔታ ነው ያለ። በተለይ እዚህ ሀገር ያለነው አርቲስቶች
1: መረሳት የለበትም። እንዳልሽው ብዙ ስራዎች በዲጄ ብቻ ሆነዋል። እንግዲህ አርቲስቱም እየተጎዳ ነው፣ ሊታሰብበት ይገባል። እናንተም መጠናከር አለባችሁ ብዬ አስባለሁ።
0: በትክክል ምናልባት ድክመት ከኛ ካለ አስተያየት ለመቀበልም ዝግጁ ነን። ከአድማጭ ከህዝብ ምንም ችግር የለም አስተያየት ለመቀበል። ግን ወደ ቀድሞ መመለስ አለበት ብዬ አምናለሁ። ብቃት ያላቸው ብዙ አርቲስት ጓደኞች እንዳሉ ስለማውቅ ነው።
1: በጣም በጣም ነው እናመሰግን እዚህ ስቱዲዮአችን ድረስ መጥተሽ ስለተጫወትሽልን የሙዚቃ ህይወትሽን ስላካፈልሽን በጣም ነው እናመሰግን። ግን ስራዎችን እንጠብቃለን በቅርቡ።
0: እሺ ሰጠኝ። በጣም ነው ማመሰግን። እኔም ይሄን ከመሰለ ቦታ አክብራችሁ ጠራችሁኝ። እኔም አክብሬ መጣሁ። በጣም ደስ ነው ያለኝ ያየሁት ነገር ሁሉ በጣም ያስደስታል። ሌሎችም እየመጡ እዚች ጋር አንተ ጋር ቃለ ምልልስ እንዲያደርጉ ጥሪ እያደረኩላቸው ነው ለስራ ባልደረቦቼ። አመሰግናለሁኝ።
1: የተከበራችሁ አድማጮቻችን ዛሬ ጠዋት ያቀረብነው ፕሮግራም ይህን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሜ እንዲሆን እንመኛለን። የዛሬው የጠዋቱ ፕሮግራማችን እዚህ ላይ ተጠናቀቀ። መልካም ቀን መልካም ለተሰንበት ሻባት ሻሎም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሁለቱ እንደ ብራን ዘመን አቆጣጠር ዮም ሻባት ካፍ ባብ ታሙዝ ታፍሽን ፔባብ እንደ አውሮፓውያን ዘመን አቆጣጠር ጁላይ 11 2026 እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 4 2018 ሲሆን የቴክኒክ ባለሙያችን ታል ቬንግ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ፕሮግራሞች በቅድሚያ ሰዓቱ ዜና ይቀርባል። ከሰዓቱ ዜና ቀጥሎ ስለ ወቅታዊ ጉዳዮች ከእንግዶች ጋር እንወያያለን። ሳምንታዊ የመዝናኛና የቁም ነገር ማስጨበጫ ፕሮግራምም ሰንቀናል። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። በእስራኤል መከላከያ ሰራዊት የተዋጊ ወታደር ጥረት እየተከሰተ መሆኑን በመከላከያ ሰራዊቱ የሚገኙ የጦር መኮንኖች ተናግረዋል። በአሜሪካ የእስራኤል አምባሳደር የነበሩት ዳንያ ያሎን ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያቋረጡትን ጦርነት የመቀጠል ፍላጎት የላቸውም ብለዋል። የእስራኤሉ የደህንነት መሳሪያ አምራች ፋብሪካ ራፋኤል በህንድ ፋብሪካ ለማቋቋም እያሰበ መሆኑ ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ተደርሶ የነበረው የተኩስ አቁም ስምምነት አብቅቷል ሲሉ ተናግረዋል። ግብጽ እስራኤል በቅርቡ ከመታደርገው ሀገራዊ ምርጫ በፊት ጠቅላይ ሚኒስትር ቢናሚን ናታንያሁ በጋዛ ጦርነት ሊጀምሩ ይችላሉ ብላ እንደምትሰጋ ተነገረ። የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። በእስራኤል መከላከያ ሰራዊት የሚገኙ ከፍተኛ ወታደራዊ መኮንኖች በመከላከያ ሰራዊቱ የተዋጊ ወታደር ጥረት መኖሩን ተናግረዋል። ወደ 40 የሚጠጉ ተዋጊ ወታደሮችን ይዞ የጀመረ በመከላከያ ሰራዊቱ አንድ የጦር ክፍል በተለያዩ ምክንያቶች የተነሳ ወታደሮች ሲወጡና ሲርቁ 40 ከሚሆኑ ወታደሮች አምስት ወታደሮች ብቻ መቅረታቸውን ለሚዲያ ተናግረዋል። በመከላከያ ሰራዊቱ የተዋጊ ወታደር እጥረት መኖሩ በጉልህ እየታየ ያለው አዲስ ምልምሎች ባለመቀላቀላቸው ብቻ ሳይሆን በተለያዩ ምክንያቶች ተዋጊ ወታደሮች ቦታቸውን እየለቀቁ በመሄዳቸውም ጭምር ነው። መኮንኖቹ በተለያዩ ተዋጊ ወታደሮች በሚገኙባቸው ክፍሎች መታየት የሚኖርበት የተዋጊ ወታደር ቁጥር እየታየ አለመሆኑን ገልጸዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ያደረገ ባለው እንቅስቃሴ ጉልህ የሚሆኑ ተጽዕኖዎችን መፍጠር የሚችሉ እርምጃዎችን እንዳያደርግ አሜሪካ የእስራኤልን መንግስት በመጠየቋ የተነሳ የእስራኤል መንግስት የአሜሪካን መንግስት ጥያቄ በመቀበል ታቅደው የነበሩ ወታደራዊ እርምጃዎችን ለመሰረዝ ተገዷል ተብሏል። ሰሞኑን አሜሪካና ኢራን የጀመሩት ወታደራዊ ግጭት ወደ ለየለት አቅጣጫ እስኪሄድ ድረስ እስራኤልና ሊባኖስ የደረሱበት ስምምነት ወደ መተርጎሙ በመተላለፍ በቅርቡ የእስራኤል መከላከያ ሰራዊት በሊባኖስ የያዛቸውን ቦታዎች ጥሎ በመውጣት ለሊባኖስ መከላከያ ሰራዊት ሊያስረክብ መሆኑ ተዘግቧል። የፍልስጤማውያን የዜና ምንጮች ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ በይሁዳና ሰማርያ ቀበሌ ቤታ በሚባለው ሰፈር አክራሪ ይሁዲዎች ሁለት የፍልስጤማውያን ንብረት የሆኑ መኪናዎችን አጋይተዋል ሲሉ ዘግበዋል። እንዲሁም በራማላ አካባቢ ሚትናሃሊም የሚባሉት ይሁዲዎችና ፍልስጤማውያን ሲጋጩ የሚያሳይ ቪዲዮ ወጥቷል። ቪዲዮው እንደሚያሳየው ተሆነ አንድ እስራኤላዊ ሽጉጥ ሲመዝ መታየቱን አጋልጧል ተብሏል። በአሜሪካ የእስራኤል አምባሳደር የነበሩት ዳኒ አያሎን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያቋረጡትን ጦርነት የመቀጠል ፍላጎትና እቅድ የላቸው። ምናልባት የተቋረጠውን ጦርነት ለመቀጠል የሚገደዱት ኢራን ሆርሙዝ ሰርጥን ዘግታ ማንም አያልፍም የምትል ተሆነ ብቻ ነው ብለዋል። ምንም እንኳ ኢራን የተለያዩ ችግሮችን መፍጠሯን ብትቀጥልም ሆርሙዝ ሰርጥን ዘግታ መተንፈሻ የምታሳጣት አልሆነ በቀር በህዳር ወር በኮንግረሱ የሚያደርጉትን ምርጫ እስከሚያጠናቅቁ ድረስ ፕሬዚዳንቱ ወደ ጦርነት የመመለስ ፍላጎት የላቸውም ታሉ በኋላ የአሜሪካና የቱርክ መቀራረብ እስራኤል በመካከለኛው ምስራቅ ያላትን የበላይነትና ተቀባይነት ሊያሳጣት ይችላል የሚል ስጋት መኖራቸውን ገልጸዋል። በቴክኖሎጂ የተደገፉ ዘመናዊ የጦር መሳሪያዎችን በማምረቱ የሚታወቀው እስራኤሉ ራፋኤል ካምፓኒ በህንድ የኪፓት ባርዜል ተተኳሾቹን ለማምረት እያሰበ መሆኑ ተዘግቧል። ራፋኤል በህንድ የማምረቻ ፋብሪካዎችን ለማቋቋም በህንድ ተሚገኙ ጦር መሳሪያ አምራች ኩባንያዎች ጋር እየተነጋገረ መሆኑን ኤንዲ ቲቪ የሚባለው ቴሌቪዥን ጣቢያ ዘግቧል። ራፋኤል በህንድ ይሄን ለማድረግ እየተዘጋጀ ያለው የመሳሪያ ማምረቻ ዋጋዎችን ዝቅ በማድረግ በአካባቢው ለሚገኙ ለሌላ ሀገራት መሸጥ እንዲችል የገበያ አድማሱን ለማስፋት እንደሆነ ተጠቅሷል። መረጃዎችን ይፋ ታደረገው ቴሌቪዥን ጣቢያ ጋር ንግግር ያደረጉ ሰዎች እንዳሉት ተሆነ ራፋኤል በህንድ ፋብሪካ በመክፈት ማምረት የሚፈልገው መሳሪያ ታሚር የሚባለውን የኪፓት ባርዜል ተተኳሽ መሆኑን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርሶ የነበረው የተኩስ አቁም ስምምነት አብቅቷል ሲሉ ተናግረዋል። ፕሬዝዳንቱ ከኢራን ጋር የነበረው የተኩስ አቁም ስምምነት ቢያበቃለትም ኢራኖች ድርድሩን መቀጠል እንደሚፈልጉ አሜሪካን በመጠየቃቸው የተነሳ ድርድሩ እንዲቀጥል ተስማምተናል ሲሉ ተናግረዋል። የአሜሪካና ኢራን ፍላጎታቸውን ለማስጠበቅ ጦርነቱን ለማስቀጠል እየሰሩ ባሉበት ሰዓት ነገሮችን ለማረጋጋትና የተጀመሩ ጉዳዮች በዲፕሎማሲው መንገድ ቀጥለው እንዲጠናቀቁ ለማድረግ የኳታር አሸማጋይ አካላት ወደ ኢራን አቅንተዋል። የኳታር የልኡካን ቡድን በኢራን የሚያደርገውን የማሸማገል ሂደት ለአሜሪካውያን ማሳወቁም ተጠቅሷል። አንድ የኢራን ባለስልጣን አሜሪካን ለመጉዳት በሚያደርጓቸው ዘመቻዎች እስራኤልም ተጠቂ እንደምትሆን ተናግረዋል። ኢራን እስራኤልን ጭምር ለማጥቃት በግልጽ እየዛተች ባለችበት ሰዓት በእስራኤል የነበሩ የአሜሪካ የውጊያ አውሮፕላኖች እስራኤልን እየለቀቁ መሆናቸው መረጃዎች እየወጡ ነው። ተዚሁ ከአሜሪካና ተያያዥ ጉዳዮች ሳንወጣ አሜሪካ ኢራን ሆርሙዝ ሰርጥን ለተጠቃሚዎች ክፍት አድርጋለው ስትል በይፋ መግለጫ እንድትሰጥ ጠይቃለች። አሜሪካውያን ባለስልጣናት ኢራን ሆርሙዝ ሰርጥን የሚጠቀሙ መርከቦችን አልጎዳም ስትል ቃል እንድትገባና እንድትገደድ ሲሉ አማራጭ የሌለው ጥያቄ አቅርባለች ኤፒ ማቅረባቸውን ኤቢ የሚባለው የሚዲያ ተቋም ዘግቧል። የአሜሪካና የኢራን ባለስልጣናት ሰሞኑን በሆርሙዝ ሰርጥ የሚታየውን ግጭት አስመልክተው ሲናገሩ በመርከቦች ላይ ጥቃቶችን እያደረሱ ያሉት የኢራን መንግስት ኃይሎች ሳይሆኑ በአሜሪካና በኢራን መካከል እየተደረጉ ያሉ ድርድሮችን የማይፈልጉ አካላት መሆናቸውን ተናግረዋል። ኢራኖች ፕሬዝዳንት ዶናልድ ትራምፕን ለመጉዳት በተለየ ሁኔታ የሚያደርጉት እንቅስቃሴ አለ መባሉን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራኖችን ለመጉዳት የሚሞክሩ ተሆነ አሉ። በሺዎች የሚቆጠሩ ሚሳኤሎች ወደ ኢራን አቅጣጫ ተጠምደዋል። ከዚህ በተጨማሪ የአሜሪካ መከላከያ ሰራዊት ኢራንን ከምድረ ገጽ ለማጥፋት ዝግጁ ነው ሲሉ ተናግረዋል። ግብጽ እስራኤል በቅርቡ ከመታደርገው ሀገራዊ ምርጫ በፊት ጠቅላይ ሚኒስትር ቢናሚን ናታንያሁ በጋዛ ሰርጥ ጦርነቱን ሊቀጥሉ ይችላሉ ብላ እንደምትሰጋ የሳውዲ አረቢያው አሻርክ አልአውሳት ጋዜጣ ይፋ አድርጓል። የእስራኤል ከፍተኛ ወታደራዊ አመራሮች ሐማስ እምቢታውን እያጠናከረ በሄደ ቁጥር እስራኤል ወደ ማታቋርጠው ጦርነት ልትገባ እንደምትችል የግብጽ አቻቸውን አስጠንቅቀዋል ብሏል። አንድ የግብጽ ከፍተኛ ባለስልጣን የእስራኤልና የግብጽ ከፍተኛ ባለስልጣናት በተለየ ሁኔታ ከትናንት በስቲያ በግብጽ ዋና ከተማ ካይሮ ተገናኝተው መወያየታቸውን ለሻርክ አልአውሳት ጋዜጣ ገልጿል። የግንኙነታቸው አንዱ ክፍል በጋዛ በአሁኑ ሰዓት የሚታየው አንጻራዊ መረጋጋት እንዲቀጥል ለማድረግ ሲሆን በዚህ ጉዳይ ላይ ለመወያየትም አሜሪካውያን ከግብጽ ጋር ለመቀራረብ በቅርቡ ወደ ግብጽ ዋና ከተማ ካይሮ ያመራሉ ብለዋል። የግብጽ ባለስልጣናት ከእስራኤል መንግስት አንደበት የተነገረ ነው በማለት ለሚዲያ ይፋ እያደረጉት እንዳለው እስራኤልና አሜሪካ ሐማስ የተስማማበትን የ20 ነጥቦች ሰነድ ስምምነት ሁለተኛውን ዙር ተግባራዊ በማድረግ መሳሪያ መፍታት እንዲጀምር እየተናገሩ ነው ብለዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከዘወትር ተሳታፊያችን ከመምህር ዮሴፍ ረዳይ ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ እንደምናረፈር ሻባት ሻሎም።
1: ገብርኤል ሻባት ሻሎም ለአንተም ለአድማጮችም ሰላም።
0: ሁሉ ሰላም እንዴት ነህ?
1: ሰላም ነው እግዚአብሔር ይመስገን አለን።
0: መልካም። እንዲያው መምህር ዮሴፍ ጦርነቶች በዚህም በዛም እየቀጠሉ ባሉበት ሁኔታ በመከላከያ ሰራዊቱ በከፍተኛ አመራር የሚያገለግሉ የጦር መኮንኖች የተዋጊ ወታደር እጥረት አለ ብለው ሰሞኑን እየተናገሩ ነው። በእርግጥ ይሄ ነገር አዲስ አይደለምና ጦርነቶች እንደሚመጡ እየታወቀ ሀገሪቱ ያለችበት የደህንነት ሁኔታ እየታየ ባለበት ሁኔታ እንዴት ቢሰራ ነው? ምን ቢደረግ ነው የተዋጊ ወታደሮች እጥረት እንዳይኖር? እንደው እንደ ሀገር እንደ መንግስት እንደው እንደ ግለሰብ ምን መደረግ አለበት? ሀገሪቱ ለሚጋረጥባት የደህንነት ችግር ብቁ የሆኑ ቢያንስ በቁጥር በመከላከያ ሰራዊቱ የተዋጊ ወታደር እንትን እንዲኖር ቁጥር በርከት ያለ እንዲሆን።
1: አዎ እንግዲህ በመጀመሪያ ደረጃ ያው እንደምናውቀው ሁላችንም ይሄ ጦርነት ከተጀመረ ብዙ ጊዜ አልፏል፣ አመታት አልፏል፣ ወደ 3 አመት መሆኑ ነው። እንግዲህ ይሄ ሆኖ ያለ ደግሞ ያው ብዙ ሟቾች ቋስዋዮች እንዳሉ ይታወቃል። ያም ሆኖ ግን እነዚህ አዲስ ምልምል ወታደሮች ሳዲር የሚባለው በየጊዜው ግዳጃቸውን እየተወጡ ይመለሳሉ። አዲስ ምልምሎችም እንዲሁ ይደረጋሉ። ከዚህ ባሻገር ደግሞ ያው የኻሪዲ ማህበረሰብ የሚባለው የማያገለግለው አለ። ይሄን አንድ ልባት ደርሰው ሁሉንም ከማለት አልፈው ማገልገል የሚችሉት ብቻ እንዲያገለግሉ ተደርጎ ወደዚህ ቢገቡና ያው የወታደሩ የቁጥር ብዛት ቢሆን ጥሩ ይሆናል። ያለዛ ግን ያው እንደምታውቀው ሁላችንም ከጦርነቱ በፊት ጀምሮ በካፕላን ሰላማዊ ሰልፍ ያደርጉ የነበሩ ማገልገል ያቁም እስከሚባል ደረጃ ተደርሶ ነበር። አሁን እያንዳንዱን ዜጋ ይሄ ልቡን ማዳከም የሚሆን ነገር ይሆናል። ምክንያቱም እነዚህ አዲስ ተመልማይ ወይ ደግሞ በትክክል አገልግሎት ገብተው የሚሰጡ ወጣቶችን ይሸረሽራቸዋል። ይህ አባባል ማለት ነው። እና እስካሁንም እግዚአብሔር የተመሰገነ ይሁን፣ በእርግጥ ብዙ ብዙ ጦርነቶች ተደርገው ብዙ ድሎችን ተቀዳጅተናል። ሆኖም ግን የሚመለመለውን ማበረታታት እንደገና ደግሞ እንደነገርኩ እነዚህን ኻሪዲሞችን ብዙ ብዙ ብዙ ማገልገል የሚችል ሰው አለ። ይህን ደግሞ ያው ምልመላ ማድረግ አስፈላጊ ነው። ያለዛ ግን ያለው እንዲቀጥል እንዳይሆን ከቀደም ብሎ የተቀመጠ ነገር አለ። አታገልግሉ ለቢንያሚን ነታንያሁ እንደሚያገለግሉ ሁሉ ወይም ደግሞ ለዚህ መንግስት ብቻ እንደሚያገለግሉ ሁሉ በኋላ ላይ እንደው ሌላው ቀርቶ ድል ገጥሟቸው እንኳን ግራ ክንፍ እንትን ስልጣን ላይ ቢወጡ ይህን ነገር ይደግሙታል የሚል ነገር ሁልጊዜ በአእምሮ ይጭራል። እና ትክክል ያልሆኑ ነገሮችን አዛብተው በዚህ ደረጃ ደርሰውናል። ያም ሆነ አዲስ ነገር አይደለም። ወይም ደግሞ እንዴት ሆነ የሚባል ነገር ያለ ቁጥራችን ትንሽ ያው በዚህ አንጻር ያው የወታደሩም ሁኔታ አናሳ ሊሆን ይችላል።
0: ግን መምህር ዮሴፍ እነዚህ ካፕላን እየወጡ መንግስት የሚያደርገውን እንቅስቃሴ ሲቃወሙ የነበሩ ሰዎች እና ቃለን የዲሞክራሲ ሀገር ነው መብታቸው ነው፣ ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ አትስሙ ማለት አሁን ያለውን መንግስት በእሳቸው ስለሚመራ ብዬ ነው አትስሙ አትዝመቱ ሲሉ መንግስትን ለመጣል በዲሞክራሲያዊ መንገድ መታገል መብታቸው ነው መሆን ያለበት ነገር ነው ማለት ይሄ መንግስት የሚሰራው ነገር ካልተዋጠላቸው ግን ያለችበትን የሀገሪቱን የደህንነት ሁኔታ አይረዱም እንዳልል እነዚህ ሰዎች በጣም የተማሩና የሀገሪቱን ጠንቅቀው የሚያውቁ ናቸው። አይደለም ሀገራቸውን በዓለም አቀፍ ደረጃ የሚያውቁ ናቸው። ግን ጠቅላይ ሚኒስትሩን ይጠቅማል ብቻ በሚል ግንዛቤ እንዳትዘምቱ ሲሉ የሀገሪቱ ደህንነት ጨረቃ ላይ መውደቁን ተገንዝበው አደለ አልተገነዘቡም ወይ? እንዴት ነው ችግሩ?
1: በዚህ ላይ ነው እንደጠቀስከው በጣም ምሁራን ናቸው፣ በጣም ያወቁ ናቸው፣ የሃይቴክ ሰዎች ናቸው፣ ባለሀብት ናቸው። ሆኖም ግን አንዳንድ ጊዜ እንዴት ነው በአገረኛ አባባል የብስልሞኝነት የሚባል ነገር አለ። እንደዛ ሆኖባቸው መሰለኝ ነገ የኔ የሚለውን ነገር ትተው አሁን ፎከስ የሆነው በጠቅላይ ሚኒስትሩ እና በአገዛዛቸው ላይ ያጠነጠነ ስለሆነ ይሄ ነገር ደግሞ ወርዶ ወደ ህዝቡ ወይም ደግሞ አንዳንድ የመሰላቸት ወይ ደግሞ ምን አገባኝ የሚል አንዳንዱን ተመልማይ ወደዛ ሊያደርሰው ይችላል። እንደዚህ አይነቱ በጣም አደገኛ ነው። እኛ ምን እናውቀው ያው በአገርና በሚስት ዋዛ የለም የሚባል ነገር ነው። እዚህ አገር ግን እንዳልከው ዲሞክራሲ እያንዳንዱ እንደፈለገ የፈለገውን ያስቀምጣል። በኋላ ላይ ያለንበት ችግር ተደርሷል። በእርግጥ ወታደሩ እስከ መጨረሻ ተለጥጦ እየሰራ ያለበት ሁኔታ ነው እና ይህን ደግሞ ምናልባት እነዚህ ሰዎች እንትናቸውን አቋማቸውን ቀይረው ለአገር በሚል ደረጃ አባባላቸውን ቢያስተካክሉ ነገሮች ጥሩ ሊሆን ይችላሉ። ያለዛ ግን ያው ጥረት ሁልጊዜም አለ። ከጦርነቱ በፊትም ጥረት አለ፣ የወታደር ጥረት። ምክንያቱም ከቁጥሩ አንጻር ከቁጥራችን አንጻር ብዙ የሚያስፈልጉን ቦታዎች ስላሉ ይሄ የማይቀር ነው።
0: በትክክል ሌላው ወደ ሊባኖስ ልውሰድና ሊባኖስና እስራኤል ስምምነት ላይ ደርሰው የእስራኤል መከላከያ ሰራዊት ቀስ እያለ የሚለቃቸው ቦታዎች አሉ ተብሏል። በቅርቡ ይጀምራል ተብሏል። ሌላው የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝባላን ቦታዎች ራጊሽ የሚባሉ ቁልፍ ቁልፍ ቦታዎችን ሊመታ የተዘጋጁ ቦታዎችን ለመመታት የአሜሪካ መንግስት እነዚህ ቦታዎች እንዳይመቱ ይቆዩ የሚል ውሳኔ ለእስራኤል መንግስት በማስተላለፉ እየተወ ነው የሚባል ነገር አለና እነዚህ ነገሮች እንዴት ናቸው ለማለት ነው።
1: አዎ፣ እነዚህ ነገሮች በተለይ እስራኤል በአሁን በቅርብ ጊዜ ያዘችው አንድ ዋሻ ነገር አለ። በዛ ዋሻ ውስጥ ደግሞ ብዙ የሂዝቦላ ታጣቂዎች ተከበው እንዳሉ እየተነገረ ያለበት ሁኔታ ነው። በእነሱ መካከል ደግሞ ያው የኢራን ነገረ ፈጆች አብረው እንዳሉ ይነገራል እና ኢራን አሁንም በእጃ ዙር እየጠየቀች ያለችው ያው ኢራናውያን እዛ ውስጥ ስላሉ አብረው እንዳይመቱ የሚለውን ነገር ለመውሰድ ይሆናል። በአንጻሩ ግን እስራኤል ከሊባኖስ ምድር ምንም ቅንጣት ያህል ነገር የለባትም። ሂዝቦላ ትጥቁን ይፍታ፣ እስራኤል ወደ ድንበሮቿ ትመለሳለች። ይሄ ያለ ነው። ነገር ግን አንዳንድ ጊዜ እንዴት ነው በሊባኖስ ምድር ሂዝቦላ በተመታ ቁጥር ኢራን ታለቅሳለች። ባለፈው ጊዜ ነገር ያለው የኢራንና የሂዝቦላ እትብት እስካልተቆረጠ ድረስ በዚህ ቀጠና ሰላም አናገኝም፣ ለእኛም ለሊባኖስም ሁሉም ሰላም አያገኝም። እና አሜሪካ ይሄን የምታደርገው ያው ድርድሩን በተመለከተ ነው። ድርድሩን በተመለከተ ደግሞ ብዙ ጊዜ እስራኤል ታይናለች፣ አሜሪካን ተቀብላለች። አሁንም ቢሆን ደግሞ ነገሮች የሚሳኩ ከሆነ ትቀበላለች። እስራኤል እዛ ሊባኖስ ምድር ምንም የምታደርገው ነገር የለም። ጥያቄው ሂዝቦላ ትጥቁን ይፍታ፣ ጥሩ አልፈታም። ግን ምናልባት አሁን የምንላቸው ነገሮች እንደገና ሊመቱ ይችላሉ። ያለዛ ደግሞ ሰላም የሚሆን እርቅ የሚሆንና ሂዝቦላ ትጥቁን የሚፈታ ከሆነ ምንም ማድረግ አይቻልም። እስራኤል እንደገና ወደ ግዛቷ ትመለሳለች ማለት ነው። ያ ካልሆነ ግን ምናልባት ያሉትን ይበሉ የሚባል አባባል አለ። እስራኤልም እዛ ውስጥ መቆየቷን አትተውም፣ ታጣቂ ባገኘች መጠንም መምታቷን አትተውም። ግን አንድ የተያዘ ቦታ አለ። ይህ ይዞታ እንዳይደበደብ ኢራን ትልቅ ጥረት እያደረገች በዚህ አማካኝነት እንግዲህ በእጃ ዙር ካታርና አደራዳሪዎች አሜሪካን በመጠየቅ አሜሪካ ደግሞ ካታር የምትላትን ሁሉ እየፈጸመች ያለችበት ሁኔታ ነው ያለው።
0: እንኳን ወደ ካታር ሄድክ መምህር ዮሴፍ፣ ለምንድን ነው አሜሪካ ኢራን በሆርሙዝ ሰርጥ የምታደርሰውን ጥቃት ታቁም በቀር በመካከላችን ያለው የተኩስ አቁም ስምምነት ተቋርጧል፣ አልቋል ስትል የኳታር አሸማጋይ አካላት ወደ ኢራን እያቀኑ ነው? አሁን አሜሪካ ጦርነት እንደማትፈልግ እያየን ነው። ኢራኖች ደግሞ ማስከበር የሚፈልጉት ጥቅም አለ። ጥቅማቸውን ለማስከበር በዛ የሚያልፉ መርከቦችን ይጎዳሉ። ከአሜሪካና ጉዳዩ የአሜሪካና የኢራን ሆኖ እያለ በጣም አንገብግቧቸው የሚሰሩት ግን በሽምግልናው ረገድ ኳታሮች ናቸው። ምንድን ነው የኳታሮች እዚህ ጋር ሚና? ምን እንዳያጡ ነው መምህር ዮሴፍ?
1: መንዳቱ ነው ኢኮኖሚ ተሰስተር ነው። ይሄ ኢኮኖሚ ተሰስተር ደግሞ በዛ በባህረ ሰላጤ ያሉ ሀገሮች በተለይ ኳታር እና ሌሎችም ከኢራን ጋር የተበቀ ግንኙነት እንደነበራቸውና አሁንም እንዳላቸው የሚያሳይ ነው። ይሄ ጥቅም ደግሞ ኢኮኖሚው ጥቅም ከሆነ ድረስ ኢራን ሁልጊዜ ከአሜሪካም ከኢራንም ጋር ከፍተኛ ጥቅም አላት። ይህን ጥቅም ላለማጣት ስትል ወደ አሜሪካ፣ አሜሪካ ደግሞ ከኳታር ከፍተኛ ጥቅም ስላላት ጓደኝነቷን ወይ ደግሞ ወዳጅነቷን ወይ ደግሞ የኢኮኖሚክ ስሯን ላለማጣት ስትል እሽ ትላለች። እዛውም በመሰረቱ አሁን እያየን ያለ ነው። ግን ይሄ እንኳን የሁለቱ ቀን የተደረገው የጦርነት ድብደባ የሚቀጥል መስሎ ይታይ ነበር። አሁን ግን በዚህ መሀል እንደገና ገቡና ነገሩን እያደበሰበሱት ያሉበት ሁኔታ ነው። ይሄ ጦርነት ቢቀጥል ለአሜሪካም አይበጅም፣ ለኢራንም አይበጅም። በእርግጥ አሜሪካ ተወጥረን ያለች በአሁኑ ሰዓት፣ በተለይ ይሄ ሞንዲያል አለ፣ በቅርብ ጊዜ ምርጫ አለ፣ ጦርነቱን አይፈልጉትም። ግን አንዳንድ ትንኮሳ በሚፈጠር ጊዜ አሁን እንደተፈጠረው አሜሪካ ከመምታት ወደኋላ አትልም። እንደገና ደግሞ አደራዳሪዎች እና ኳታር ቶሎ ብለው ይነሳሉ። እንዴት ነው አፍንጫ ሲመታ እያለቅሳል እንደሚባለው ነገር ይህን ለማደራደርና ጥቅምን ለማስከበር የሚደረግ ሩጫ ነው።
0: መልካም። እንደው አሁን የጠቀስካቸው ነገሮችም ሌላ ተንታኞችም ሲሏቸው ሰማለሁ። ዶናልድ ትራምፕ ህዳር ወር አካባቢ ምርጫ ባይኖራቸው ኑሮ በኮንግረሱ ኤምጻ የሚባለው ምርጫ ባይኖራቸው ኑሮ፣ ይሄ በሀገራቸው የሚከሰተው እየተካሄደ ያለ እግር ኳስ ጨዋታ ባይኖር ኑሮ፣ እነዚህ ነገሮች ባይኖር ኑሮ ኢራንን ይሄን ያክል አይታገሷቸውም ነበር የሚባል ነገር አለና፣ እውነት እነዚህ ነገሮች ናቸው ያሰሯቸው ፕሬዚዳንቱን? ወይስ እንደው ጦርነት በቃኝ፣ እንደው ውጤቱ ጥሩ ቢሆንም በዲፕሎማሲ መንገድ ልከተላቸው የሚል እንትን ነው? ምንድን ነው እዟቸው ያለው መምህር ዮሴፍ?
1: ይህም አለ፣ የዲፕሎማሲው መንገድም አለ፣ በጠቀስካቸው ነገሮች መወጠርም አለ። ሌሎች ደግሞ ወርዶ ለእኛ በስልጣን ላይ ወይ ደግሞ በስራ ድርሻ ያለው የማይደርሱ ነገሮችም ሊኖሩ ይችላሉ። ይሄን አናውቅም፣ እሳቸው ነው የሚያውቁት። በእርግጥ ግን በተለይ በኮንግረስ በኩል ትልቅ ጫና እንዳላቸው ይታወቃል። ይሄ ሞንዴል እንዳለ ይታወቃል። እንደገና ደግሞ በጎንን የነ ካታር መጨቅጨቅ አለ እንደምታውቀው፣ ጦርነቱ እንዲቆይ አሁን ያሉት የተኩስ አቁሙ ውል ተርፏል። አንተ እንደጠበቅከው
0: እንደዛ ብለዋል። አዎ፣
1: ይሄ ለማለት ከሆነ ደግሞ በየጊዜው ለሚደረጉ አንዳንድ ትንኮሳዎች በቀጥታ አጸፋዊ ምላሽ ይሰጣል ማለት ነው። አሁን እዚህ ላይ የምታየው ምንድን ነው? እነሱ በእነሱ ለሚያደርጉት ነገር እስራኤል ምን ቤት ናት? እዚህ ውስጥ ገብታ ይሄን አድርጌ ይሄን አታድርጌ የምትባለው ያ ትንሽ ቅር የሚል ነገር አለ። ምክንያቱም በአደራዳሪዎች ከኢራን ወደ አደራዳሪዎች፣ አደራዳሪዎች ከአደራዳሪዎች ወደ አሜሪካ፣ ከአሜሪካ ወደ እስራኤል የሚመጣ ሊባኖስን ዳኪያ አተኩሱ፣ ይሄን ቦታ አትምቱ፣ ምንድን አይነት ነገር ነው? በእርግጥ ይሄን እኛ መቋቋም እንችላለን፣ እስራኤል መቋቋም ትችላለች። ጊዜው ሲደርስ ደግሞ ድምጥማጡ የሚጠፋ ይሆናል። እንግዲህ መልስ ዲፕሎማሲያዊ መልስ ካልተገኘለት ማለት ነው።
0: በጣም እሺ። መምህር ዮሴፍ እንደው የምንጨምረው ነገር ካለ ካለን ጊዜ አንጻር
1: የምጨምረው ነገር ይኸው እንደጠቀስከው በአዛም በሊባኖስም በኢራንም ያሉ ነገሮች በሙሉ አልተቋጩም። የተዘጋ የተፈጸመ የተፈረመ ነገር የለም። ሁልጊዜ እስራኤል ራሷን ዝግጁ አድርጋ መኖር አለባት። ከእስራኤልም አልፎ እኛ ዜጎች ራሳችን ዝግጁ አድርገን ለማስጠንቀቂያ ሳይሆን ዝግጁ አድርገን መቆየት አለ።
0: ማስፈራራት ሳይሆን
1: አይደለም፣ ግን የተዘጋ ነገር ስለሌለ ራሳችን መጠበቅ ራሳችን ነቅተን መቆየት ያስፈልገናል። ምክንያቱም እንደ በዜና ላይ የተጠቀስከው ግብጽ የምትለውን ትላለች፣ ኢራን የምትለውን ትላለች፣ በሊባኖስ የምናየው ነገር አለ። ይሄ ሁሉ አንድ ላይ ተደምሮ ትንሽ የተረጋጋ ነገር ላይሆን ይችላል። ነገር ግን የየቀን ተግባራችን እየፈጸምን መንቃት አለብን።
0: መልካም። እጅግ አድርገን እናመሰግናለን መምህር ዮሴፍ። ሻባት ሻሎም፣ እግዚአብሔር ይስጥልን።
1: ሻባት ሻሎም።
0: እሺ፣ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከጋዜጠኛና የስፖርት መምህር ተሆነው ኤረዝ ዮሴፍ አትክልት ጋር እንወያያለን። እሱም በስልክ መስመራችን አለ። ኤረዝ እንደምን ዋልክ? ሻባት ሻሎም።
1: ሻባ ሻሎም ገብርኤል አንተም ለማጨካከን እንደማላችሁ መልካም ከላል ይሁንልን።
0: በተለየ ሁኔታ እናንተ ስፖርት የምታፈቅሩ ሰዎች በተለይ እግር ኳስ ሞንዲያል ለእናንተ ልዩ ነውና ይሄ ያለም ዋንጫ እንዴት እየሄደ ነው? ኤርኤስ
1: እንግዲህ ባለም አቀፍ ደረጃ ስናየው እኛ ብቻ ሳይሆን ከሚሊያርድ በላይ የሚሆኑ ህዝቦች የሚመለከቱት ነው። ባለም አቀፍ ተወዳጅ ሆነውና አንድ ጊዜ እንግዲህ በአራት ዓመት የሚገኙ የስፖርት መድረኮች አንደኛው ኦሎምፒክ ነው። ከዚያም ባሻገር እንግዲህ ያለም አቀፍ እግር ኳስ ጨዋታ ሞንዲያል ተብሎ የሚጠራው ነው። ይህ ጨዋታ ብዙ አፍቃሪ ያሉት፣ ብዙ ተመልካቾች ያሉት ከፍተኛ የሆነ ቲያትር የሚታይበት ነገር ነው። ብዙ ነገሮችን እየታዩበት የሚገኝ ነገርና በጣም የሚያስገርም ነው። በዚህ ጨዋታ ላይ ብርቱ የሆኑ ተጫዋቾች እንዳየነው ከሆነ ሰሞኑን ፈረንሳይ 2-0 ሞሮኮን ወደ ራባት ከተማ አሸኝታለች። ስፔን ደግሞ 1-1 በዚህ ግን ወደ ብራሲል፣ ከዚህም ስዊዘርላንድ 4-3 ኮሎምቢያን በመሸኘት ወደ ካራካስ ተዷታል። አርጀንቲና 3-2 ግብፅን በማሸነፍ ወደ ካይሮ እንዲመለሱ አድርጓቸዋል። እንግዲህ በአጠቃላይ ያሉት የቀሩታይ እንግዲህ 6 ቡድኖች ናቸው። እነዚህም ፈረንሳይ፣ ስፔን፣ ኖርዌይ፣ አርጀንቲና፣ እንግሊዝ እና ኒውዘርላንድ ናቸው። እንግዲህ የሚቀጥለው ጨዋታ በነዚህ ላይ የተመረኮዘ እና በዓለም አቀፍ የሚስል ይሆናል። እንግዲህ ማን ይወድቃል ማን ያልፋል የሚለው እንግዲህ ከባድ የሆነ ጥሎ ማለት ጨዋታዎች የሚካሄዱበት ነው። በዚህ ጨዋታ ላይ ዳግመኛ መጫወት አይቻልም። ከተጠቃህ ነው፣ ካሸነፍ ወደሚቀጥለው የምትራመድበት ጨዋታ ነው የሚሆነው እና በጣም የሚያስገርም ጨዋታ ነው የሚሆነው ማለት ነው።
0: ወደ ግማሽ ፍጻሜ ያለፉ ሀገራት አሉ።
1: አሁን እንደ ቅድም እንደገለጽኩት ፈረንሳይ፣ ስፔን፣ ኖርዌይ እና አርጀንቲና፣ እንግሊዝ እና ስዊድን እነዚህ የቀሩ ሀገሮች ናቸው። እንግዲህ በነገው የሚደረገው ጨዋታ አለ። ለምሳሌ እንግሊዝ ከኖርዌይ ጋር ትጫወታለች ማለት ነው። በሚቀጥለው ጊዜያቶች ደግሞ ያው ፈረንሳይ ከስፔን ጋር ትጫወታለች ማክሰኞ ማለት ነው። ነገ ደግሞ በሌላው በኩል ደግሞ በአራት ሰዓት ከቀትር ላይ ማለት ነው አርጀንቲና ኒውዘርላንድ ጋር ትጫወታለች ማለት ነው። እንግዲህ ይህ ጨዋታ የሚካሄደው አንድም ጎል ገባ ሁለት ጎል ገባ እኩል ለእኩል መለያየት አይቻልም። መጨረሻ አንዱ ቡድን ከዚህ ጨዋታ መሰናበት አለበት። እንግዲህ የተጀመረው
0: ስለዚህ ወሳኝ ነው ማለት ወሳኝ ነው።
1: የሚጨረሻ ጨዋታ አሁን ያለው ጨዋታ የመጨረሻ ርኅራኄ የሌለው ጨዋታ ማለት ይቻላል። በጣም ወሳኝ ጨዋታ ነው። በዚህ ጨዋታ እኩል ለእኩል መለያየት አይቻልም። ግዴታ አንድ ሀገር ማሸነፍ አለበት አንደኛው ነገር ማለት ነው።
0: እንደ ረዝ እንደው ብዙዎች እንደው ልብ ያሉት ነገር አለ እና በተለይ በአሁን በያዝ ነው ሞንዲያል የአፍሪካ ብሔራዊ ቡድኖች ጨዋታው እንደተጀመረ የሚያሳዩ ጥንካሬ ግብጽን ውሰድ ከነ ሜሲ ጋር ሲጫወቱ፣ አርጀንቲና ጋር እነ ሞሮኮን ውሰድ ከነ ፈረንሳይ ጋር ሲጫወቱ የሚያሳዩት መጀመሪያ ላይ ጨዋታ አይደለም ማሸነፍ ያኛውን ብሔራዊ ቡድን በቃ ለመደምሰስ የመጡ ይመስላሉ እና ጥሩ እየሄዱ ያሉ ሁለተኛው ግማሽ ጨዋታ ረፍት ወጣው ከተመለሱ በኋላ እየቀዘቀዙ ለማሸነፍ ጎል እንኳ አስገብተው በደንብ የመጡ ቡድኖችም የሚሸነፉባት የሚደክሙበት ሁኔታ እና ያለና ለምንድን ነው እንደዚህ የምናየው? ኤሬዝ
1: በጣም የሚገርመው ጥሩ ጥያቄ ነው የጠየቀ። ይህ ጥያቄ በእውነት በዓለም አቀፍ ደረጃ ላይ የተሰራጨ የሚገኝ ነገር ነው። ብዙ የአፍሪካ ቡድኖች መጀመሪያ ጨዋታቸውን ያፋስማሉ፣ አጥቂም ሆነው ብዙ ጎልም ያስገባሉ መጀመሪያ ድረስ። ከዚያ በኋላ ግን ከሰባ ደቂቃ በኋላ የሚቆሙበት ሁኔታ አለ። እነዚያኞች ግን ሌሎች ቡድኖች ግን የመጡት ለምሳሌ አርጀንቲና፣ ፈረንሳይ እነዚያ ሲታይ እንደገናውም እንደ አዲስ እንደጀመሩ አድርገው ይጫወታሉ። የሚያሳየው የሳይኮሎጂ የአእምሮ ጥንካሬ ነው የሚያሳየው ማለት ነው። እነዚያ የታነጹበትና እነዚህ ሀገሮች የታነጹበት ሁኔታ የተለያየ ነገር እንዳለው ነው የሚያሳይ። በጣም የሚገርም ነገር ነው እና አብዛኛውን ጊዜ ስታየው የነዚህ የአፍሪካ ሀገሮች የመጡት ቡድኖች መጨረሻ ላይ 70 ደቂቃ ወይም 80 ደቂቃ አካባቢ ሲሆን ብራቸውን እየከፈቱ ነው የሚሰጧቸው።
0: የአርጀንቲናና የግብፅን ብንወስድ በቃ በግብፅ የበላይነት ተጠናቀቀ ተብሎ ወደ 70ኛው ደቂቃ ተደርሶ ነበረ። ብዙ በቃ ግብፅ እንዳሸነፈች እንደው በቃ እጅ ያነሱ ሰዎችንም ወደ ኋላ እንደገና ጨዋታው ተቀየረ።
1: ትክክል። አሁን ግብፅ እንኳን በግብፅና አርጀንቲና ነገር በጣም የሚገርም ነው። እስራኤልን የሚያገባ ሆኗል፣ አዋዛጋቢ ሆኗል ማለት ነው። ግብፅ መርታ ነበረች። ከዚያም በኋላ ግን ያው የአርጀንቲና በመከታተል ሶስት ጎሎችን ያስቆጠራቸው ተናል ወጣና አሁን ግብጽ ላይ የተደረገው ምንድነው መሰለህ የሚደር የሚዲያ ዘመቻ ያዘው እስራኤል አርጀንቲናን ስለምትደግፍ ነው ሜሲን የውዲ ዘረኝነት አለበት ሆቴል ላይ ማረብሽ ሲታደር ወጭ ማይተናል በማለት ከባድ ውዝግብ አስከትሏል። ይህ ምንድነው ይህ ብር ከፈተላቸው ለውዝግብ ዶናልድ ትራምፕ ነው ለምሳሌ እንድቀይ ካርቲ የተቀበለው እንዲመለስ በማድረግ ለፊፋ ደውሏል። አሁን ደግሞ ምንድነው ግብጽ ቢያንስ ቢያንስ ይህን ነገር የግብጽ አሰልጣኝ ሁሳም ሐሰን ይህን አቅርቧል። ከዚህ በተረፈ እንግዲህ ፕሬዚደንቱ አብደል ፋታህ ሲሲ ወይም ሼህ ሁሴን ካርዳዊ ላይ ምናልባት እነዚህ አቤቱታ ያቀርባሉ ተብሎ ይጠይቃል እና የሚገርም ነገር ነው። እና ግብጽ ዋናው መንሸራሸር ያደረጉተኝ አሁን እስራኤል በዚህ ውስጥ ጣልቃ ገብታለች የሚል ንግግርም አምጥተዋል። በተለያዩ ሚዲያ ላይ እየተናገሩ በአገሪቱ ትልቁ ሚዲያ ላይ እያሰራቸው ይገኛሉ። ይህን እስራኤል እንደመቆም
0: አሁን እስራኤል እዚህ ላይ እንደው ለማስገባት ፈልገው ካልሆነ የእስራኤል ሚና ምን ሊሆን ይችላል ብለው ነው
1: ምናልባት እስራኤል እንደመኮንን የሚያደርጉበት ሁኔታ ነው። እና ይህን ያዛመዱት ሜሲ ኪፓጭ ነው አብዛኛውን አዝማሚያው። ለምሳሌ ሮላንዶ ስታይ በተለያዩ የአረቦች ካምፔን ውስጥ ወይም ማስታወቂያ ላይ ይካፈላል። ሜሲ ናት በዚህ ሁኔታ እና አብዛኛውን የሚጠረጥሩት አርጀንቲና ጠበቅ ያለ ደግሞ በሀገሪቱ ፕሬዚደንት ጠበቅ ያለ ግንኙነት ስላለ ይህን በመመርኮዝ እንደምታስታውሰው ደግሞ በነፃነት በዓል የተገኙት የአርጀንቲናው
0: ነገሩ ብዙ ነገሮችን ብዙ የተቆራረጡ ነገሮችን በማያያዝ ማለት ነው ትችታቸውን የሚያዘጋጀው
1: ይህን ነገር በማያያዝ እስራኤል ሊሆን እጅ ቢያንስ ቢያንስ ግን የግብጽ ብሔራዊ ቡድን እንደምታየው በጣም ከባድ ከአፍሪካ ከሚጫወቱ ሞሮኮና የግብጽ ብሔራዊ ቡድኖች ነበሩ። እነዚህም ያው ሊሰናበቱ ችለዋል። እንግዲህ አፍሪካ ማንም እንግዲህ ተወካይ የላትም ማለት ነው። እንግዲህ ጨዋታው የሄደ ካንድ እንግዲህ በደቡብ አሜሪካ የተለያዩ ግን የአውሮፓ ቡድኖች ነው ቀርቷል ማለት ነው። ፈረንሳይ እነዚህ
0: እስካሁን በተደረጉ ጨዋታዎች ኤሬዝ መለካ ሻሪ ወይም ብዙ ጎል ያስገባ የሚባሉ ተጫዋቾች አሉ። ማንና ማን ነው እየመሩ ያሉ?
1: እስካሁን ድረስ የሚመራው ሊዮን ሜሲ ነው 8 ጎሎች አሉ። ከዚያም የፈረንሳይ ኢንተርፌ ነው። ከዚያም የኖሮ ተጫዋች ኩሬል ነው መሪዎቹ ነው ተገልጣለ። እንግዲህ የሚገርም ነው እኛ ዞር ብለን ስናይ ለምሳሌ ለእስራኤል ከዚህ ቡድን አልተካፈለችም በሞንዲያል ስንል ራሳችን ወንጀል ይሆናል። ምክንያቱም የእስራኤል አምበሉ የእግር ኳስ ዋና ቼክተኑ ማን ነው? ኤሊ ደፌ ነው።
0: እሺ
1: እናሱንም መጠየቅ አስፈላጊ ይመስለኛል። በዚህ ሚዲያ
0: በጣም ጥሩ
1: አስፈላጊ ነው። ምክንያቱም የእስራኤል አሁን ስ የሚገኘው ሆላንድ ውስጥ ምናልባት በረፍት መጥተል ሆን ይችላል። ፊት ዲናሞ ሞስክባ ውስጥ ሲጫወት ነበር። አሁን ግን ሮተርዳም ውስጥ አልፏል። እዚያ ነው የሚጫወተው። ምናልባት የእስራኤልን ብሔራዊ ቡድን የሚወክለው ዋናው አምበሉ ወይም ኬፕተኑ እንግዲህ ደሴ ነው። እንዲህ እንዳልደረሰ ደግሞ በእኛ መሱም ደስ ይለዋል።
0: ይጠየቃል። ደውም አሁን የእግር ኳስ አመት ባል አደለ ይጠየቃል። ምንመቸው ከሆነ
1: መጠየቅ አስፈላጊ ነው። ምክንያቱም እንግዲህ እኛ ብንንጫጫ ለመጫጭ ማነው መሪያቸው ማነው የእስራኤል ቡድን የሚመራው ተብሎ ጥያቄ ለ ይህ መድረሱ ትልቅ ደረጃ ነው። ይህን ብሔራዊ ቡድን መምራት ማለት የእስራኤልን እንዳንድ ትልቅ የፕራይም ሚኒስተር ማለት ነው በተለያዩ ሀገሮች የሚያስተዋውቅና በተለይ የሚናገረው እንግሊዘኛም ጥራት ያለው በዓለም አቀፍ ደረጃ ጥራት ያለው እንግሊዘኛ ተናጋሪ ነው። ብዙ ቋንቋቸው እንደሚናገር ሩሲያ ውስጥም ብዙ ጊዜ ስለቆየ ምናልባት ራሻውን ቋንቋ ሊናገር ስለሚችል እና እስራኤል ሀገር በእግር ኳስ ካፕተን ሆኖ እስራኤል ሀገር መወከል ማለት አንዱን ሀገር መወከል ማለት ትልቅ ቦታ ያለው ነው። ብዙ አፍቃሪ ያሉበት ብዙ ፈለግ የሚይዙ ልጆችን የሚያውጠውና እና እሱ መልካም ይመስለኛል። እና ያለው ጨዋታ እንግዲህ በነገው ዕለት ጥሩ ጨዋታዎች ይካሄዳሉ። እኛም በትዕግስትና በሰላማዊ በተረጋጋ ሁኔታ እንድንመለከታቸው ላለሁ።
0: መልካም ኤሬዝ ዮሴፍ አትክልት ለሰጠህን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ጋዜጠኛና የስፖርት መምህር ሻባት ሻሎም፣ መልካም ጨዋታ ይሆንልን። እንግዲህ
1: እኔም ሳላመሰግናለሁም ለአዳመጡትን ምስጋና ይከብዳለሁ። አመሰግናለሁ። መልካም ዋሉ።
0: አመሰግናለሁ።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉናቸው የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። አብራችሁን ቆዩ። የተከበራችሁ አድማጮቻችን ከዚህ ቀጥለን 101 የጥበብ ጠብታዎች ከተሰኘው የዶክተር ወዳጀነህ ማህረነ መጽሐፍ ላይ ስናነብ ያገኘናቸውና ለህይወት ጠቃሚ ናቸውናቸውን ጽሑፎች እናቀርባለን። ኑሮህን ቀለል አድርገው። እኔ በህይወቴ ኑሮዬ ማጣፈጫ ቅመሞች የምላቸው መርሆች አሉኝ። ከነዚህ አንደኛው ራስንም አኗኗርንም ቀለል አድርጎ ማየት ነው። ሰው ራሱን በጣም ማካብዶ ካየ ችግር ውስጥ ይገባል በያምናለሁ። ለኔ ይገባኛል የሚለውን ቀይ ምንጣፍና እጅ መንሳት ፍለጋ አይኑ ይንከራተታል። ያንን ካገኘ ደስ ይለዋል፣ ካጣው ደግሞ ይበሳጫል። ኑሮውን አካብዶ ከያዘው ራሱ ባመጣው ጣጣ የሚመጥነው ቦታ ፍለጋ ይንከራተታል። ለኔ ስጋም ሆነ ሽሮ ብዙ ልዩነት የላቸውም። እዛኛው ጋር መግባት ከፍ ያለ ያስገኘናል፣ እዚኛው ደግሞ ዝቅ ያለ ነገር ያስገኘናል። ግሮሰሪ ገብቼ እቃ ገዝቼ ወጣለሁ። ጠባቂም ፕሮቶኮልም የለኝም። ማን ምን አድርገው ምን ሊያደርገኝ ይፈልጋልና ራስን ለማካበድ ተብሎ ዩኒፎርም የለበሱ ሰዎችን ከፊት ማንጋጋት፣ ግርግር መፍጠር አስፈላጊ አይደለም። ኑሮን ቀለል እናድርገው። ይቅር ማለት ለራስ ውለታ መዋል ነው። ይቅርታ ማድረግ መፈታት ነው። ያሰርነውንም ሰው መፍታት ነው። ይቅር አለ ማለት ግን ስራት ነው፣ ህመም ነው፣ ስቃይ ነው። ይቅር አለ ማለት የተለያዩ የአእምሮና የአካል ህመሞችን እንደሚያስከትል ይታወቃል። ቂሞ የሚቅር አለ ማለት ጭንቀትን፣ ድብርትን፣ እንቅልፍ ማጣትን ያስከትላል። በአካላችንም ላይ የሚያስከትለው ችግር ብዙ ነው። ይቅር አለ ማለት ወይም ቂም የተባለውን ጫና ወይም ውጥረት ያመጣል። የጭንቀት ሆርሞን እንዲጨምር ያደርጋል። የመከላከያ አቅማችን ቀንሶ ለተለያዩ ችግሮች ያጋልጠናል። የሚሻለን ይቅር ማለት ነው። ይቅር ማለት ትልቅ ዋጋ አለው ይላሉ ዶክተር ወዳጀነህ። ሌላው ትህትና ይኑረን። ትህትና ማለት ራስን ዝቅ አድርጎ ሌላውን ደግሞ ከፍ አድርጎ ማየት ነው። ትህትና በራስ መተማመንን ማጣት ወይም ለራስ ክብር ማሳነስ አይደለም። ነገር ግን ራስን በደንብ አውቆ የሌላውን ስብዕና ማክበር ነው። ሁሉም ሰው በውስጡ የሚከበርበት ነገር አለው። ጊዜ ሰጥተን ካየነው የሰው ልጅ ሁሉ የከበረ ማንነት በውስጡ እንዳለን እንረዳለን። እኔ ሰውን ለማክበር ስፈልግ ምክንያት አላጣም። የሚከበር ማንነቱን ለይቼ አከብርለታለሁ። ራሴን ደግሞ በሰውም በፈጣሪም ፊት ዝቅ አደርጋለሁ። ይልቁን የሚጎዳው ትዕቢት ነው። ከሁሉ ሰው እሻላለሁ፣ እኔ አዋቂ ነኝ፣ እኔን የሚያክለኝ የለም ብሎ ማሰብ ትዕቢት ነው። ውድቀት ደግሞ ትዕቢትን ተከትሎ እንደሚመጣ የታወቀ ነው። ስለዚህ ራስን ከማክበር ይልቅ ራስን ዝቅ ማድረግ፣ ከትዕቢት ደግሞ ትህትናን መምረጥ ይኖርብናል። ሌላው እውነተኛነት ነው። ዋጋ ሊያስከፍል ቢችልም እውነተኛነት መድኃኒት ነው። ሽንገላ የሌለበት ህይወት ደስ ይላል። ማስመሰል የሌለበት ኑሮ፣ ሐሰት የሌለበት ንግግር ነው እውነተኛነት። የምናደርገውን ሁሉ የምናደርገው ከልባችን ነው። የልብ ሐሳብ የምናደርገውን ነገር ሊገነባ ወይም ሊንድብን ይችላል። ገንዘብ በአደባባይ ወይም በሚዲያ ፊት ለግሰን የሰጠንበት ምክንያት ወይም የልብ ሐሳብ ስማችንን ለማስጠራት ከነበረ ከስረናል። እውነተኛነት በውስጣችን ካለ የምንሰጠው በተስተካከለ የልብ ሐሳብ ብቻ ነው። እኔ ሰዎችን ማድነቅ ወዳለሁ፣ ግን ሳደንቅ በእውነትነት የሚደነቅ ማንነታቸውን ስራቸውን ለይቼ ነው እንጂ ደስ ለማሰኘት ብዬ የሌለ ነገር ወስጄ አላደንቅም። ሰዎች እውነተኛነታችንን ካወቁልን ያከብሩናል። እንደማንዋሽ እንደማንሸነግል ካወቁ እምነት ይጥሉብናል። እውነተኛነትን ብንጠብቅ እናተርፋለን እንጂ አንከስርም ይላሉ ዶክተር ወዳጀነህ። ሌላው ደግነት ነው። ያለ መስጠት ሰው ደስተኛ መሆን የሚችል አይመስለኝም። ከሰማይ ሲሰጠን ሁልጊዜም ቢሆን የተወሰነውን እኛ እንድንጠቀምበት የቀረውን ደግሞ እንድናካፍለው ነው። ለዚህ ደግሞ ደግነት ያስፈልጋል። ሰው ከማያስፈልገው ብቻ ሳይሆን ከሚያስፈልገውም ቆርሶ ይሰጣል። ከትርፉ ብቻ ሳይሆን
ከዋናውም ያካፍላል። ደግነት ገንዘብን በመስጠት ብቻ አይለካም። ጊዜ መስጠት፣ ፍቅር መስጠት፣ ፈገግታ መስጠት፣ ጥሩ አስተያየት መስጠትም ደግነት ናቸው። በመንፈሳዊ ዓለም ስጡ ይሰጣችኋል የሚለው ቃል የታመነ ነው። የሚሰጥ ሰው የሚቀበለው የሰጠውን ብቻ አይደለም። በስቶ ተባስቶ ብዙ ጥፍ ሆኖ ይመለስለታል። የኛ እጅ ሲከፈት እጃችንን ከፍተን ለሌላው ስናደርግ ፈጣሪ ደግሞ ለኛ ይለግሰናል። ስለዚህ ደግነትን የህይወታችን ማጣፈጫ እናደርገው። ለባሹ ከሌለ ጥበብ የበዛ ለባሹ ከሌለ እንዴ ምን ያለፋል አጎዛው ምን አለ። ድሮ የሚለብሱት ጥጥ ፈትለው ነበር የተንቆጠቆጠ ተውቦ ያማረ ቅርሴን ለትውልዴ ብሎ የዘከረ ዘመን የወለደው ሳይንስ ቴክኖሎጂ ያሽቀረቀረ ሙያ የሚባል ጠፋ ይኸው ዛሬ ቀረ። በሰው ሰራሽ ተግባር ሁሉም ሰው ልጠፋ እንኳንስ የሚጽፍ የሚያዳምጥ ጠፋ እንኳንስ የሚጽፍ የሚያዳምጥ ጠፋ ደራሲ ሃና

ዛሬም በመጠበቅ ይመጣል ይያልኩኝ የተሻለ ጊዜ ዛሬ እናልፈዋለሁ በተስፋ ትካዜ በሁለት ስሜት ስልት በቀነ ቀጠሮ ተስፋና ትካዜ አብሮ ተደምሮ ይየወዘወዘኝ አዲስ ቀን ፍለጋ አለሁኝ እንዲሁ በተመስገን

የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ የታዋቂው ፍልስፋ የኦሾን አባባሎች እናቀርባለን። ፍቅር የልጅነት ስሜት ነው። ልጅነት ሆነት ነው። ስሜት ደግሞ የማይዙትና የማይቆጣጠሩት ፍቅር የማይዙት የማይቆጣጠሩት ሆነት ነው። ከተሰማ ሊክዱት የማይችል ከሌለም ሊፈጥሩትና ሊያስመስሉት የማይችሉት ሆነት ነው። ፍቅር ለምን ተፈጠረ? ሁሉም የተፈጠረው ለመኖር ስለሚያስፈልግ ነው። ያለ ፍቅር መኖር ደመናን እንደመጨበጥ ነው። አለማፍቀር አለመኖር ነው። አለመኖር ደግሞ ያስፈራል። ፍቅርም የተፈጠረው መኖርን እውነት እንዲመስል ነው። ከጥቂት አመታት በኋላ እንደማንኖር ከጥቂት አመታት በፊትም እንዳልነበርን ያወቅን አሁን መኖራችን እውነት ነው ብሎ

ለመቀበል ማፍቀር አንዱ አስፈላጊ ነው። ፍቅር አለመኖርን ያስረሳል። መርሳትን የመሰለ ደግሞ ምን አለ? ፍቅር አመጸኛ ነው። በምክንያት የማይገዛ ለውይይት የማይመች የማስሩት የማይጋልቡት ልጓም የሌለው ፈረስ ከፊት ቀዳሚ ጋላቢ ወሳጅ እንቢባይ ይቅርብህ አይሆንህም የማውቅ የፈለገውን እስኪያገኝ የማይተኛ የልቡን ሳደርስ የማርፍ ነው። ከማፍቀር የሚገኝ ደስታ የራስ ነው። ማፍቀር ምላሽ አይጠይቅም። የግድ መፈቀርም አይሻም። ማፍቀር በራሱ ደስ ይላል። ቀኑን በመልካም ስሜት ሸፍኖ ሌቱን በመልካም ህልም ያሳርፋል። ፍቅር መሸነፍ ነው። ፍቅር መያዝ ነው። ፍቅር ለስሜት ተገዥ መሆን ማለት ነው። ፍቅር ከምክንያት ውጪ ሆኖ መቀበል ነው። ፍቅር ከራስ ቁጥጥር ውጪ መሆን ነው። ፍቅር እኮ ታላቅ የደስታ ስሜት ነው። ፍጹም አስደናቂ ተመክሮ ነው። ፍቅር ታላቅ ዋጋና ምስጢር አለው። ፍቅር በዚህ ምድር ላይ ልታሳካቸው ከምትችላቸው ነገሮች ሁሉ እጅግ ከባዱ ነገር የሆነውም ለዚህ ነው። ይሁንና ይህንን ፍጹም አንድነት በሕይወት ዘመን ሁሉ ለአንድ አፍታ ለአንድ ቅጽበት እንኳ ቢሆን ማሳካት ከቻልክ ያንን ማድረጉ ብቻውን በራሱ ትልቅ ዋጋ አለው። በመላው የሕይወት ዘመን ውስጥ ለአንድ አፍታ እንኳ ቢሆን ከአንድ ሰው ጋር ይህንን ታላቅ አንድነት መፍጠር ከቻልክ ይህ አንድነት ወደ መለኮታዊ ዓለም የምትገባበት እውነተኛ በር ይሆንልሃል። እውነተኛ ስኬት ላይ የደረሰ ፍቅር ወደ መለኮት መግቢያ ታላቅ በር የሚሆነው ለዚህ ነው። ምክንያቱም ያኔ ይህ ሰፊ አጽናፈ ዓለም እንዴት በብዙ አይነት የተለያዩ ፍጥረታት ውስጥ እየኖረ ነገር ግን እንዴት አንድ ሆኖ እንደሚቀጥል በጥልቀት መገንዘብና መስማት ትጀምራለህ። ምንጭ ካለመኖር መጽሐፍ የተወሰደ። ያንድ ምሽት ሐሳብ በሺህ ፈረስ ጉልበት በሺህ ግመል አቅም ሺህ ጊዜ ቢራመድ ሰው ከቤቱ አይረቅም። ስጥል ዋልኩኝና ስወድቅ አመሸሁ። ትግሉ ሲበረታ ወደ ቤቴ ሸሸሁ። ሌቱ ጣሪያ ላይ እንደ እንጀራ ሰፋ። እፍ አልኩት ኮከቡን እንደ ኩራዝ ጠፋ። እንግዲህ ምን ቀረኝ? ምንድን ነው ያማረኝ? ወገግ ፈገግ ልበል ፊትሽን አስቤ አልጋ ላይ ልንበልበል እንቅልፍን ከጎሬው እንደ ጋኔል ስቤ። ወዲህ ውብ ትውስታ ወዲህ ንጹሕ አልጋ የቱ ይመረጣል ያም ተድላ ያም ጸጋ። ገላ ሲስለመልም ልብ ይቀሰቀሳል። ለጊዜውም ቢሆን እንቅልፍና ፍቅር መከራን ያስረሳል። ለጊዜውም ቢሆን እንቅልፍና ፍቅር መከራን ያስረሳል። ገጣሚ በእውቀቱ ስዩም። የቀጠረሽኝ ዕለት በጉጉት ስታጠር አይሸሽም ዕለቱ። ሐሳብ ጥበቱ ነው ይረዝማል ሰዓቱ። እንኳን ሰዓቱ ሙት ነው ልኬቱ። የቀጠርሽኝ ዕለት ይረዝማል ሌሊቱ። ስፍራ ሳደላድል ዓለም አጠብና ለፍቅራችን አድባር ስመርጥ መዲና። ሐሳብ ሳፍተለትል ንጋት እስኪበሰር ቀጠሮ ነውና ለዚያውም ባንቺ ፍቅር። የቀጠርሽኝ ዕለት ምኞቴ ተስፋፍቶ ይመኛል መለኮት ትደነቅ እያለ ባልተገፋው ሌት ሲያስመኘኝ ምትሃት። የርቃት ሐሳቤ ጥፍ ነው ለሌሊት። ከሰፈሬ ርቄ ለደስታሽ ስዋት ይቀናል መሰለኝ ይናፍቃል ንጋት። አይነጋም ይረዝማል ሌሊቱ። አይቆጥርም ልኬቱ ይቆማል ሰዓቱ። የቀጠርሽኝ ዕለት ድርብ ዓመት ጨለማ ነው። ጉጉት ያጨመተው ምልጃ የማይገፋው እጥፍ ጨለማ ነው። ቀጠሮ ብርቅ ነው። ደራሲ ዳንኤል በቀለም።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። የዛሬውን ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

የተከበራችሁ አድማጮቻችን ባልደረባችን ሰጠኝ ዘመነ ባዘጋጀው የመዝናኛና ቁም ነገር ማስጨበጫ ፕሮግራም ከልብ እንደተዝናናችሁ ጥቅም እንዳገኛችሁበት ባለሙሉ ተስፋ ነን። እኔ ራሴ ተምሬበታለሁ፣ ተዝናንቼበታለሁ። ባልደረባችን ሰጠኝ ዘመነ እንደዚህ አይነት ነገሮችን ለማምራት ቀጥልበት እንላለን። ከዚህ ቀጥለን የተከበራችሁ አድማጮቻችን አዳዲስ ነገሮችን ወደ እናንተ እናደርስ። አሜሪካ ኢራን ሆርሙዝ ሰርጥን ለተጠቃሚዎች ክፍት አድርጊያለሁ ስትል በይፋ እንድትናገር ጠይቃለች። ዶናልድ ትራምፕ እስራኤል በሊባኖስ የሚገኙ ቁልፍ ቦታዎችን ማጥቃቷን እንድታቆም መጠየቃቸው ይፋ ሆኗል። ኢራን አሜሪካ አሁን የያዘችውን አቋም እስካልተወች ድረስ ወደ ድርድሩ እንደማትመለስ አንድ የኢራን ባለስልጣናት ተናግረዋል። በቅርቡ እስራኤልና ሊባኖስ በደረሱበት ስምምነት መሰረት በቅርቡ በሊባኖስ የሚገኘው የእስራኤል መከላከያ ሰራዊት የተወሰኑ ቦታዎችን እየለቀቀ ለሊባኖስ መከላከያ ሰራዊት ለማስረከብ እየተዘጋጀ እንደሆነ ተናግረዋል። በአሜሪካ የእስራኤል አምባሳደር የነበሩት ዳኒ አያሎን ምናልባት ኢራን ሆርሙዝ ሰርጥን ዘግታ ዓለምን ማስተንፈሻ እስካላሳጣች ድረስ ዶናልድ ትራምፕ ወደ ጦርነት የመመለስ ፍላጎት የላቸውም ብሏል። የተከበራችሁ አድማጮቻችን ፕሮግራማችን እየተጠናቀቀ ነው። ለቴክኒክ ባለሙያችን ታል ቬንክ ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። ፕሮግራማችን ወደ እናንተ እንዲደርሱ በስፖርቱ ዘርፍ ኤሬዝ ዮሴፍ

አትክልት በፖለቲካውና በሀገር አቀፍ ትንተናዎች ደግሞ መምሪያው ሲፈረዳ የነበሩ እነሱን እጅግ አርግ ያመሰግናለሁ። በያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ። አብሬያችሁ ተቆየሁት ገብርኤል በየነ ነበርኩኝ። ማታ በተመሳሳይ ሰዓትና ቦታ እንገናኛለን። ሰላም ሁኑ። ሰላም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ህለቱ እንደ ብራን ዘመን አቆጣጣር ዮም ሻባት ካፍ ቫቭ በታሙዝ ታፍሽን ፔቫቭ እንደ አውሮፓውያን ዘመን አቆጣጣር ጁላይ 11 2026 እንደ ኢትዮጵያውያን ዘመን አቆጣጣር ደግሞ ሐምሌ 4 2018 ሲሆን የቴክኒክ ባለሙያችን ሚካኤል ኦልሽቫንግ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ፕሮግራሞች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከባልደረቦቻችን ጋር እንወያያለን። ስርጭታችን እስኪጠናቀቅ አብራችሁን እንድትዘልቁ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። የእስራኤል የጸጥታ አባላት ራማላ አካባቢ አንድ ግለሰብን በቁጥጥር ስር ለማድረግ በጣሩበት ሰዓት በተፈጠረ ግርግር 9 ፍልስጤማውያን መቁሰላቸው ተዘግቧል። በደቡብ ሊባኖስ የሚገኘው እስራኤል መከላከያ ሰራዊት ቁልፍ ቁልፍ የሆኑ ቦታዎችን እንዳይመታ ከበላይ አካል መመሪያ ተሰጥቷል። በአሜሪካ እስራኤል አምባሳደር የነበሩት ዳኒ አያሎን ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያቋረጡትን ጦርነት የመቀጠል ፍላጎት የላቸውም ብለዋል። ግብጽ እስራኤል በቅርቡ ከመታደርገው ሀገራዊ ምርጫ በፊት ጠቅላይ ሚኒስትር ቢናሚን ናታንያሁ በጋዛ ሰርጥ ጦርነት ሊጀምሩ ይችላሉ ብላ እንደምትሰጋ ተዘግቧል። በአሜሪካና በኢራን መካከል የሚታየው ውጥረት ከቀን ወደ ቀን እየተባባሰ መጥቷል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የእስራኤል የጸጥታ አባላትና እስራኤላውያን ራማላ አካባቢ በሚገኝ ሰፈር ኗሪ የሆነን ሞሐመድ አቡ ኡሊያ የሚባል ግለሰብን በቁጥጥር ስር ለማድረግ በፈጠሩት ግርግር 9 ፍልስጤማውያን መቁሰላቸውን የፍልስጤማውያን የዜና ምንጮች ዘግበዋል። ግርግሩ የተፈጠረው የጸጥታ አባላትና እስራኤላውያን ግለሰቡን በቁጥጥር ስር ለማድረግ ወደ ሰፈሩ ለመግባት ሲሞክሩ በአካባቢው ኗሪዎችና በግለሰቡ ቤተሰቦች አትገቡም ተብለው በመከልከላቸው የተነሳው አምባጓሮ የእስራኤል የጸጥታ አባላት በተኮሱት ጥይት 9 ፍልስጤማውያን አቁስሎ ግለሰቡን በቁጥጥር ስር ታደረጉ በኋላ እስራኤሎች ወደ ግለሰቡ መኖሪያ ቤት ቅጥር ግቢ እንዲገቡ ፈቅደውላቸዋል ብሏል። የእስራኤል መከላከያ ሰራዊት በሊባኖስ እያደረገ ባለው የሂዝባላን ኃይል የማዳከም እንቅስቃሴ በደቡብ ሊባኖስ በተለያዩ አካባቢዎች የድሮን ጥቃቶችን አካሂዷል ሲሉ የሊባኖስ ሚዲያዎች ዘግበዋል። በትናንትናው ዕለት የእስራኤል መከላከያ ሰራዊት በወሰደው ጥቃት አንድ የሂዝባላ አሸባሪ መገደሉን የአካባቢው የዜና ምንጮች ጠቁመዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እያደረገ ባለው እንቅስቃሴ ጉልህ የሆኑ ተጽዕኖዎችን መፍጠር የሚችሉ እርምጃዎችን እንዳያደርግ አሜሪካ የእስራኤልን መንግስት በመጠየቋ የተነሳ የእስራኤል መንግስት የአሜሪካን ጥያቄ በመቀበል ታቅደው የነበሩ ወታደራዊ እርምጃዎችን ለመሰረዝ ተገዷል ተብሏል። ሰሞኑን አሜሪካና ኢራን የጀመሩት ወታደራዊ ግጭት ወደ ለየለት አቅጣጫ እስኪሄድ ድረስ እስራኤልና ሊባኖስ የደረሱበት ስምምነት ወደ መተርጎሙ በመተላለፍ በቅርቡ የእስራኤል መከላከያ ሰራዊት በሊባኖስ የያዛቸውን ቦታዎች ጥሎ በመውጣት ለሊባኖስ መከላከያ ሰራዊት ሊያስረክብ የሚችልበት ጊዜ እየተቃረበ መሆኑ ተዘግቧል። በእስራኤል መከላከያ ሰራዊት የሚገኙ ከፍተኛ ወታደራዊ መኮንኖች በመከላከያ ሰራዊቱ የተዋጊ ወታደር እጥረት መኖሩን ተናግረዋል። ወደ 40 የሚጠጉ ተዋጊ ወታደሮችን ይዞ የጀመረው በመከላከያ ሰራዊቱ አንድ የጦር ክፍል በተለያዩ ምክንያቶች የተነሳ ወታደሮች ሲወጡና ሲርቁ 40 ከሚሆኑ ወታደሮች መካከል 5 ወታደሮች ብቻ መቅረታቸውን ለሚዲያ ተናግረዋል። በመከላከያ ሰራዊቱ የተዋጊ ወታደር እጥረት መኖሩ በጉልህ እየታየ ያለው አዲስ ምልምሎች ባለመቀላቀላቸው ብቻ ሳይሆን በተለያዩ ምክንያቶች ተዋጊ ወታደሮች ቦታቸውን እየለቀቁ በመሄዳቸው ጭምርም ነው ተብሏል። መኮንኖቹ በተለያዩ ተዋጊ ወታደሮች በሚገኙባቸው ክፍሎች መታየት የሚኖርበት የተዋጊ ወታደር ቁጥር እየታየ አለመሆኑን ገልጸዋል። ودانا قطر سلاسة مستبلو بميت الرو قرات قات كتما أقرب بيا بتكستي مكين عدقا بسلاسة وچود ميكل اللي متقين عندي تيت هيوتوا ألفوال عدقاو يتكستو موتر سايكلنا مكينة تقايتو سيخون بتج أماريم خولت سيتوش مقصلاتشو تزقبوال النسوم لهك من الرداتا وده خوسبيتال موسداتشو تاوكوال በአሜሪካ የእስራኤል አምባሳደር የነበሩት ዳንኤል ያሎን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያቋረጡትን ጦርነት የመቀጠል ፍላጎትና እቅድ የላቸው ምናልባት የተቋረጠውን ጦርነት ለመቀጠል የሚገደዱት ኢራን ሆርሙዝ ሰርጥን ዘግታ ማንንም ማልፈም የምትል ተሆነ ብቻ ነው ብለዋል። ምንም እንኳ ኢራን የተለያዩ ችግሮችን መፍጠሯን ብትቀጥልም ሆርሙዝ ሰርጥን ዘግታ መተንፈሻ የምታሳጣ ታልሆነ በህዳር ወር በኮንግረሱ የሚያደርጉትን ምርጫ እስከሚያጠናቅቁ ድረስ ፕሬዝዳንት ወደ ጦርነት የመመለስ ፍላጎት የላቸውም ታሉ። በኋላ የአሜሪካና የቱርክ መቀራረብ እስራኤል በመካከለኛው ምስራቅ ያላትን የበላይነትና ተቀባይነት ሊያሳጣት ይችላል የሚል ስጋት መኖራቸውን ገልጸዋል። በዩዳና ሰማርያ ቀበሌ አካባቢ እስራኤል የእስራኤልን የሚጎበኝ በአሜሪካ ኮንግረስ አንድ የዲሞክራት ፓርቲ አባል መሳሪያ በታጠቁ ምትናሊም በሚባሉ ይሁዲዎች በቁጥጥር ስር መሆኑን ተናግሯል። ባሳለፍነው ሐሙስ ሲጓዝበት የነበረው መኪና መሳሪያ በታጠቁ ምትናሊም ይሁዲዎች መጠቃቱን ተናግሯል። ፖለቲከኛው ሮካና የሚባል ሲሆን መሳሪያ በታጠቁ ሰዎች በቁጥጥር ስር የሆነ የመጀመሪያው ፖለቲከኛ ነኝ ሲል ተናግሯል። ፖለቲከኛው ምትናሊም የሚባሉ ይሁዲዎች በአፈረሱት የፍልስጤማውያን ሰፈር የጎበኘ በነበረበት ሰዓት መሳሪያ በታጠቁ ምትናሊም በቁጥጥር ስር ሆኖ ለመከላከያ ሰራዊቱ መተላለፉን ተናግሯል። ግለሰቡ በዲሞክራት ፓርቲ ተሚገኙ እስራኤልን ከሚተቹ ፖለቲከኞች መካከል አንዱ መሆኑ ተዘግቧል። ግብጽ እስራኤል በቅርቡ ከመታደርገው ሀገራዊ ምርጫ በፊት ጠቅላይ ሚኒስትር ቢናሚን ናታንያሁ በጋዛ ሰርጥ ጦርነቱን ሊቀጥሉ ይችላሉ ብላ እንደምትሰጋ የሳውዲ አረቢያው አሻር አላውሳት ጋዜጣ ይፋ አድርጓል። የእስራኤል ከፍተኛ ወታደራዊ አመራሮች ሐማስ እንቢታውን ያጠናከረ በሄደ ቁጥር እስራኤል ወደ ማታቋርጠው ጦርነት ልትገባ እንደምትችል የግብጽ አቻቸውን ማስጠንቅቋል ተብሏል። አንድ የግብጽ ከፍተኛ ባለስልጣን እስራኤልና የግብጽ ከፍተኛ ባለስልጣናት በተለየ ሁኔታ ከትናንት በስቲያ በግብጽ ዋና ከተማ ካይሮ ተገናኝተው መወያየታቸውን ለሻርክ አላውሳት ጋዜጣ ተናግሯል። የግንኙነታቸው አንዱ ክፍል በጋዛ ባሁን ሰዓት የሚታየው አንጻራዊ መረጋጋት እንዲቀጥል ለማድረግ ሲሆን በዚህ ጉዳይ ላይም አሜሪካውያን ተግብጽ ጋር ለመወያየት በቅርቡ ወደ ግብጽ ይመጣሉ መባሉንም ጠቁሟል። የግብጽ ባለስልጣናት ከእስራኤል መንግስት አንደበት የተነገረ ነው በማለት ለሚዲያ ይፋ እያደረጉት እንዳለው እስራኤልና አሜሪካ ሐማስ የተስማማበትን የ20 ነጥቦችን ሰነድ ስምምነት ሁለተኛውን ዙር ተግባራዊ በማድረግ መሳሪያ መፍታት እንዲጀምር ያሳወቁ መሆናቸውን ተናግረዋል። የኢራን አብዮታዊ ዘብ ጠቅላይ መሪ ሙጅተባ ኻሚናይ በቅርቡ ያባቱና የቤተሰቦቹን ገዳዮች እንደሚበቀላቸው በጻፈው ደብዳቤ ለማወቅ ተችሏል። በአባቱ መገደል ምክንያት ኢራንን እንዲመራ የተሾመው ሙጅተባ ኻሚናይ ከተሾመ ወዲህ አንድ ቀን ብቅ ብሎ በህዝብ ዘንድ ሳይታይ በቅርብ ጊዜ አባቱን ገዳይ እንደሚበቀል ዝቷል። ሙጅተባ አባቱን እንደመመለስ የሱ ፍላጎት ብቻ ሳይሆን የኢራን ህዝብ ፍላጎት ጭምር መሆኑን ይፋ ባደረገው ደብዳቤ ለማየት ተችሏል። ኢራን አሜሪካን ለመበቀልና ለመጉዳት እየሰራችና እያማተረች ባለችበት ሰዓት አሜሪካ ኢራን የሆርሙዝ ሰርጥን አልዘጋም ለተጠቃሚዎች ክፍት አደርጋለሁ ስትል በግልጽ መግለጫ እንድታወጣ ጠይቃለች። ኢራናውያን በበኩላቸው አሜሪካ ማሳየት የጀመረችውን አቋም ታልቀየረች ለድርድር እንደማይቀመጡ ከወዲሁ አሳውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሳቸውን ለመጉዳት ተሞከረች 1000 ሚሳኤሎች እሷን ለማጥቃት ተዘጋጅተዋል። በተጨማሪም የአሜሪካ መከላከያ ሰራዊት ኢራንን ከመድረገጽ ለማጥፋት ዝግጁ መሆኑን ተናግረዋል። ከአሜሪካና ከኢራን ተያያዥ ጉዳዮች ሳንወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርሶ የነበረው የተኩስ አቁም ስምምነት አብቅቶለታል ሲሉ ተናግረዋል። ፕሬዝዳንቱ ከኢራን ጋር የነበረው የተኩስ አቁም ስምምነት ቢያበቃለትም ግን ኢራኖች ድርድሩን መቀጠል እንደሚፈልጉ አሜሪካን በመጠየቃቸው የተነሳ ድርድሩን እንዲቀጥል ተስማምተናል ብለዋል። አሜሪካና ኢራን ፍላጎታቸውን ለማስጠበቅ ጦርነቱን ለማስቀጠል እየሰሩ ባሉበት ሰዓት ነገሮችን ለማረጋጋትና የተጀመሩ ጉዳዮች በዲፕሎማሲው መንገድ ቀጥለው እንዲጠናቀቁ ለማድረግ የኳታር አሸማጋይ አካላት ወደ ኢራን አቅንተዋል። የኳታር የልዑካን ቡድን በኢራን የሚያደርገውን እያንዳንዱን እንቅስቃሴ ለአሜሪካን ያሳውቃል ተብሏል። አንድ የኢራን ባለስልጣን አሜሪካን ለመጉዳት በሚደረገው ዘመቻ እስራኤልም ተጠቂ እንደምትሆን ተናግሯል። ኢራን እስራኤልን ጭምር ለማጥቃት በግልጽ እየዛተች ባለችበት ሰዓት በእስራኤል የነበሩ የአሜሪካ የውጊያ አውሮፕላኖች እስራኤልን እየለቀቁ እንደሆነ እየተዘገበ ነው። የተከበራችሁ አድማጮቻችን ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። አብራችሁን ስለሆናችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከባልደረባችን አንጋፋው ጋዜጠኛ ራሃሚም አላዛር ጋር ነው። እሱም በስልክ መስመራችን ይገኛል። ራሃሚም እንደምን አመሸህ?
1: ሰላም ሰላም። እንዴት ገብሬ? ሰላም ነህ?
0: ሁሉ ሰላም። እንዴት ነህ ራሃሚም?
1: እኔ ሰላም ነኝ። ሰላም ተሰንገና።
0: መልካም። እኛም ሰላም ነን። እንኳን ሰላም ሆናችሁ። እንግዲህ ወደ ስራ ላስገባን፣ ወደ ከባዱ ስራ ነው መወስድህና አሜሪካና ኢራን ጦርነቱ በቃን ወደ ድርድር እንመለስ ብለው ድርድር ያደረጉ አንዳንድ ቀን ያው ቦክሳቸውን አላቋረጡም ነበር። ዛሬ ደግሞ ይባስ ብሎ ኢራኖች ዶናልድ ትራምፕን የመበቀል ዛቻ ያሰሙ ነው። ይሄ ዛቻ እንዴት ይታያል ራሃሚ?
1: ራባከ ገብርኤል እዚህ ብሎ ቃቃ ጨዋታ ነው አድርገውት ያለው። ስታየው ዝም ብሎ አቋሙ የማይታወቅ ሁኔታ ነው ተፈጥሮ ያለው። የአሜሪካና የኢራን ጉዳይ የማያከል ላይ ደግሞ እስራኤል ያለችበት፣ ሌሎችም እንደዚሁ አብረው የሚያጨበጭቡና የሚያራግቡ አሉ። አሁን ሁኔታው ደግሞ የከረረ የማሄድ ምልክት የምናይበት የአያቶላ አሊ የአያቶላ ኸሜኒ ቀብር ስነ ስርዓት አንድ ሳምንት ያህል በይፋዊ ሁኔታ ሲታሰብ ቆይቶ ትናንት ሐሙስ መጨረሻ ቀብራቸው ስነ ስርዓት ተከናውኗል። አሁን ሆኖ እያለ እንግዲህ የኸሜኒ ልጅ ሙሽተባ ያወጣው መግለጫ ነው የሚባለው። እንግዲህ እሱ ያወጣው መግለጫ ምንድን ነው የሚለው፣ እኛ ኢራኖቹ ደማችን ሳንበቀል ዝም ብለን አንቀመጥም እና የመጀመሪያ የምንበቀለው የአሜሪካውን ፕሬዚደንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው የሚል ነው የምንመለከተው። አሁን ሳይም ከዚህ እነዚህ ሁለቱም መሪዎች ልክ እስር ቤት ተወጅለው ፍርድ ቤት ተወጅለው እስር ቤት ቅጣት የተወየነባቸው ሰዎች እስር ቤት ሲገቡ የሚለብሱት ልዩ ልብስ አለ፣ የእስረኛ ልብስ የሚባለው። እሱንም ልብስ ለሁለቱም ለቤንያሚን ኔታንያሁ እና ለፕሬዚደንት ትራምፕ አልብሰው ግንባራቸው ላይ የመነጣጥር መስቀል የአይነት መነጣጥር አነጣጥር መስመጣበት ግንባራቸው ላይ ለጥፈው ይኸው እንደዚያ ግን እንበቃላቸዋለን የሚል ምስል እናያለን። ከዚያ በመቀጠል የአሜሪካው የውጭ ጉዳይ ሚኒስትር እና የመከላከያ ሚኒስትር ፎቶግራፍ መዝ ላይ እንመለከታለን። የእስራኤሉ መከላከያ ሚኒስትርም እንደዚሁ የውጭ ጉዳይ ሚኒስትሩም እነዚህም በሙሉ አንድ ባንድ እንገላቸዋለን የሚል ዛቻ ነው ኢራኖቹ እያሰሙ የሚገኙት። ይህ ጉዳይ አስመለከተ ፕሬዚደንት ትራምፕ የሰጡት መግለጫ ነበር ቀደም ሲል እሳቸውት ምንድነው ኢራኖቹ ይህን የመሰለ እርምጃ ይህን ዛቻቸውን የሚቀጥሉበት ከሆነ በእኛ በኩል ከአንድ ሺህ በላይ የሚሆኑ አውዳሚ የሆኑ ሚሳይሎች ተነጣጥረው ተቀምጠዋል፣ ይህንን እንዲያውቁ እንፈልጋለን የሚል ማስጠንቀቂያ ደግሞ እሳቸው ሰጥተዋል። እና ይህ ሁኔታ መጥፎ አቅጣጫ እያያዘ ነው መሄድ ምልክት የምናይበት ያለ ነው አሁን። ምክንያቱም ይሄ በወታደርና ወታደር መከላከያ ሰራዊት መንግስትና መንግስት ባለው ፖሊሲ መሰረት ስለ ሰላምም ለጦርነት የሚያውጅና የሚያካሄድ እሱ ነው። ይሄ ግን መሪዎችን አንድ መግደል ጉዳይ ባስመለከተ ኢራኖች እንግዲህ እነሱ አባባል ምንድን ነው፣ እናንተ ናቸው የጀመራችሁት ይህንን፣ እኛ ጀመራችኋል፣ የእኛን ሰዎች ፈጅታችኋል፣ እናንተ የሀገራችን መሪ የመከላከያ ሰራዊቱን ከፍተኛ ጦር መኮንኖች እንዲሁም ከፍተኛ ማድረግ ያላቸውን ሳይንቲስቶች በላቸው ብናልና እኛ ዝም ብለን እስካሁን ቆይተናል፣ አሁን ግን ደም መበቀላችን የማይቀር ነው የሚል ዛቻ ነው እያሰሙ አሉት። አሁን እንግዲህ ይህ በእንዲህ እንዳለ ጦርነቱ ባስመለከተ ባለፉት ሁለት ሶስት ቀናት ኢራን በሆርሙዝ የባህር ወሽመጥ በወሰረቸው ምርጫ ምክንያት አሜሪካ የሚያጠፋ እርምጃ ወስዳለች። በኢራን ላይ አንዳንድ ቦታዎችን እና ሌላም አንድ ድልድይም እንደዚሁ ደብድባለች አሜሪካ። እና ይህ ሁኔታ በእንዲህ እንዳለ እስራኤል ይህን አጋጣሚ በመጠቀም ባለፈው ጊዜ ያልተጠናቀቁ ሁኔታዎች አሉ፣ በአሁኑ እናንተ ከጀመራቸው እኛ ማብር እንጨመርና እናጠናቀው የሚል ጥያቄ እስራኤል አቅርባ ነበር። ግን ትራምፕ ፈቃደኛ እንዳልሆኑ የሚነገር ያለው አሁን ያም ሆነ ኢራኖቹ ደግሞ ያውቃሉ በአንድ በኩል ከአሜሪካ ጋር ይህን የጦር ግንባር ፈጥራ መዋጋቷ አልፋ ደግሞ ወደ እስራኤል የምትተርኩስ ከሆነ እስራኤል ትጨምራለች። ያኔ ያኔ በጋራ የሚያደርሱብን ጉዳት እየከፋ ይሆናል በማለት እስካሁን ድረስ ወደ እስራኤል
0: አልዛቱም ነበር
1: አልዘረችም መዛቱ አለ ግን አልተኮሱም ወደዚህ። እና እስራኤል በበኩሏ አንድ ቀን እነዚህ ኢራን ነብሮች አንድ ቀን ይተኩሳሉ እና ጉዳይ እንዳይደርስ በህዝባችን በሀገራችን በተቋማችን ለመቃቂ ደረግ ተብሎ የእስራኤል መከላከያ ሰራዊት በሁሉም ነገር ተጠንቅቆ ነው የሚገኘው። አሁን አንዳንድ ወሬ ምንጮች እንደሚሉት ከሆነ ኢራኖቹ ፕሬዚደንት ትራምፕን ለመጉዳት ቅድ አላቸው የሚለውን መረጃ የእስራኤል ደህንነት ጥበቃ የሞሳድ ሰዎች ናቸው ይህንን መረጃ ለአሜሪካ ያስተላለፉና ፕሬዚደንቱ ጥንቃቄ እንዲይዙ እንዲሁም ሌላ ሌላ ከፍተኛ ማድረግ ያላቸው መሪዎችም እንደዚህ የሚጠነቀቁ ብላ እስራኤል ናት በሞሳድ መረጃ ሰዎች አማካኝነት መልዕክት ያደረሰች የሚባል ሁኔታም አለ። አሁን እንግዲህ እንደሚታወቀው ሁሉ እስራኤል በኢራን ውስጥ መረጃ የማሰባሰብ ሁኔታ ከጀመረች ቆይት አለች አመታት አስቆጥራለች። እና በዚያም ምክንያት ነው አያቶላ ካሚኔት እንዳለ ሌሎችም ጦር መኮንኖች እና ሳይንቲስቶች እንዳሉ በመረጃዎችን በደንብ በሰከንድ አውቀው በዚያ ሁኔታ ነው ያ መቅጣት እርምጃ የተወሰደው። እና ሙሳድ አሁንም ቢሆን ከኢራን ውስጥ ሰግስጎ ውስጥ ወልቶ እንዳለ ነው የሚጠረጠረው። እና የዚያም ጥርጣሬ አንዱ ምልክቱ ይሄ ነው ለፕሬዚደንት ትራምፕ ይህን መሰለ መረጃ አቀበላል እስራኤል እየተባለ እየተወራ ያለው። ሌላው እንግዲህ ጊዜ በተያያዘ ሁኔታ ገብርኤል ወደ ሊባኖስ ያው ነው እንግዲህ ሊባኖስና ኢራን ልክ በተውት የተያያዙ ሀገሮች ናቸው። የሀገር ሂዝባላ ሀገር አይደለም ግን ቶቶ የሚጠባው ከኢራን ነው። እና ሂዝባላ አሁን ጥቃት የደረሰበት የተዳከመ ሄደዋል። ኢራንም ቀደም ስትርዛተች እስራኤል በህዝባላ ላይ ተወሰደውን እርምጃ ማቆም አለባት የሚል ማስጠንቀቂያ ኢራኖች አስተላለፉ። ለማንኛውም ያን ባስመለከተ ስለ ጊዜያዊ የጦር አቁም ስምምነት ይደረግ ተብሎ ታወጀ። እስራኤልም በያዘችው ይዞታ አካባቢ እንድትቀመጥ እና ከዚያ ደግሞ አንዳንድ ሙከራዎች እንዲደረጉ የማረጋጋት ሁኔታ እንዲፈጠር የሊባኖስ መከላከያ ሰራዊት አንዳንድ ቦታዎችን በእስራኤል ጋርና ከአሜሪካ ጋር መመሪያና ስልጠና በመቀበል እንዲይዘው የተባለ ሁኔታ አለ። ከዚሁ በተጓዳኝ ደግሞ እስራኤልና ሊባኖስ በአሜሪካ አማካኝነት ለድርድር ሰላም ድርድር ጀምረውታል። አሁንም እንደሚቀጥል ነው የሚነገር ያለው። በሚቀጥለው ሳምንት በሮማ ጣሊያን ውስጥ ይቀጥሉበታል ተብሎ የሚጠበቅ ያለ። ይህ ከሆነ እንግዲህ የኢራን ጉዳይ በሊባኖስ በኩል የተዳከመች መሄዷን ነው የሚያሳየው። እዚያ እንግዲህ ከሊባኖስ መንግስት የሂዝባላ ሰዎች ስግስግ ብለው ገብተዋል፣ ስልጣን አላቸው፣ እነሱ ናቸው እያስቸገራሉት ይባላል። በሊባኖስ መከላከያ ሰራዊት ውስጥም የሂዝባላ ደጋፊዎች በብዛት አሉ፣ እነሱ ናቸው አሁን ሂዝባላ ለመቆጣጠር እንዲቻል ችግር እየፈጠሩ ያሉት ይባል ነገር አለ። እንግዲህ እነሱን ዋንድ አምነውበት እንዲቀበሉ ከሆነ ደግሞ ለመከላከያ ሰራዊቱ እንዲርቁ መደረግ አለበት የሚል ምክክርን በእስራኤልም በአሜሪካን በኩል ለሊባኖሶቹ እየተላለፉ እንደሆነ የሚል ነገር ያለው።
0: መልካም። ሌላው ከመቼም ለእስራኤል ለጠላት ሀገሮች አንዷ ደግሞ ቱርክ ናትና አሜሪካና ቱርክ መቀራረብ በተለይማ እስራኤል የማትፈልገው F-35 የሚባለው የውጊያ አውሮፕላን ለቱርክ ሊሰጥ ወይም ሊሸጥበት የሚሆን አዝማሚ አለ ወይም ደግሞ ንግግር አለ። ይሄን ተከትሎ ለእስራኤል ደህንነት በጣም አስጊ ነው ይባላል። ከፖለቲካው አንጻር ከደህንነቱ አንጻር ምንድን ነው ሊፈጥር የሚችለው አንድምታ ወይም አሽላኾት የምንለው? ረሃሚም
1: እንግዲህ የሚያስከትለው መጥፎ ውጤት ከሆነ ቱርክ በዚህ አካባቢ ጠንካራ መከላከያ ሰራዊት እና ዘመናዊ ጦር መሳሪያዎች ያሏት ሀገር ነች። ከባድ ሀገር ነች ቱርክ። እና በዚያ ነው እንግዲህ ሁኔታ ይህንን መሰለ ጦር አውሮፕላን ብትቀበል በአካባቢ ሀገሮች በተለይ በእስራኤል በኩል እንዲሁም በቆጵሮስ እና በግሪክ በኩል እነሱ ከእስራኤል ጋር እንደዚህ ሁለቱ የጠቀስኳቸው ሀገሮች ከእስራኤል ጋር ምስጢራዊ የሆነ ይፋዊ የሆነ የወታደራዊ ግንኙነት አላቸው። ይህን ቱርክ አትፈልግም፣ ትፈራለች። ከዚያም አልፎ ደግሞ በሶሪያ በኩልም እንደዚሁ እጇን እያስገባች ነው የምትገኘው እና ይህን ባስመለከተ ይህን እቅዷን ለማሟላት ይረዳታል። የጦር መሳሪያ የኤርዶጋን የሚባል ፍርሃት አለ። እስራኤል በበኩሏ መሸጥ የለበትም አውሮፕላኑ ለቱርክ የሚባለው። አሁን እንግዲህ ይሄ አውሮፕላኑ መሰለ አውሮፕላኑ ይሄ እንደ አውሮፕላን ይሸጥ እንጂ ዋናው ፍረ ነገሩ ከውስጡ ያለው መሳሪያ ነው። ከውስጡ ያለው ዘመናዊ ቴክኖሎጂ፣ የተሰራበት ቴክኖሎጂ ምን ያህል ውጤታማ ይሆናል የሚለው ጉዳይ ነው። እስራኤል አሜሪካ ሆነ ከሌላ ሀገር የምትገዛቸው ጦር መሳሪያዎች እንደገና በሷ ሳይንቲስቶች አማካኝነት በሷ ባለሶች አማካኝነት አሻሽላና አርቅቃ ነው የምትሰራው እንደገና። እና ይህንን አሜሪካ ወደ ቱርክ የምትሸጠው አውሮፕላን ዝም ብሎ እንደዚሁ እንደተሰራው ሆኖ ከሆነ ያን ያህል ጉዳት ላይመጣ ይችላል የሚሉ አባባሎችም አሉ። ለማንኛውም ቱርክ ይህን አውሮፕላን ለመግዛት ፍላጎት እንዳላት ነው ለፕሬዚደንት ትራምፕ ተነግሯል የሚባለው ጠይቋል የሚባለው።
0: አሁን ቱርክ አሜሪካ ፈቃደኛ ከሆነች ቱርክ እርግጥ ነው ጠይቃለች፣ ይህን አውሮፕላን መግዛት ትፈልጋለች። ግን ለምንድን ነው አሁን በጣም በእስራኤል በኩል ስጋት ያሳደረው? አሜሪካ ታውቃለህ ቱርክን ከያዘች አንድ ቀን በሚፈጠር ትንሽም ሆነ ትልቅ ግጭት ሁለቱ ሀገሮች ምን ያክል ጦርነት ላይ ሊገቡ እንደሚችሉ ሁለቱም ተመሳሳይ መሳሪያ የያዙ ሀገሮች እና አሜሪካ ይሄ ነገር ችግር ይፈጥራል ብላ ታስብ አለች ወይስ ጥቅም ታመጣላት ዶላር ካመጣላት ትሸጣለች? እንዲሁም ምንድን ነው ሊሆን የሚችለው?
1: ለአሜሪካ አሁን ቱርክን እንደ ወዳጅ ሀገር ነው፣ በተለይ ትራምፕ ወዳጅ ሀገር ነው አድርገዋት ያለው። አርዶዋን ጨካኝ የሆነ መሪ የእሱ ተቀናቃኝ የሆኑትን ፖለቲከኞች እያሰረ እስር ቤት የሚያማቀቅ የጋዜጠኞችን እያስገባ የሚያስር የሚደበድብ የተለያዩ ሽብርተኞችን የሚያስተናግድ መሪ ነው እና ይህ አይነት መሪ መሆኑን ያውቃሉ ፕሬዚደንት ትራምፕ። ቢሆንም እንግዲህ አሜሪካ ሰብአዊ ጉዳይ ያስመለከተ እኛ እንከራከራለን፣ እኛ ጉዳት ሊደርስ አልፈልግም ምናምን መተላገብዳት። ትራምፕ ግን ይህ አይነት ጣጣ የላቸውም፣ ግድ የላቸውም። እና ይህን ዝም ብሎ በመዘንጋት ነው አሁን ከአርዶዋን ጋር አብረው አይተናቸዋል። ያን ያህል ፍቅር ወዳጅነት ያለው እንትን የተመለከት ነው። እና ይህን ባስመለከተ የትራምፕ አመለካከት እና የእስራኤል አመለካከት የተለያየ ነው ሆኖ ያለው። ይህ ጉዳይ አስመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንን ሀሳብ ፍላጎት እንደማይቀበሉ በመደጋገም አሜሪካ መገናኛ ብዙሃን በተለይ በፎክስ ኒውስ እና የተለያዩ በሲኤንኤን የመሳሰሉ ቴሌቪዥን ጣቢያዎች ገለጻ የተቋሙ ገለጻቸው አሰምተዋል ሰጥተዋል። እና ይህ ሁኔታ እንዲሁ ዝም ብለው ትራምፕ እንዳሉት ቢሸጥ አይደለም፣ ከዚያ ኮንግሬሱ መጽደቅ አለበት፣ የኮንግሬሱ አባላት መጽደቅ አለባቸው። እና ይህም ገና አልሆነም። በእርግጥ ኮንግረሱ በቀደሙ እስራኤል የሚወድ የሚደግፍ ኮንግረስ አባላት የሉም ብዙ። ግን አሁን እስራኤል በዚያ በኩል ግፊት ለማድረግ እንደምትሞክር ነው መገመት የምንችለው። እና ይህን የመሳሰለ ሁኔታ ነው ያለ።
0: መልካም። እንደው ወደ እንትን ልመልስና ወደ አሜሪካ እና ኢራን ልመልስና ረሃሜም ሲነገር የዋለ ነገር አለ። እሱ ምንድን ነው? አሜሪካና ኢራን ሲፈልጉ አሁን በምናየው ሁኔታ ይጋጫሉ፣ ሲፈልጉ ለድርድር ይላሉ። እንደው ግን ድርድሩ እንዲረጋጋና በዲፕሎማሲ መንገድ እንዲሄድ በጣም እንቅልፍ አልባ ከሚሰሩ ሀገሮች አንዷ ኳታር ነችና እውነት ለሰላም አስባ ነው? ግጭቱ ቢፏፏም የምታጣው ነገር ስለሚኖር ነው። ረሃሜም
1: ለሰላም ፈልጋር የለም። ካታርም ትናም እንደዚሁ አብራረው ወጣ ምትገባ ያለች ፓኪስታንም እና እነሱ እነዚህ ሁለቱ ሀገሮች ናቸው እንግዲህ ተዋራ የነበሩት የጊዜያዊ ሰላም ጊዜያዊ የጦር አቁም ስምምነት እንዲደረስ ለ60 ቀናት ተብሎ እና አሁን የነገር እየፈረሰ ሲሄድ የእነሱ ውድቀት ነው አድርገው ቢመለከቱት። ከዚያም በተጨማሪ ኢራን የእሷ ተንኮል ሆኖ መሰለ ጊዜውን እያጓተተች እያራዘመች ድርድሩም እንዳይቀጥልና የተለያዩ ምክንያት እየፈጠረች ውስጥ ውስጡ የራሱ የምትፈልገውን ስራ እየሰራች ነው። የረዥም ርቀት ተወንጫፊ ሚሳይሎችን እየሰራች እያመረተች ከዚያ በኒውክሌር ጦር መሳሪያ ማስመለከተ እስካሁን ያዩን ኢራን የሚባለው የት ቦታ እንዳለ እስካሁን ድረስ በትክክል አይታወቅም። ምናልባት ካልባሌ ቦታ አስገብተው ደብቆት ሊሆን ይችላል እና እሱንም እንደዚሁ እያመቻቸው በምስጢር በስውር ሁኔታ በማይጠረጠር ቦታ አስቀምጠው ከሰሩ በኋላ እንግዲህ ይኸው ሰርዳ ምታደርጉላላቸው ቢሉ ምንም ማድረግ አይቻልም። ያኔ እና የዚህ አይነት ፍላጎት ተንኮል እንዳላቸው ነው የሚገመት ያለው። ኢራኖቹ እዚያው እንደዚህ ዝም ብሎ የሚያራዝሙትና አንዳንድም ተኩስ እየከፈቱ በዚህ ያለው ትኩረቱ የሰው ትኩረት ወደዚህ ወደ ተኩሱ እንዲሆንና በሌላ ደግሞ በጀርባ የሚፈገሉትን ነገር እንዲሰሩ የተጠነሰሰ ሴራ ነው የሚባል ግምት አለ።
0: ስለዚህ ማዘናጊያ ነው ይሄ አልፎ አልፎ የሚደረገው የተኩስ እንትን ማለት ነው ፍልሚያ?
1: አዎ እንደዚህ አይደል የሚመስለው። ወደ ተኩስ እንመለከተው እንደዚህ አይደል እንጂ በእውነት ሰላም መረጋጋት የሚፈልግ መንግስትና ሀገር እንደዚህ ያለ እንደገና ዝም ብሎ አይደለም መጽሐት አይነት ሊሆን አይችልም። ዛሬ ተነጋግሮ ተስማምቶ ነገ እንደገና የሚፈረስ ከዚያ ቀጣዩ ደግሞ እንደገና እንደዚያ ነው ተይዘ
0: ሁልቀን እንደ አዲስ በቃ ሁልቀን እንደ አዲስ ሁልቀን እንደ አዲስ
1: እንደዚህ አይነት መስለ የሚታየው እንጂ ሁኔታው ይህን ይመስላል።
0: መልካም እንደው እንደማጠቃለያ የምትለው ካለ ረሃሜ?
1: እንግዲህ ይኸውልህ ይህ ሰዎች በብዛት ጥርጣሬ አለ። የጦርነት እንደገና ወደ እስራኤሉ የሚተኩስ የሆነ ከተኮሱስ እንደገና ደግሞ ሶስተኛ ዞር ነው ምናምን ጦርነት ሊከፈት ነው ወይ ምንድን ነው ማድረግ? ይህ ጥቂት የመጨነቅ
0: የእስራኤል ዜጎች ስጋት ማለት ነው።
1: አዎ ስጋት አለ። ስጋቱ አለ። መነጋገሪያ ሆኗል። ሰዎቹ እንደጋገሩበታል ስለዚህ ጉዳይ እና ይህም ከኢራኖቹ አንዱ የሳይኮሎጂ ጦርነት መስሎ የሚታየው እና ይህን የማስመለከተ እንግዲህ መከላከያ ሰራዊታችን መንግስታችን የሚለውንና የሚሰጠውን መመሪያ ተቀብለን ነው ተግባራዊ ማድረግ ነው የሚገባል።
0: መልካም ረሃሜም አንጋፋው ጋዜጠኛ ባልደረባችን እጅግ አድርጌ አመሰግናለሁ። መልካም ሳምንት። ሸዋቶ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከባልደረባችን ጥላሁን መልኪ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸ?
2: ጤና ይስጥልኝ ገብርኤል፣ እንዴት ነህ? ሰላም ለአንተ አድማጮችን።
0: ሰላም ነው
2: ሰላም ነው። መልካም ሳምንት ማለት ይቻላል።
0: አዎ ከተወሰኑ ደቂቃዎች በኋላ
2: ቆይት ብሎ
0: ጥላሁን፣ በእስራኤል መከላከያ ሰራዊት ከጦርነቱ በፊት በጦርነቱ በፊትም በመከላከያ ሰራዊቱ የወታደር የሰው ኃይል እጥረት እንዳለ እየተነገረ ነበር። ከእንቅርት ላይ ጀሮ ደግፍ እንዲሉ ይሄ ጦርነት ተጀመረ። የዛሬ 3 ዓመት አካባቢ በርካታ ወታደሮች ቆሰሉ። የሞቱትንም እናውቃለን። በርካታ ችግር ተፈጥሯል። አሁን በተዋጊ ወታደሮች ረገድ የሰው ኃይል እጥረት እንዳለ በመከላከያ ሰራዊቱ ውስጥ ያሉ የጦር መኮንኖች እየተናገሩ ነውና ይሄ ነገር ማን አቤት እንዲላቸው ነው የሚናገሩ? ይሄን ነገር ሰምቶስ ማን ነው የጎደለውን ሊሞላ የሚችለው? ጥላሁን፣
2: ረጅምና ከባድ ጥያቄ ነው ገብርኤል። ማለት ትልቁ የእስራኤል ችግር ይህ ነው። ማለት ባሳለፍነው የሶስት ዓመት ጦርነት በመከላከያችን የሰው እጥረት አለ የሚል በወታደሩ ክፍል የሰው ኃይሎች ክፍል ዋና አዛዥ ወደ ፓርላማ በመሄድ ድምፁን ከአንድ ሁለት ያሰምቷል፣ ብዛት ባለ ሁኔታ። ከዛም አልፎ የመከላከያ ኃይሉ የጦር ኃይሎች ኢታማጆር ሹም ኤያል ዛሚርም በተደጋጋሚ ለፖለቲከኞች፣ ለመንግስት በተለያዩ አጋጣሚዎች እባካችሁ ማለት የአገራችን መከላከያ ኃይል እንዴት ነው ወደ በቃ እንደገና ወደ ማሰብና ወደ ውስጥ በቃ በከፍተኛው ችግር ውስጥ ይገኛል ሲል በከፍተኛው ተአምሮ ተነግረዋል። ይህንን ለጠየቀው ጥያቄ ማን ነው እንዴት ነው ማንስ ማን ነው መልስ የሚሰጠው ለምትለው መንግስት ነው። መንግስት ስልጣን ላይ ያለው መንግስት ወይም ፓርላማው ኦኬ፣ እንደዚህ አይነት ችግር ካለብን እንዴት ነው መቅረፍ ያለብን በሚል መንግስት ማለት ደግሞ እነዚህ የተወካዮች የህዝብን ድምፅ ህዝብን እናገለግላለን ብለው ስልጣን ተሰጧቸው የወጡትኝ የህዝቡን ችግር የሚቀርፉት እነሱ ናቸው። ምናምን ባናምን ዋናው የጀርባ አጥንታችን ገብርኤል የመከላከያ ኃይላችን ነው ለእስራኤል ህልውና መጠበቅ። ስለዚህ ድክመት አለ። በይበልጥ ደግሞ ባሳለፍነው ጦርነት ከፍተኛ የሆነ እጥረት አለብን ሲባል ምክንያቶችም እየተገለጹ ነው። ለምን፣ እንዴት፣ ምን ያህል የሚለው ሁኔታ እና መልስ መስጠት ያለበት መንግስት ነው። ግን በሚያሳዝን ሁኔታ ለዚህ መፍትሄ ሲፈለግ አይታይም። ይኸውልህ አሁን የሚወጡት መረጃዎች እንደሚጠቁሙት ከሆነ ከአንድ ሳምንት በፊት ይህን አንድ ሺህ ቀን ያስቆጠረ ጦርነትን አሳልፈናል ገብርኤል። ይህን ተያይዞ የመከላከያ ኃይሉ ያወጣው መረጃ አለ። መረጃው የሚለው ምንድን ነው? በዚህ ባሳለፍነው ሶስት ዓመት ጦርነት ብቻ ሶስት ዓመት ይጠጋ ባለው ወደ 26,000 የሚሆኑ ወታደሮቻችን ቆስለዋል። ከነዚህ ከቆሰሉት 26,000 ወታደሮች 65% ተመልከት፣ ከመቶ 65 እጅ የሚሆኑት የስነ ልቦና ችግር አለባቸው። ምን ማለት ነው? ከነዚህ ከ26,000 65% እጅ ማለት 17,000 ወታደሮች የስነ ልቦና ችግር እንዳለባቸውና ወደ መደበኛ ህይወታቸው መመለስ እንደማይችሉ። ከነዚህ ውስጥ በእስራኤል በዜና አወጃዎች ሲጠቀስ ገብርኤል በከባድ ቆሰለ፣ በጸና የቆሰለ ይባላል። ለማንኛውም እንደው ስሙ ቀለል ይበል እንጂ በከባድ ሲባል እግሩን ያጣ እጁን ያጣ ብዙ የአካል ጉዳት የደረሰባቸው ወታደሮቻችን አሉ። ምን ማለት ነው? በአጠቃላይ በመከላከያ ኃይሉ እስራኤል ከተቆረቆረች ከዛም እንግዲህ እስራኤል ከመቆረቆሯ በፊትም ለሀገራቸው ደህንነት የሚታገሉ ነበር ታውቃለህ። አጠቃላይ በመከላከያ ክፍሉ የአደጋ የአካል ጉዳት የደረሰባቸውና የመከላከያ ኃይሉ እውቅና ሰጧቸው ያሉት ቁጥር በሚቀጥለው እስከ 2028 ዓመተ ምህረት ወደ 100,000 እንደሚጣጋ ይነገራል። ተመልከት፣ ይህ ማለት አሁን ባለንበት ቁጥር ራሱ 90,000 ወታደሮቻችን በመከላከያ ኃይሉ አካል ጉዳተኛ እውቅና ተሰጧቸው ድጎማ ይደረግላት። እነዚህ መስራት የማይችሉ አላንድ በተለይ አገሪቱ ወጪ ታወጣለች፣ አገሪቱ ትንከባከባቸዋለች። አሁን ካለ ሁኔታ ጋር በሚቀጥለው 28 ከአንድ ዓመት በኋላ ማለት ነው 100,000 ይደርሳል። በዓመት ከ10 ቢሊዮን ሸቀል በላይ ማለት ነው። እንግዲህ ተመልከት፣ ቢሊዮን ሸቀል ተጣው እዚህ በላይ ወጪ
0: በጣም ከባድ
2: ነው። የፈይ አሁን ይህ ማለት ምንድን ነው? ያለንበት ጦርነት እንዲያው ጠላቶቻችን አሸነፍን ጠላቶቻችን በእርግጥ አዎ እስራኤል በጠላቶቿ ተወጥራ ከፍተኛውን እንዲያውም ለማጥፋት የተሞከረውን ሙከራ እስራኤል አንኮላሸችበት ነው የበላይነትን ያድርግ፣ ግን ዋጋ ተከፍሏል። ለጠየቀው ጥያቄ አሁን የመከላከያ ኃይሉም ሆነ የሰው ኃይሎች ክፍል የሚመለከተው ዋና ወደ ቦታው ሮሽ አካ ይባላል በዕብራይስጥ ወደ ቦታው በመሄድ ወደ ፓርላማ ለፓርላማ አባላት በተደጋጋሚ በጣም እያዘኑ የሚጠይቁት እባካችሁ የሰው እጥረት የለብንም ማለት መመልመል ካስፈለገን ማለት ሌላ ቦታ ከቻይና ወይም ሌሎችም ሰራተኞች ከውጭ ሀገር እንደምናመጣ ሰራተ ለስራ ፍለጋ በእንደዚህ አይነት ሁኔታ በቀጣይ ሳይሆን
0: ጥላሁን አካ የሚባለው ይሄ እኮ አካዳሚ የመከላከያ ሰራዊቱ የሰው ኃይል እንትን ማለት ነው። የሰው እጥረት አለብን ሲል ከየት አምጡ የሚል ከየት እንዳለ የሰው ኃይል መገኘት እንደሚችል እንደ መፍትሄ የሚያስቀምጠው ነገር አለ? ችግር አለብን የሚፈታው አካል ይመልከተው ነው?
2: ገብርኤል በጣም ቆንጆ ጥያቄ፣ ወደ እሱ እየመጣሁ ነበር። ሲጀምር የሚጠይቁት ሶስት ጥያቄዎች አሉ። የመከላከያ ኃይሉ የሚጠይቀው ጥያቄ ምንድን ነው? የመደበኛ ወታደሮች አሁን መደበኛ ወታደሮች አሉ በእስራኤል ሕግ እንግዲህ ሶስት ዓመት የነበረው ከዛ ተቀንሶ ወደ 2 ዓመት ተኩል አካባቢ የሚያገለግሉበት ሁኔታ አለ። አሁን እሱ ሕጉ እንደገና እንዲቀየርና የአገልግሎት ዘመናቸው መደበኛ ወታደሮቹ ግዴታቸውን እንዲራዘም ድሮ ተቀንሶ የነበረው 6 ወር እንዲጨመር አንዱ ነው። ሌላው የመደበኛ ይህ ተጠባባቂ ጦር የምንላቸው አለ። እነሱን በተመለከተ ደግሞ ሌላ ህግና ደንብ ይውጣ። ለምሳሌ ከአሁን በፊት በዓመት የተወሰኑ ቀናትን ያገለግላሉ የሚባል ከሆነ አሁን ካለንበት ችግር በተነሳ ግን እንደገና ህግ እንዲጸድቅና እነዚህን በተመለከተ ሌላው ዋናው የሚጠይቁት ጥያቄ ሶስተኛው ጥያቄ የሃይማኖት ጠባቂዎች ወይም ሀረድ እንላቸው አክራሪ ሃይማኖተኞችን እነሱን እንዲመለመል መንግስት እጁን መዘርጋት አለበት፣ መመልመል አለባችሁ። ምክንያቱም ይላሉ አሁን ባላቸው ዳታ ወይም ቁጥር ከ90,000 በላይ የሚሆኑ ሃይማኖት ተማሪዎች አሉ። ሁሉንም እኳ በአንድ የመመልመል ባይቻል ግን ከፊሎቹ ወይም በየአመቱ ተመድቦ ማለት ነው የተወሰኑ እስከ 5,000-8,000 ማለት ነው በየአመት ከተመለመለ ይህን የጎደለውን የወታደሮቻችን ቁጥር የመከላከያ ኃይሉ የሚለው ምንድን ነው? አሁን ቢያንስ ይላሉ ከአሁን በፊት 12,000 የወታደር ኃይል እጥረት አለብኝ ቢልም አሁን ግን ጥናቱ የሚጠቁመው እስከ 17,000 የወታደሮች እጥረት እንዳለ ይነገራል። ምክንያቱም እነዚህ መደበኛ የሚያገለግሉት አሁን ለመለቀቅ 1 ወር፣ 2 ወር፣ 3 ወር የቀራቸው አሉ። እነሱ ሲጨርሱ እነዚህ ቦታው ክፍተትን ፈጠረ ማለት ነው። ስለዚህ እጥረቱ ወደ 17,000 የደረሰበት ሁኔታ አለ እና እነዚህን ሶስት ጥያቄዎች ይህንን የመከላከያ ኃይሉ የሰው ኃይል ክፍል ማለት ነው የሚጠይቀው ጥያቄ አለ። እንዳልኩት አሁንም የመደበኛ ወታደሮችን የአገልግሎት ዘመን መጨመር፣ የተጠባባቂ ጦሮችን እንደገና ህግ በማጽደቅ
0: አንድ ጥያቄ ጠይቀ
3: ሃይማኖተኞችን የመመልመል ሁኔታ ሶስቱ ጥያቄ ነው። ልጨርስልና ገብርኤል፣ እነዚህን ጥያቄዎች ፓርላማ አይቀበለውም፣ አይሰማም። ልክ ጆሮ ዳባ ልበስ በማለት እንዲሁም እነዚህን ሃይማኖተኞችን ነፃ ለማድረግ የሚያደርገውን ህግ ስታይ ታዝናለህ።
0: ይሄ ጥያቄ እንቅልፍ ሊነሳው የሚችለው መከላከያ ሰራዊቱ አዎ የሚያስተዳድረው ወይም በዛ ውስጥ እሱ የሚመራው አካል ኃይል ሲያንሰው ኃይል አጠረኝ ብሎ መናገር ምንም አማራጭ የሌለው ነገር ነው። ግን ኃይል እያጠረ ነው በመከላከያ ሰራዊቱ ብሎ እንቅልፍ ሊነሳው የሚችለው መንግስት ወይም ሀገሪቱን የሚመራው አካል አልነበረም እንዴ? ጥለ
3: እሱ እኮ ነው የሚያሳዝነው ገብርኤል። አሁን ይህ ጥያቄ ከመከላከያ ኃይሉ ሲመጣ ይህንን መቅረፍና ለዚህ መፍትሄ ማፈላለግ ያለበት ስልጣን ላይ ያለው መንግስት ነው አይደለም?
0: አዎ፣ ለዛ ነው ጥያቄ።
3: አዎ፣ ቀኝም
0: ከሪዮት ዓለም ጋር አይገናኝም። መንግስት የግራውም ከመራ የግራው ይጨነቅ፣ የቀኙም ከመራ የቀኙም ለሀገሪቱ ደህንነት ይጨነቅ።
3: ትክክል። ግን ይኸውልህ በሀገር ደህንነት የመጣ ጉዳይ ስለሆነ አሁን ትልቁ ጥያቄ ምንድን ነው? መንግስት ግራ የተማታበት ወይም የተምታታበት ሁኔታ አለ። መንግስት የተዋቀረው እንግዲህ መንግስትነት ያደረገው ከውስጡ እነዚህ ሃይማኖተኛ አክራሪ የፖለቲካ ፓርቲዎች አሉ። እነሱ ደግሞ ወታደሮቻችን ሃይማኖትን መማር እንጂ ወደ ውትድርናው መገልገል የሚባለውን እርሱት አንፈልግም፣ እንዲያውም ብንሞት ይሻለናል፣ ከምንመለመለው መሞትን እንመርጣለን ሲሉ ይሄ እንትናቸው ነው፣ በቃ መፈክራቸው ነው ማለት ይቻላል። አሁን መንግስት እነዚህን ጥምር መንግስት ያዋቀሩ የፖለቲካ ፓርቲዎች በሉ መመልመል አለባችሁ ብሎ የወታደሩን ክፍል ቃል ከሰሙ ነገ መንግስት የለም ፈረሰ ማለት ነው። እንዳይፈርስ ግን መንግስት ስልጣኑን ለማራዘም ሲል በእርግጥ እንግዲህ እንኳን የቀረው የተወሰኑ አንድ ሳምንት ሁለት ሳምንት የሚቀጥለው ሳምንት ባለሳሳት መንግስት ይፈርሳል አይደል እንዴ? የስልጣን ዘመኑን እያገባደደ ነው። ከዛ በኋላ ሌላ ነገር። ግን በቀጣይም ስታየው አሁን ያለው አከራካሪ እንዲሁም እንደኔ እይታ ቀጣዩ የብሔራዊ ምርጫ ይህን በተመለከተ በዚህ ዙሪያ ከፍተኛ የሆነ የእስራኤል ህዝብ በዚህ ዙሪያ እንዴት ነው ለአንድ ለመጨረሻ ጊዜ ድምፅ ያሰማል ብዬ አስባለሁ። ምክንያቱም መንግስት ለስልጣን ማራዘሚያና መንግስት እንዳይፈርስ ሲል እነዚህንን መንግስት ያዋቀሩት የፖለቲካ ፓርቲዎች ጥቅም ለማስጠበቅ ሲል እንዳይመለመሉ እንጂ እንዲመለመሉ አይደለም ህግ የሚያወጣው። እንዲሁም አልፎ አልፎ ሌሎችን ለማሳመን። እሺ፣ ጥያቄ
0: አይ ጥያቄ ሳይሆን እኔ ደግሞ ትንሽ ማያሳምነኝ ነገር አለ ብዬ ነው። መሆን ያለበት የምርጫው የሀገሪቱ ደህንነት እንዲጠናከር፣ እነዚህ የሃርዲዮ ወጣቶች እንዲዘምቱ፣ መዝመት ያለበት ሁሉ እንዲዘምት የካምፔን ይደረጋል የሚል እንትን አለ አንተ ማለት ነው። እኔ ደግሞ በተቃራኒው ነው ማየው። ለምን መሰለህ? ጥቅምት ሰባት ያን ያክል ችግር ደርሶብን አሁን በሚደረገው የህዝብ ግምገማ እኮ እነዛ ፓርቲዎች ናቸው አሁንም እየመሩ ያሉ። ስለዚህ ህዝቡ ያን ያክል እንትን ያለው አይመስልም። ሌላው ወደ ሊባኖስ ልውሰድህ ጥላሁን፣ ይህንን አሁን ብንነጋገርበትም ስለማንቋቸው
3: እውነት ከጊዜያችን አንጻር ግን አሁን ባልከው ሁኔታ የኔ አባባል በቀጣይ ህዝቡ ራሱ መጠየቅ ያለበት
0: ልክ ነህ
3: ማነው ወደፊት ከዛ አንጻር እንጂ ልክ ነህ እንዳልከው በመንግስት በኩልማ ምንም እነዚህ ሃይማኖት የፖለቲካ ፓርቲዎች እኮ የራሳቸው መራጮች አላቸው፣ እነሱ አይጎዱም። መንግስቱም ቢሆን ራሱ ሌላ ምክንያት ፈጥሮ እኛ የምንፈልገው ብዙ ነገሮች አሉ። ግን እንዴት ነው ረጋ ብለህ ስታየው እና ሁኔታውን ስትመለከት እንዴ በአንድ በኩል ዋጋ የሚከፍሉ ልጆቻችን ወንድሞቻችን አሉ፣ እንዲሁም ሀገሪቱ መደጎም ስትል ማደጉማቸው፣ በሌላ በኩል ጦር ሜዳ ውስጥ እየሄዱ ደማቸውን ያፈሳሉ፣ ሌሎች ደግሞ ቁጭ ብለው ገንዘብ የተሰጣቸውን ያገለግለዋሉ። ይህን እንግዲህ ልቦና ውስጥ አስገብቶ መምረጥ ያንተም እኔም ሌላውም የራሱ የቤት ጥያቄ ነው።
0: እንደው ባጭሩ ሌላም ጥያቄዎች ስላሉ አሁን ለምጠይቅ ጥያቄ እንደው ባጭሩ በሊባኖስ የሚገኙ የእስራኤል መከላከያ ሰራዊት ቁልፍ የሆኑ ቦታዎችን እያጠናና እየመረጠ ይመታል። እነዚህ ቦታዎችን ከመምታት እንዲቆጠብ አሜሪካ በጠየቀችው መሰረት የሆነ የታገደ ነገር እንዳለ ይነገራል። እችን በለንና ግብጽ የእስራኤል ምርጫ ከመደረጉ በፊት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጋዛ ሰርጥ ጦርነት ሊከፍቱ እንደሚችሉ ስጋት እንዳላት ይነገራል። ይህን ሁለቱን እስኪ ዘህልን ጥለዋል።
3: ቅድሚያ በሊባኖስ ያለው ተጨባጭ ሁኔታ ገብርኤል በተደጋጋሚ ጠቁምነው ሁኔታ ነው። ይኸውልህ አሁን ባለው ተጨባጭ ሁኔታ አሜሪካ የምትፈልገው በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት በዛ ዙሪያ ያው ወደ የተረጋጋ ሁኔታ ቀጠነው ያን ነው የምትፈልገው። እስራኤል በተደጋጋሚ ድምጿን እያሰማች ያለችው እኛ ሁሉንም የያዝናቸውን ቦታዎች ለማስታወስ ያህል ከ10 ኪሎ ሜትር በላይ እንግዲህ እስራኤል ድንበሩ አልፋ ማለት ነው ድቡ ሊባኖስ የገባችበት ሁኔታ አለ። በጣም ስትራቴጂካዊ ቦታና እንዲሁ የተለያዩ ዋሻዎችና እንዲሁም የህዝቡላን ከፍተኛ ጥቅም ማለት ዋሻው ውስጥ ለብዙ አመታት የተሰሩ ዶካ ውስጥም ታጣቂዎች አሉበትና እንዴት ነው ባጭሩ እስራኤል መልቀቅ ማትፈልጋቸው ቦታዎች አሉ። ያ መልቀቅ አንፈልግም የምትልበት ሁኔታ አለ። አልፎ አልፎ ስካውንድ ባለ ሁኔታ ግን ወደ ሁለት የሚሆኑ ቦታዎችን ወደ ኋላ ያፈገፈገችበት ሁኔታ አለ። ጠቅሎ መውጣት ይባለው ግን በእኛ በኩል ተቀባይ የለንበትም የለንበት ስትል እንግዲህ እስራኤል እያስታወቀች ነው። አሜሪካ የምትፈልገው ደግሞ ያው የተረጋጋ እንዲሆን ነው። ምክንያቱም ላይ ሆና ኢራን የምታስፈራራው የሊባኖስ ተጠባቂ ሁኔታ በስምምነቱ ከአሜሪካ ጋር በተረሰው ኢራን አሜሪካ ተግባር ላይ ካልዋለ እኛ ከዛ ማልፎ እንደውም በእስራኤልም ይዝቱ ነበር እንሰምተናል ይላሉ። ካላቆማችሁ እርምጃ እንወስድ። አሁን ያለው ተደባጭ ሁኔታ ግን ገብርኤል እስራኤልም ሙሉ በሙሉ ከያዘቻቸው ቦታዎች ደግሞ ሊባኖስ ለቃ መውጣት ፍላጎቱ እንደሆነ በግልጽ አስረድታለች። የአሜሪካ መንግስትም የተቀበለው መስሎ ይታያል። ስትፈልግ አልፎ አልፎ ደግሞ ወሳኝና መወሰድ ያለው እርምጃ ሲሆን ትወስዳለች። የሚጠይቃት የለም። የህዝቡላ ድርጅት ያው እኛም አጸፋዊ እርምጃ እንወስዳለን የሚል ሁኔታ ይናገራል። ይበልጥ ግን ኢራን እያስፈራራች ትገኛለች። ለማንኛውም ይህ ተጨባጭ ሁኔታ ምናልባት በቀጣይ መፍትሄ እስራኤል እንዴት ነው የአሜሪካን ሙሉ በሙሉ ሀሳብ ከዚህ ያልተቀበለችበት ደግሞም አማራጭ የለም። በህዝቡ ዘንድ ከፍተኛ መንግስት ላይ ትችት አለ። ማለት የአሜሪካ መንግስት የሚለን ሁሉ እሺ ብለን መቀበል የለብንም ከሚለው አንጻር፣ ሌላው በሀገራችን የስምክር ያሉ ዜጎች ቦታውን ለቀው እስከ ያልተመለሱበት ሁኔታ ለእነሱ ደህንነት መጠበቅ ሲባል እስራኤል ቦታውን መልቀቅ ፍላጎቱ የላትም። የአሜሪካ መንግስት የሚረዳ ይመስለኛል። ከዚህ አንጻር ሁኔታው ያው እንዳለ ነው። ምናልባት ወደፊት በሊባኖስ መንግስትና በእስራኤል መካከል ወደ ሌላ ደረጃ ይደረስ ሲሆን የሁላችንም ተስፋ ነው። ወደፊት የምናየው ነው። ግብፅን ተጨባጭ ሁኔታ ለደርበ የጠየቅን ጥያቄ ግብፅ የተናገረችው የሚመስላት እንግዲህ የግብፅ መረጃ ድርጅት ማለት ነው። ግብቻ አይደለም የእስራኤል የጦር መኮንኖች ወደ ግብፅ በመሄድ ከአቻዎቹ ጋራ ተገናኝተው የተወያዩበት ሁኔታ አለ። እንዲሁም በአንድ በኩል ግብፅ የጦር ኃይሏን እያጠናከረች ነው፣ በግብፅ በኩል ምናልባት ቆይታ ለእስራኤል ያለውን ስምምነት ወደ ጦርነቱ ሲገባ የሚነገሩ ነገሮች አሉ። ለማንኛውም በግብጽ በኩል ያለው ሁኔታ ምንድን ነው? ጠቅላይ ሚኒስትር ቢማሚ መታኒያሁ በቀጣይ ምርጫ ለፖለቲካ ጥቅማቸው ሲሉ ሁኔታውን አይተው እንደማይመረጡ ቢረዱ ከሆነ ምናልባት ጦርነት ሊከፍቱ ይችሉ ይሆናል የሚል ግምት አይደለም በግብጽ በኩል በእስራኤል ተቃዋሚ ፖለቲከኞች በኩል የሚነገርበት ሁኔታ አለ። በእርግጥ በታሪክ ገብርኤል አንድ ስልጣን ላይ ያለ መንግስት የስልጣን ሁኔታ ወንበሩ የሚንቀሳቀስና ትንሽ ማይረጋጋ ከሆነ ብዙ መፍትሄዎችን ይፈልጋል። ከእነዚህ መፍትሄዎች አንዱ ወደ ጦርነት ውስጥ መግባት ነው። ይህ በታሪክ አለ። ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሁኔታውን አይተው ጋዛ ብቻ አይደለም
0: ምንድን ነው የሚፈይደው? አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምርጫው ሊጀመር ዋዜማ ላይ ጦርነት ቢከፍቱ ብጥብጥ ይሆናል በሀገሪቱ፣ ሀገሪቱ ወደ ጦርነት ትቀየራለች እንጂ እሳቸው ሊያገኙት የሚችለው ትርፍ ምንድን ነው ከዚህ?
3: ትርፍ አለው። ምክንያቱም ምርጫ ከመሆኑ በፊት ቀን ተመድቦ በዚህን ቀን ወደ ምርጫ እንሄዳለን ሲባል ከተወሰኑ ቀናት በፊት ወደ ጦርነት ከሄዱ የምርጫ ጊዜው ይበተናል፣ ይሰረዛል። ምን ማለት ነው? እንደሚሸነፉ ካወቁት እኮ ተስፋ እንደሌላቸው። አዎ። ስለዚህ የመጀመሪያ የሚሆነው አገሪቱ ጦርነት ላይ ነች፣ ብሔራዊ ምርጫ የለም የሚል ትዕዛዝ ይመጣል። ምን ማለት ነው? ምርጫው ወደ ሌላ ጊዜ እንዲተላለፍ
0: የሽግግር መንግስት አድርጎ ወደ ጊዜን የሚያብላት ጥያቄ
3: ነው። ራሳቸው ስልጣን ላይ እንዳሉ ሆኖ በአገሪቱ ህግና ደንብ ይፈቅዳል። ራሳቸው ስልጣን ላይ እንዳሉ ያሉ መንግስት ስልጣን ላይ ሆኖ እሳቸው ነገሩ ጦርነት ላይ፣ አገሪቱ ጦርነት ላይ ነች፣ አሁን ብሔራዊ ምርጫ እናካሄድም ሲሉ የስልጣን ዘመናቸውን ያስረዝማሉ። ለምን ያህል ጊዜ? ሰላም እስኪመጣ ወይም ደግሞ ሌላ የመረጋጋት።
0: እንደዚህ ከሆነ ጥላሁን፣ እንደዚህ ከሆነ ማለት ነው እኛ እንደ ዜጋ ወይም እዚህ ሀገር ያሉ ተቃዋሚ ፓርቲዎች እንደ ዜጋ ያስጨንቃቸው ፖለቲካ ወንበራቸውን ላለማጣት ወደ ጦርነት ሊገቡ ይችላሉ። ግብፅ ምኑ ያስጨንቃታል እስራኤል እንደዚህ ብታደርግ? ነው
3: ነው በእሷ የግብፅ ፍላጎት ምንድን ነው? ግብፅ አሁን ከአዛ ጋር ባለው ተጨባጭ ሁኔታ የግብፅ ፍላጎት እንዲሁም በአሸማጋይነትም ትገኛለች። አዛን የአዛን ተጨባጭ ሁኔታ ማለት እስራኤል ጦርነቱን አቁማ የአዛን መገንባትና የዶናልድ ትራምፕ የሰላም እቅድ ተግባር ላይ እንዲውል ፍላጎቱ አላት። ግብፅ የአዛን ህዝብን ወይም ሀማስን ወድ አይደለም ገብርኤል እንዳነሳሳት፣ ተስፋ ከሌለው ጋዛ ውስጥ የሚገኘው 2.2 ሚሊዮን የሚሆነው ዜጋ ተስፋ ከሌለውና ቤት መጠለያ ከሌለው ነገ የሚሰደደው ወደ ግብፅ ነው ወደ

0: ያሉ እዚህ ላይ መጠቆም ፈልገው ገብርኤል ከግብጽ ከማን ነው ከአዛ የሚገኙ ከሐማስ ድርጅት ጋር አይደለም አንዳንዶቹ ምንስ ደግሞ በኢራን ላይም ጦርነት ሊጀምር ይችላል በራስዋ ጊዜ ምንስ ጋር እንደዚህ አባባሎች ይሰማሉ ማለት ከፖለቲካው ጋር ይሆናል አይሆንም ለብቻ ግን ለጠይቀው ጥያቄ ግብጾች የሚፈልጉት ይሄ ነው ምክንያቱም ጦርነት አይፈልጉም
1: መልካም ሌላው አንድ ሀበር ኮንግረሳ ዲሞክራቲ የአሜሪካ የፓርላማ አባል ወሴናተር በእስራኤል ሀገር በይሁዳና ሰማርያ ቀበሌ ጉብኝት ሲያደርጉ በመሳሪያ በታጠቁ አሚትን ሀሊም ብለን በምንጠራቸው ይሁዲዎች በቁጥጥር ስር ሁኛለሁ የመጀመሪያው ፖለቲከኛ በቁጥጥር ስር የሆነ ምናምን የሚል ትችት አሰምተዋልና መጀመሪያ እኒህ ግለሰብ እውነት ነው የተናገሩት ከዛ ሲቀጥል ደግሞ ተላቪቭ ኢየሩሳሌም እንትን ያልነበሩ የፓርላማ አባል እዛ ውስጥ ምን ወሰዳቸው ችግር ግጭት ባለበት አካባቢ መሄዳቸው መብታቸው ሊሆን ይችላል ግን ግጭት እንዳለ ከገባቸው የግጭቱ መንስኤ በይሁዳና ሰማርያ አካባቢ እየናረ በሚመጣው አካባቢ ሂዶ እንደዚህ ማለት እስራኤልን ማሳጣት ነው ምንድን ነው እስኪ አጥራለን እስኪ ጥላ
0: ሲጀምር ካሁን በፊትም በአሜሪካ የኮንግረስ አባላት ማለት ነው ከመመረጣቸው በፊት ለሌላ ከፍተኛ ስልጣን ወደ አካባቢያችን በመምጣት ሁኔታውን ይከተላሉ ይመለከታሉ ሁኔታውን እንደውም በቀጣይ ጥሩ ተስፋ ያላቸው ተወዳዳሪዎች ናቸው እንደምሳሌ ባራክ ኦባማ የቀድሞው የአሜሪካው ፕሬዝዳንት ከመመረጣቸው በፊት እኮ ወደ እስራኤል መጥተው እንደዚህ አይነት ይፋ ጉብኝት አድርገው ቦታው ተደዋል ይሄ ያለ ነው የተለመደ ነው አሁን ግን ለጠየቀው ጥያቄ ሮካኖ ይባላሉ። አዎ ሮካኖ የዲሞክራትን ፓርቲ የሚወክሉና የኮንግረስ አባል ናቸው። ካሊፎርኒያን በመወከል ነው እንግዲህ ወደ ኮንግረስ የገቡትን እኒህ ከፍተኛ ባለስልጣን በቀጣይ ዲሞክራት ፓርቲን በመወከል ለፕሬዝዳንትነትም እንደሚመረጡ እንደሚወዳደሩ አስተውቋል። በጣም ታዋቂነትና በጣም ብዙ ደጋፊዎች አላቸው ማለት ነው። ተመልከት ዝዴ
1: ለምን ማለት ስንል አሁን በቅርብ በሚደረገው ፕራይመሪስ ነው
0: ከዛ 2028 ለሚደረገው የብሔራዊ ምርጫ በአሜሪካ የፕሬዝዳንት ምርጫ ራሳቸውን እጩ አድርገው በኮንግረስ ፓርቲ ዲሞክራትን ወክለው ማለት ነው ይቀርባሉ። አሁን እሳቸው ፖለቲካ እንደመሆናቸው የተነሳ ወደ አንዳንድ ቦታዎች በመሄድ ሁኔታውን ይከታተላሉ። ምክንያቱም ነገ ከተመረጡ አሁን ተጨባጭ ነው እዚህ ቦታ ነበርኩ ይሄን ማቀዋል የማለት ሁኔታ የፖለቲካ ልምድን ማካበት ይባላል ከዛ ስለዚህ ወደ አካባቢያችን መጥተው ወደ ይሁዳና ሰማርያ አካባቢ ፍልስጤማውያን የሚኖሩበትን ቦታ ያን ቦታ በተመለከቱበት ጊዜ ሲጀምር የሄዱት ወደ ቦታው የፈረሱ ቤቶችን የኛ ይሁዳውያን ማለት ነው ሚትናሃሊም ወይም ደግሞ አንዳንድ ቦታ የሚሰፍሩ ሰፋሪዎች አሉ እነሱ በፍልስጤማውያን በኩል መኖሪያ ቤቶችን ያፈረሱትን የመኖሪያ ቤት ለመመልከት ነው ወደ ቦታው የሄዱት እና አጠቃላይ ያለውን ተጨባጭ ሁኔታ ባይናቸው ለመመልከት ነው የሚሉት ምንድን ነው እኒህ የኮንግረስ አባል ቦታው ሄጄ ስመለከት የፈረሱትን ቤቶች እየተመለከትን ያለ የተወሰኑ መሳሪያ ወደ አራት የሚሆኑ መሳሪያ የታጠቁ ወታደሮች ይጠጉናል ከዛ መንገድ ይዘጉና አታልፉም በማለት ጭራሽ ያቆሙናል ማለት የቁም ስረኛ ማለት ነው እንግዲህ ቢያንስ ለአንድ ሰዓት የሚሆን በሩን በመዝጋት ምንም ነገር መሳሪያ ደቅነውብን ማለት ነው ተመልከት ያዙት መሳሪያ ደግሞ ኤም16 ወይም ኤም16 ምን ነው ከአሜሪካ ምን ተቀበለው የጦር መሳሪያ ወታደሮቻችን የሚይዙት አይደል አሁን ረጅም አለ አጭር አለ አጭሩን የሚመስል ኤም4 ወይም ኤም40 የተሰኘው የጦር መሳሪያ የአሜሪካን የጦር መሳሪያ መልከት እንዴ አሜሪካ ናቸው የኔ ሀገር ያመረተችውን የጦር መሳሪያ ይዘው እነዚህ ወታደሮች የቁም ስረኛ ማለት ነው ለአንድ ሰዓት ያህል በር በመዝጋት አትወጣም አትሄድም በማለት አስፈሩን የቁም ስረኛ አደረጉን ሲሉ የደረሰባቸውን በደል ማለት ነው እንግዲህ ከዛም ወደ ሚያሳዝነው ይላሉ ደግሞ ይህ ሁኔታ ሲፈጠር የእስራኤል መከላከያ ኃይል እነዚህ የሰፈሩ ነዋሪ ታጣቂዎች ናቸው እዚህ ይሁዳውያን ሌላው የመከላከያ ኃይል ወታደሮች ግን ወደ ቦታው በመምጣት ሁኔታውን መፍትሄ መፈለግ ሲችሉ እንዲያውም ከነዚህ ከአራት ታጣቂዎች ጎን በመሆን ፍጹም ያደረጉት ነገር የለም ሲሉ የታዘቡትን ተናግረዋል ከዛም እዚህ ኢየሩሳሌም የሚገኘው የአሜሪካ ኤምባሲ በመደወል በአምባሳደሩ በኩል መፍትሄ እንዲፈለግ በነዛም ሌላ ልዩ ኃይል መጥቶ ከተያዙበት የቁም ስረኛ ማለት ነው ያው እንዳትወጡ ቁም የተባሉበትን ያው ተለቀው ወደ ቦታ የተመለሱበት ሁኔታ አለ አሁን ትልቁ ጥያቄ ገብርኤል የደረሰባቸውን ይህንን የእሳቸውን በአይኔት ያየሁት የተመለከትኩትን ከቅርብ ያየሁት የሚወራው ነካም እውነት ነው ሲሉ የተረዱትን ነው ከዚህ ጀርባ ያለው ግን እኔ ከፍተኛ የአሜሪካ ባለስልጣን ወደ ሀገራቸው ከተመለሱ በኋላ ነገ ከነገ በኋላ አይታወቅም የዲሞክራት ፓርቲ በመወክል የአሜሪካ ፕሬዝዳንት ሊሆኑ ይችላል ያማ ይሁን ብዙ ደጋፊዎች በአሜሪካ አሉ። ሄደው የሚናገሩት የመከላከያ ኃይላችንና አገራችን በተመለከተ የሚያወሩት ወሬ ምንድን ነው?

0: የኛ የፖለቲካ ድክመትና የዲፕሎማሲ ውድቀት ማለት ምክንያቱም በጥሩ አይን አይደለም።
1: እነዚህ እኔ የፓርላማ አባል ግን በቁጥጥር ስር ለማድረግ ወይም እዚህ ካሉበት ቦታ እንዳይንቀሳቀሱ የማድረጉ ጥቅም ምንድን ነበር ለነዚህ ሰዎች?
0: ጥቅም የለውማ። ይሄን
1: እኮ ለምን እንደዛረጓቸው ምን ይፈይዳል? እሳቸው ነው እንዳይንቀሳቀሱ
0: ማለት አይፈውል እዛ ካባቢ የሚኖሩትን ሰፋሪዎች አሉ በያሉ ያን ቦታ ሲዘጉ እዛ ካባቢ የሚሰሩትን ስራ ማንንም እንዳይፈልጉ እነዛ ነይ ከፍተኛ ባለስልጣን ወደ ቦታ ሄዱት እኮ የፈረሱ የፍልስጤማውያን ቤቶችን የሚያፈርሱት ለማየት ባይናቸው ለማየትና ሁኔታው ኑሯቸው እንዴት ነው የሚለውን ነው። ይሄን ደግሞ ሌላው አካል መጥቶ በይበልጥ ደግሞ ከውጭ ከፍተኛ ባለስልጣናት መጥተው እስራኤል ምሰራውን እስራኤል ስን እንደው በእስራኤል ስም ሳይሆን አሁን እነዚህ የተወሰኑት የካካባቢ ኗሪዎች ያደረጉትን ነው እኛ ያወራን ያለ ነው እና ይሄን ነገር በከፍተኛ ባለስልጣናት እንዲታይ አይፈልጉም። ስለዚህ መግባት የለባችሁ ማለፍ የለባችሁ ወደ ውስጥ መሄድ የለባችሁ ማቆም አለባችሁ ተመለሱ አይነት ሁኔታ ነው እና የነሱ ጥቅም እንደነው እንዲታይባቸው እንዲታይ አይፈልጉም። እኔ ግን ከመጨረሻ ላይ ወደ መጨረሻው ገብርኤል ይሄ የዲፕሎማሲ ውድቀታችን ያሳያል። መንግስት እዚህ ላይ ባንክሮ ሁኔታውን ማውገዝ አለበት። የመከላከያ ኃይሉም እስከ ኤምባሲው ድረስ ተደውሎ መፍትሄ እስኪፈለግና ልዩ ኃይል መጥቶ እስኪለቀቁ ድረስ መጠበቅ የለበትም። ምክንያቱም እንከፍተኛ ባለስልጣን
1: ነገር ተነገረው
0: የዲፕሎማሲ ጉዳት እና ኪሳራ ማለት እንደውም እየታማን በማናደርገው ነገር እየተወቀስን በጣም እንደ አሜሪካ ህዝብ ከነበረው ድጋፍ ዲሞክራት ብቻ አይደለም ሪፐብሊካን የሚደግፈን የነበረው ራሱ ይራቀን ይታያል። እነዚህ ሲደማመሩ ለፖለቲካ ጥቅማችን በከፍተኛ ኪሳራ ነው ማለት ይችላል። ከዛንዛን ይሄ ብቻ አይደለም ኤሲኤንኤን ቴሌቪዥን ጣቢያ በርግጥ አመለካከቱ እስራኤልን በመተመረከተ በጥሩ አይን ላያይ ይችላል፣ ግን ጋዜጠኞች ደግሞ ጋዜጠኛ እንደመሆናቸው መጠን ስራቸው መስራት ይገባቸዋል። ዲሞክራሲን በመተላገር ወደ ቦታው በሄዱበት ወቅት የሚያሽከረክሯቸው መኪናዎች ጎማቸው የተነፈሱበትና ያፈነዱበትና በጣም እነሱ ብሶታቸውን የተናገሩበት ሁኔታ አለ። በአጠቃላይ ቦታው ያሉት የተወሰኑት ማለት ነው በአንዳንድ ባለስልጣኖችም ሆነ እዚህም ራሱ ከእስራኤል ያሉትን የተቋሚ ፖለቲካ ፓርቲዎች ወደ ቦታው በሚሄዱበት ወቅት እየተደበደቡ የሚመለሱበት ሁኔታ አለ። ጥሩ ነው እንደኔ እይታ ጥሩ አይደለም፣ ምክንያቱም በውጭ ዓለም እስራኤልም በመጥፎ ጎን የሚያሳይ
1: ሌላው ባሉን ትንሽ በቀሩን ትንሽ ደቂቃዎች ጥላሁን ወደ ጋዛ ሰርጽ ልውሰድህና 21 ነጥቦች ዶናልድ ትራምፕ አምጥተው ከሐማስ ጋር ተስማምተው የተጠለፉ በህይወት ያሉ ተለቀው በህይወት የሌሉ አስከረኖችም ወደ እስራኤል መጥተው በመስተመጨረሻው በሁለተኛው ዙር ሐማስ ትጥቁን ይፈታል የሚል ሐሳብ ነበር፣ ስምምነትም አለ። አሁን ሐማስ ትጥቁን ለመፍታት ወደ ሁለተኛው ዙር እያሰበ እየተዘጋጀ ነው? እዚህ አካባቢ ያለው የደህንነት ሁኔታስ ወደዚህ ነው ሊወስድ የሚችል?
0: ከመሰጠው መልስ በጣም የሚያሳዝን ነው ገብርኤል፣ ምክንያቱም እንደው ብዙ ሳናበዛው ያው ሐማስ አይደለም ትጥቁን መፍታት እንደውም ትጥቁን እያጠነከረ ቀበቶውን በጣም እያጠነከረው ነው የሚገኘው። የወደመበትን የጦር መሳሪያ እንደገና እየገነባ ነው። ወደ አካባቢያችን ለመላክ በይበልጥ በአገራችን ሄዶ ክፍል ሚሳኤሎችንና የተለያዩ ሮኬቶችን ለመላክ በዝግጅት ላይ ይገኛል። የወደሙበት የተደመሰሱትን ወታደሮችን ቁጥር በድጋሜ እንደው እጥፍ ድርብ መልምሏል ይባላል። ብዙዎችን ወጣቶችን ወደ ድርጅቱ አስገብቷል እየተጠናከረ። ያ ብቻ አይደለም ሐማስ ኃይሉ አዛው ውስጥ ብቻ አይደለም፣ የሐማስ ትልቁ ኃይል ከውጭ ሀገር ያሉት ደጋፊዎቹና የድርጅቱ ባለስልጣናት ናቸው። አሁን ባለው ተጨባጭ ሁኔታ ከአሁን በፊት በኳታር የነበሩት የሐማስ ከፍተኛ ባለስልጣናት ቦታቸውን በመልቀቅ ወደ ቱርክ እየገቡ ነው። ቱርክ ውስጥ እንደገና መስሪያ ቤታቸውን እየመሰረቱ ነው። ቱርክ እውቅና ሰጣቸው ወደ ውስጥ አቅፋቸዋለች ማለት ይቻላል። ነገ ከነገ በኋላ በእነዚህ ባለስልጣናት እስራኤል እርምጃ ልውሰድ ካለች ከቱርክ ጋር ጦርነት መግጠም ማለት ነው። ስለዚህ እንደማይደፈሩ ስለሚያውቁትኝ ኳታርን በመልቀቅ ወደ ቱርክ የገቡበት ሁኔታ አለ። ስራቸውን ጀምሯል። ምን ማለት ነው? በአጭሩ እየተደራጁ እየጠነከሩ እየጎለበቱ ነው። እኛ የአሜሪካ ማነቆ ወይም ተጽዕኖ ሆኖ ብር ማለት ነው እርምጃ መውሰድ ስንችል እንዳንወስድ የተያዝንበት ሁኔታ አለ። ምንም እንኳ 60% እጅ የሚሆነውን አካባቢውን የጋዛን ምድር ብንቆጣጠርም እስካሁን ያለው ሁኔታ ግን ሐማስ እየጠነከረ ይባስ ብሎ የጋዛን ምድር ተቆጣጥሮ ዜጎችን እያስተዳደረ ያለው የሐማስ ድርጅት ነው። ስለዚህ ትጥቁን መፍታት የሚለውን ተው፣ የአሜሪካ እቅድ ወረቀት ላይ የሰፈረበት ሁኔታ እንጂ በተግባር እየታየም አይደለም። ወደፊት ምናልባት ዶናልድ ትራምፕ ካለው ሁኔታ በይበልጥ በኢራን በኩል ያለው መፍትሄ ካገኘ፣ በሊባኖስ ያለው መፍትሄ ከተገኘ፣ በጋዛ ያለውን እቅዳቸውን ያራምዱት ይሆን እንግዲህ ወደፊት የምናየው ነው። ከወዲሁ ግን የሐማስ ድርጅት እየጠነከረ የምናይበት ሁኔታ እንጂ ኃይሉን እያጠናከረ የጦር መሳሪያውን እየገነባ አሁንም አለው ለጦሩ ዝግጁ ነው እያለ ከውስጥም ከውጭም ኃይሉን እያጠናከረ ይገኛል። ያለንበት ሁኔታ ትንሽ እንዴት ነው? አሁንም ጦርነቱ 3ኛ ዓመት አስቆጥሯል ገብሬ፣ ግን አሁንም
1: ምንም እንኳ በአሜሪካ ትንሽ ብትያዝም በጋዛ ሰርጥ ጦርነት እንዳታደርግ ወይም ከያዘችው ቦታ አልፋ ሌላ ጥቃት እንዳታደርስ እስራኤል ለዚህ አካባቢ ያለውን ችግር አሜሪካ አሜሪካን የራሷ ሀገር አላት የውጭ ፖሊሲዋ ይታወቃል። እስራኤል እንትን አሜሪካ ዝም ብትል ለዚህ አካባቢ ያለውን ችግር እስራኤል የመፍታቱ በተለይ በጋዛ ሰርጥ ያለው ሁኔታ የመፍታቱ ሁኔታ እንዴት ነው? እንደው ባንዲት አረፍተ ነገር ጊዜ ስለሌለ ነው ጥላው።
0: ይኸውልህ አይደለም እዚህ ካጠገባችን የተወሰነ ወደ አዛኩ ጦር አውሮፕላናችን እኮ የተወሰኑ ደቂቃዎች ናቸው ከዚህ ተነስተው እዛ ሄደው ድብደባ አድርገው የመምጣቱ ሁኔታ አይደለም እዚህ የተወሰኑ ደቂቃዎችን አራት ሰዓት በረው ጥቃት ፈጽሞ የሚመለሱ የጦር ኃይል እኮ አለን። መካከለኛው ምስራቅ አንድ ቁጥር በቃ ያስመሰገን ምን ማለት ነው? እስራኤል አጇ ተያዘ እንጂ በያዝና አረንጓዴ መብራት በአሜሪካ በኩል ቢሰጥ እኮ የህዝቡላ ድርጅትንም እስከ መጨረሻው እናየው ነበር። ያው እስከ መጨረሻው የማዳከም ሁኔታ የአዛን ሀማስንም እንዲሁ እንደገና ሩቅም ራሱ በኢራን በኩልም አሁን የእስራኤል መከላከያ የሚለው ምንድን ነው? እባካችሁ መንግስቱ እየተማጸነ ያለው አሜሪካ እባካችሁ አረንጓዴ መብራት ስጡ፣ የጀመርነውን ስራ እንፈጽም ነው። ስለዚህ አራጊ ፈጣሪ ምን ይባላል ስ በኤብራይስቱ ባላሚያ ባላዲ ይባላል ያሉ በሀገራችን ስትረጉሞ ሀብታም ከሆነ ይሰማል ይደመጣል።
1: ባንኩም ታንኩም የነሱ ነው። ስለጥላሁን እግዚአብሔር ስለተገባደደ ነው። አመሰግናለሁ። እግዚአብሔር ይስጥልኝ ጥላሁን። እሺ የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ከዚህ ላይ ተጠናቀቀ። ነገ በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለቴክኒክ ባለሙያችን ሚካኤል ኦልሽቫንግ ምስጋና ይድረሰው። ለአንጋፋው ጋዜጠኛ ረሃሚ ማላዛር፣ አሁን ከኔ ጋር ደግሞ ንግግሩን ለቋጨው ለባልደረባችን ጥላሁን መልኬ ምስጋና ይድረሳቸው። አብሬያቸው ቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ሌሊት ይሆንላችሁ። ደህና እደሩ።